0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ለተሮብ የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። ዛሬ ለቱ እንደ ዕብራውያን ዘመን አቆጣጠር ዮም ረቢዕ ሄይ በቲሽሬ ታፍሽን ፔዛይን ሲሆን እንደ አውሮፓውያን ዘመን አቆጣጠር ደግሞ ሴፕቴምበር 16 ቀን 2016 ዓ.ም ነው። እንደ ኢትዮጵያውያን ዘመን አቆጣጠር መስከረም 6 ቀን 2019 ዓ.ም። የቴክኒክ ባለሙያችን ሮኒ እንደሃን፣ የስቱዲዮ ተረኛ አስተናጋጆች ሻየው ደጉና ሰጠኝ ዘመነነን። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርብና የጋዜጦች አምድ ወቅታዊ ዘገባና ቃለ ምልልሶች እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በሻየው ደጉ ይቀርባል።
3: ሰጠኝ አመሰግናለሁ። አርስተ ዜና፣ ትናንት ማታ በደቡብ አዛ በራፊያ አካባቢ የሐማስ ወታደራዊ ክፍል ብርጌድ ጦር አዛዥ መደምሰሱን የእስራኤል መከላከያ ኃይልና የሀገር ውስጥ መረጃ ድርጅት ሻባክ አስታወቁ። የአሜሪካ ፕሬዝዳንት ትራምፕ አስተዳደር ለእስራኤል በጠቅላላው 2.8 ቢሊዮን ዶላር የሚያወጣ ቦምቦችን ለመሸጥ ማቀዳቸውን ዋሽንግተን ፖስት ጋዜጣ ዘገበ። በደቡብ አፍሪካ በነጮች ማህበረሰብ ላይ በዘረኝነት አድሎ በሚፈጽሙት ጥቁር ደቡብ አፍሪካ ላይ ማዕቀብ ለመጣል ዶናልድ ትራምፕ እቅድ እንዳላቸው ተገለጸ። በሳውዲ አረቢያና በየመን ሁቲዎች አማጽያን መካከል ጦርነቱ ተጠናክሮ እንደቀጠለ ነው። እስራኤል በሁቲዎች ላይ ያነጻጸረ የመረጃ ስለላ መረጃ ለሳውዲ አረቢያ እያስረከበች ነው ሲል አንድ ዲፕሎማቲክ አስታወቀ። የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። ትናንት ማታ በደቡብ አዛ በራፊያ አካባቢ የሐማስ ወታደራዊ ክፍል ብርጌድ ጦር አዛዥ መደምሰሱን የእስራኤል መከላከያ ኃይል የሀገር ውስጥ መረጃ ድርጅት ሻባክ አስታወቁም። የእስራኤል መከላከያ ሰራዊት ጸሃል እንዳስታወቀው ግለሰቡ የሽብር እቅዶችን ለማራመድ እና በጦርነቱም ከፍተኛ ጉዳት የደረሰበትን የራፊያ ብርጌድ አቅም መልሶ ለማቋቋም ሰርቷል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ እና የመከላከያ ሚኒስትር ቃጽ ባወጡት መግለጫ ማንም አሸባሪ ከጥቃት ነጻ እንዳልሆነ እና ሐማስ ባዛ እንደማይኖር ገልጸዋል። የፍልስጤም ምንጮች በበኩላቸው በኻን ዩኒስ ሰፈር አቅራቢያ በተፈጸመ ጥቃት የስምንት ዓመት ሕፃን ልጅ መሞቱንና አራት ሰዎች መቁሰላቸውን አስታውቀዋል። የጠቅላይ ፍርድ ቤት ባጋጽ የሀገር ውስጥ ሚኒስተር በቅርቡ እንደሚሾም ቢገልጽም ጠቅላይ ሚኒስተር ቢንያሚን ኔታንያሁ የሕግ ችግር መኖሩን ካታወቀ በኋላ ሹመቱን እስከ ምርጫ ድረስ ለማዘግየት ወስነዋል። ዘጋቢያችን ሻር ግሊክ እንደገለጸው ኔታንያሁ የሽግግር መንግስት በመሆኑ የክነሴት ፓርላማ ማስደቅ ሳያስፈልጋቸው ሚኒስትሮችን መሾም እንደሚችሉ አስበው ነበረ። ይሁን እንጂ በሕጉ መሰረት የሽግግር መንግስት ማለትም ስልጣኑን የለቀቀ ወይም ከምርጫ በኋላ ማገልገሉን የሚቀጥል መንግስት ብቻ ነው ብለዋል። ስራውን ያጠናቀቀ መንግስት እንደ ሽግግር መንግስት አይቆጠርም። ስለዚህ የሀገር ውስጥ ሚኒስተር ሹመትና ኔታንያሁ ያጤኗቸው ሌሎች ሹመቶች እስከ ምርጫ ድረስ የሚቆይ ይሆናል። የአሜሪካ ፕሬዝዳንት ትራምፕ አስተዳደር ለእስራኤል በጠቅላላ 2.8 ቢሊዮን ዶላር የሚያወጣ ቦምቦች ለመሸጥ ማቀዱን ዋሽንግተን ፖስት ጋዜጣ ዘገበ። ከፍተኛ የፋርስ አቅም በከፍተኛ ያለው አቅም ያላቸው ጭምር በሺዎች የሚቆጠሩ ከባድ ቦምቦችን ያካትታል። የእኛ ዘጋቢ ናታን ጉትማን ከዋሽንግተን እንደዘጋው ስምምነቱ የኮንግረስ ምክር ቤት ማስደቅ እንደሚያስፈልግ ገልጸዋል። በሳውዲ አረቢያና የሁቲ ማማጽያኖች መካከል ጦርነት ቀጥሏል። የድሮን ጥቃት መክሸፍ የሳውዲ አረቢያ የአየር መከላከያ ሰራዊት በሁቲ ታጣቂዎች የተወነጨፈ ድሮን የርቀት የመቆጣጠሪያ አውሮፕላን ቅዱስ ከተማ በሆነችው በሜካ ላይ ከተከለከለው የአየር ክልል ሳይገባ መትቶ ጥሎታል። የሳውዲያ ማስጠንቀቂያም በሳውዲ የሚመራ ጥምርት ቃል አቀባይ ቱርኪ አልማልኺ ይህ ሁቲዎች ሜካን ለማጥቃት ሲሞክሩ ሁለተኛ ጊዜ መሆኑን ገልጸው በዓለም ሁለት ቅዱሳን ከተሞችን በሜካና መዲና የሚፈጠር ርጋም ቀይ መስመር መሆኑን አጽንኦት ሰጥቷል። ጥምርቱ ደግሞ ሁቲዎችን ለማገዝገስ የወረራን ለማስቆም አስፈላጊ እርምጃዎችን ሳውዲ አረቢያ እንደምትወስድ አስታውቋል። የሁቲዎች ምላሽ ደግሞ በሁቲ ኃይሎች ውስጥ ያለ አንድ ከፍተኛ ባለስልጣን ቡድኑ በሜካ ወይም ሌሎች ቅዱሳን ቦታዎች ለማጥቃት ሞክሮ ነበር የሚለውን ውንጀላም አስተባብሏል። ይህ በእንዲህ እንዳለም የመካከለኛው ምስራቅ ዲፕሎማት አካል እስራኤል በሁቲዎች ላይ ያነጻጸረ የመረጃ የስለላ መረጃ ለሳውዲ አረቢያ እያካፈለች ነው። እንደ ግምት ከሆነም የሳውዲዎች ከአሜሪካ እርዳታም የጠየቁ ሲሆን አሜሪካ ጥያቄውን ወደ እስራኤል አስተራርፋለችም። በጉዳዩ ላይ እውቀት ያለው አንድ የውጭ አካል እንደገለጸው በቅርቡ እስራኤልን የጎበኙ የአሜሪካ ተወካዮች ካይሮ ውስጥ ባደረጉት ስብሰባ እስራኤል በሰራዊቷ ልምድ ላይ በመሰረትም ስለ ሁቲዎች ሰፊ የስለላ መረጃ ለሳውዲ አረቢያ ማቅረብ እንደምትችል ተናግረዋል። የኢራን ይፋዊ ዜና ወኪል ኢርና ሌሊቱን በሆርሙዝ ባህር ወሽመጥ በሚገኘው በቃሽም ደሴት ላይ የፈንጅ ቦምብ ድምፆችን መሰማታቸውን ዘግቧል። ሪፖርተራችን እንደዘገበው ከሆነ ድምጾች የቦምብ ፍንዳታዎች የተሰሙት ከባህር አቅጣጫ እስከሆነና ከዚህ ተጨማሪ ዝርዝር አልተሰጠም። ዩናይትድ ስቴትስ አሜሪካ የውጭ ጉዳይ ሚኒስትር ማርኮ ሮቢዮ መሬትን መቀማት የዘር መድሎ ወይም በአነስተኛ ነጭ ማህበረሰቦች ላይ የሚፈጸም ጎጂ እንቅስቃሴ ድርጊቶች በሚያስፈጽሙ የደቡብ አፍሪካ ዜጎች ላይ የቪዛ የመግቢያ ፍቃድ እገዳ ማዕቀብ እንደሚጥሉ አስታወቁ። ይሁንና በማዕቀቡ የሚመለከታቸው ግለሰቦች ስም ከመጥቀስ ተቆጥቧል። ፕሬዚዳንት ትራምፕ ደቡብ አፍሪካ ባለስልጣናት በሀገሪቱ የሚገኙት ነጮች ንዑስ ማህበረሰብ አገልግሏል ወይም መድሎ ፈጽሟል ሲሉ ከሰዋል። አስተዳደራቸውም በደቡብ አፍሪካ ያለውን የመሬት ማሻሻያና የሀገሪቱ እንደ በአዛ በጀምላ የዘር ማጥፋት ወንጀል ፈጽማለች በማለት በዓለም አቀፍ የፍትህ ፍርድ ቤት በእስራኤል ላይ ያቀረቡትን ክስ በመቃወም ተችተዋል። የደቡብ አፍሪካ ባለስልጣናት በበኩላቸው በነጭ ዜጎች ላይ የሚደርስ ማንኛውም አይነት መድሎ ወይም እንግልት መኖሩን የሚያሳይ ምንም አይነት ማስረጃ የለም ሲሉ ምላሽ ሰጥቷል። እነዚህ ወንጀላዎች ደግሞ ከነጭ ዘር የበላይነት እምነት የሚመነጩ ሐሰተኛ ክሶች መሆናቸውን ገልጸዋል። የአየር ጸባይ ትንበያ ዛሬ ሮብ በበጋ ወቅት ከሚታወቀው የሙቀቱ መጠን በላይ ከፍተኛ ሞቃታማ ይሆናል። በተለይም በተራራማና አካባቢዎችና በሀገሪቱ ውስጥ ክፍሎች ላይ ከፍተኛ ሙቀት ይከስ ይሆናል። ዛሬ የአየር ሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌም ከተማና አካባቢዋ 32 ዲግሪ ሴንቲግሬድ፣ ተላቪና አካባቢዋ ሃይፋን ጨምሮ 31 ዲግሪ ሴንቲግሬድ፣ በርሼባ ከተማና አካባቢዋ 35፣ ኢላት ከተማና አካባቢዋ ደግሞ ከ40 ዲግሪ ሴንቲግሬድ ይሆናል። የሰዓቱ ዜና እስከዚሁ ነው። ሰጠኝ
2: ሻያው ለዜናው እናመሰግናለን።

የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ላምባቢያን ካቀረባቸው በርካታ ዘገባዎች መካከል ዋና ዋና ናቸው እርሰ ጉዳዮች ባጭሩ እንመለከታለን። የማሪብ ጋዜጣ በዛሬ ዘገባው እስራኤል የፖለቲካ ሁኔታን የምርጫው መቃረብን ተከትሎ በእስራኤል ፖለቲከኞች ዘንድ እየተካሄዱ ያሉትን እንቅስቃሴዎች ዘግቧል። የማሪብ ጋዜጣ አምኻ እስራኤል የተሰኘው ፓርቲ ሊቀመንበር ኦፌር ቪንተር ሁሉንም ፖለቲከኞች ተቃርነው ተነሱ በማለት ዘግቧል። ኦፌር ቪንተር ትላንት ምሽት ባካሄዱት ንግግር የአሻር ፓርቲ ሊቀመንበር ጋዴ ዘንኮት የሚመሩት መንግስት ከተመሰረተ ለእስራኤል ሀገር ህልውና አደገኛ ነው ብሏል። የእስራኤል ቤቴኑን ፓርቲ ሊቀመንበር አቪግዶር ሊቨርማንንም ወቅሷል። ኒቨርማን መራጭ ህዝባቸውን የሚያሳስቱ ናቸው፣ ተጽዕኖ ማሳደርም አይችሉም ብለዋቸዋል። ቪንተር በመጪው ክኔሴት ተመርጠው ከገቡ መንግስት እንዲመሰርቱ ድጋፍ የማደርገው ለሊኩድ ፓርቲ ሊቀመንበር ጠቅላይ ሚኒስትር ቢንያሚን ናታንያሁ ነው ቢሉም እሳቸውንም ወቅሰዋል። ናታንያሁ ከአማካሪዎቻቸው መጥፎ ነገሮችን ይቀበላሉ በማለት ወቀሳ አሰምተዋል ብሏል ጋዜጣው። ቪንተር ትላንት ምሽት ባደረጉት ንግግር ማንንም ሂሳብ ሳያስገቡ ይሄንንም ያንንም በመውቀስ ደካማ የምረጡኝ ዘመቻን አሳይተዋል በማለት የማሪብ ጋዜጣ በዛሬ ዘገባው ተመልክቷል። በሊኩድ ፓርቲ በኩል ስለ ኦፌር ቪንተር ጉዳይ እስካሁን ሀሳብ ልዩነት እንዳለውና እሳቸውን በመቃወም መግለጫ መስጠቱን በተመለከተ ገና ከውሳኔ ላይ ያልተደረሰበት መሆኑን ጋዜጣው ጨምሮ ዘግቧል። የምርጫው መቃረብን ተከትሎ ፓርቲዎች የምርጫ ቅስቀሳቸውን በተለያዩ መንገዶች እንደቀጠሉ ነው። የጽዮን ተዳቲት ፓርቲ AI በተሰኘው ዘመናዊ ቴክኖሎጂ በመጠቀም የከፍተኛው ፍርድ ቤት ፕሬዝዳንት ኢስሐቅ አሚትን፣ የመንግስት ህግ አማካሪውንና ሌሎችን የህግና ፍትህ ከፍተኛ ባለስልጣናትን በመንገድ ላይ ሲጎተቱ የሚያሳይ ምስሎችን ቪዲዮ ምስልን ይፋ አድርጓል። ፓርቲው እኒህ የህግና ፍትህ ሰዎች ሰላማዊ ሰልፍን በመዝጋታቸው ምክንያት የደህንነት ጥበቃ አባላት ሲጎተቱ የሚያሳይ ምስል ነው የጽዮን ተዳቲት ፓርቲ በኤአይ አማካይነት ሰርቶ ይፋ አደረገው ብሏል ጋዜጣው። ፕሬዝዳንት ሄርጾግ ሁሉም አካላት ሁኔታዎችን እንዲያረጋጉ ጥሪ አቅርበዋል። የክኔሴት ምርጫ የወንድማማች ጦርነት ሳይሆን ዜጎች መብታቸውን ተጠቅመው ይመራኛል የሚሉትን አካል የሚመርጡበት ሂደት ስለሆነ ብጥብጥ ውስጥ ከሚያስገቡ ድርጊቶች መቆጠብ የሚገባ መሆኑን ፕሬዝዳንት ሄርጾግ ጥሪ አቅርበዋል። የአሻር ፓርቲ ሊቀመንበር ጋዴ ዘንኮት የጽዮን ተዳቲት ፓርቲ እንዲህ አይነት ቪዲዮ ይፋ ማድረጉን ወቅሰዋል። የሚያዋርድና ብጥብጥ የሚፈጥር ነው፣ በመከላከያ ሰራዊቱ ለመዝመት የማይፈልጉትን የሚደግፉና የበጻለት ስሞትሮች ፈቃደኛ ለመሆንን የሚያሳይ ነው በማለት ኤክስ በተሰኘው የማህበራዊ መገናኛ አውታራቸው ወቅሰዋል። ከዲሞክራቲም የተሰኘው ፓርቲ ሊቀመንበር የኤርጎላንም የጽዮን ተዳቲት ፓርቲ ሊቀመንበር በጻለት ስሞትሮችና ሂሳቸው ፓርቲ አባሉ ሲምካ ሮትማን ቪዲዮ ብጥብጥን የሚፈጥርና ደም የሚያፋስስ ነው በማለት ተችተዋል። የከፍተኛው ፍርድ ቤት ፕሬዝዳንትና የህግና ፍትህ ሚኒስትር ያሪቭ ሌቪንም በኤአይ የሚሰሩ ቪዲዮዎችም ጉዳት ያደርሳሉ በማለት መናገራቸውን የማሪብ ጋዜጣ ዘግቧል። የማሪብ ጋዜጣ ዛሬ ካቀረባቸው ዘገባዎች መካከል አንዱ በየመን የሁቲ አማጽያን በቀይ ባህር አካባቢ ያለውን የመርከቦች መተላለፊያ የባህር ወሽመጥ በባብ አልመንደብ ጉዳይ ነው። የባህር ወሽመጡ መዘጋት እስራኤልን መፍትሄ አልባ ያስቀራል፣ የኤላትን ወደብ በተመለከተም በመንግስት እቅድ የለም፣ የወደፊት እጣ ፈንታም ግልጽ አይደለም በማለት ጋዜጣው ዘግቧል። በኢራን የሚደገፉት የሁቲ አማጽያን አካባቢውን በቁጥጥር ስር መዋላቸውን የዓለም የንግድ መርከቦች እንቅስቃሴን በጣም የሚያስተጓጉልና በምጣኔ ሀብቱ ላይ ከፍተኛ ጫና የሚያሳድር መሆኑ በተለያዩ አካላት ይነገራል። የባብ አልመንደብ ጉዳይ የዓለም ንግድና ፖለቲካን የሚያናጋ ቀውስን ይዞ መጥቷል። በቀይ ባህርና በኤደን ባህረ ሰላጤ መካከል የሚገኘውና ለዓለም ንግድ መርከቦች መተላለፊያ እጅግ ወሳኝ የሆነው የባብ አልመንደብ የባህር ወሽመጥ መዘጋት የዓለም ትኩረትን በእጅጉ ስቧል። የሁቲ አማጽያን አካባቢውን መቆጣጠራቸው በዓለም ኢኮኖሚ ላይ በነዳጅ ዋጋና በሀገራት ፖለቲካ ከፍተኛ ተጽዕኖ የሚያሳድር ነው ተብሏል። በተለይ ለእስራኤል፣ ለአውሮፓና አፍሪካ ቀንድ ሀገራት ከፍተኛ ተጽዕኖ ያሳድራል። ባብ አልመንደብ ከሆርሙዝ ባህር ወሽመጥ ቀጥሎ ብዙ ተጽዕኖ የሚያሳድር አካባቢ ነው። ጋዜጦችም የሁቲ አማጽያንን እንቅስቃሴና በአካባቢው እያደረጉ ያለውን ተጽዕኖ ከሳውዲ አረቢያና ከየመን ማዕከላዊ መንግስት ጋር ሰሞኑን እያካሄዱ ያለውን ጦርነት ዘግበዋል። ወደ ኢዲዮ ታህሮነት ጋዜጣ ስናልፍም እሱም እንደ ሌሎች ጋዜጦች የምርጫውን ሁኔታና በዘመቻ ሁሉ ላይ ያላቸውን እቅድ ለማወቅ ሞክሯል።
በዘመቻ ህጉና በጦር ሰራዊቱ አላገለግልም ባሉ አካላት ዙሪያ ለሬዲዮ ተሐረኖት ጋዜጣ ጥያቄ ምላሽ ከመስጠት ተቆጥቧል። የሊኩድ ፓርቲ የአሻር ፓርቲ ግን የዘመቻ ህግ ለሁሉም የሚል ህግን ከመርጫው በኋላ የማጽደቅ ፍላጎት እንዳላቸው ገልጿል ብሏል ጋዜጣው። በአህድ ፓርቲ ሁሉም የእስራኤል ዜጋ በመከላከያ ሰራዊቱ ማገልገል አለበት፣ የቻለው በተዋጊ ክፍል፣ ጦሮች ያልቻለ ደግሞ የህዝብ አገልግሎት ሊሰጥ ይገባዋል ብሏል ፓርቲው። እስራኤል ቤቴኑ ፓርቲ ሁሉም የእስራኤል ዜጎች ይሁዳን፣ ክርስቲያኖች፣ ሙስሊሞችና ሌሎች አካላት 18 ዓመት ሲሞላቸው በመከላከያ ሰራዊቱ ለማገልገል መሄድ አለባቸው፣ ጦሩ የአገልግሎት ሁኔታቸውን ይወስናል ብሏል። አዲሞክራቲም ፓርቲ ሁሉም ይዝመቱ የሚል እምነት እንዳለው ገልጿል። ኦስማ ይሁዲት እኩልነት መሆን አለበት፣ ሁሉም ሲነጋገር እኛ ይህን አድርገናል ብሏል። አምሃ እስራኤል የተባለው ፓርቲም የሐረዲም ወጣቶች መዝመት አለባቸው ብሏል። የሪሽማ ምሽተፌት ፓርቲ ሐረዲም ማህበረሰብ ወጣቶችም ሆነ ሌሎች በኃይል እንዲዘምቱ መደረጉን እቃወማለሁ የሚል ሐሳብ ሰንዝሯል። ራምም እንዲሁ ተቃውሟል። የሚሊኒክምና መጣኔ ሀብት ፓርቲውም ሁሉም ይዝመት የሚል አቋም አለው። የጽዮኔት አዳቲት ፓርቲ ምላሽ ከመስጠት ተቆጥቧል። የሻስ ፓርቲ ኦሪት የማይማር መዝመት አለበት የሚል አቋም የፓርቲው አባላት ባለፉት ዓመታት አንጸባርቀዋል፣ ግን በተግባር አልተፈጸመም የሚል ምላሽ ሰጥተዋል። የአህዱታ ቶራ ፓርቲ ግን የሐረዲ ማህበረሰብ ወጣቶች በመከላከያ ሰራዊቱ መዝመት የለባቸውም የሚል ምላሽ መስጠታቸውን የኢዲዮት አህሮኖት ጋዜጣ ዘግቧል። ሌላው ባዛ ሰርጥ ያለውን እርዳታና እስራኤል ያዛ ሰርጥ ፍልስጤማውያንን አታግዝም በሚል መወቀስ የሌለባት መሆኑን በእስራኤል የሚያገለግሉት የአሜሪካ አምባሳደር ማይክ አካቪ መግለጻቸውን የዲዮታ ኸሮኖት ጋዜጣ ዛሬ በፊት ገጹ ካቀረባቸው ዘገባዎች መካከል አንዱ ነው። እስራኤል በየቀኑ በ700 የጭነት መኪናዎች ለአዛ ሰርጥ ነዋሪዎች ምግብ እርዳታ እያቀረበች በህዝብ ጭፍጨፋ ጥፋተኛ ተብላ መወቀስ የሌለባት መሆኑን የአሜሪካው አምባሳደር ገልጿል። የሐረጽ ጋዜጣ በእስራኤል አረብ ማህበረሰብ ያለውን የወንጀል ድርጊት ለመዋጋት የሚጸድቀውን በጀት የብሔራዊ ደህንነት ጥበቃ ቢሮ አልተጠቀመበትም፣ በእስራኤል የአረብ ማህበረሰብ ግድያው እየጨመረ ቢሄድም ችግሩን ለመቅረፍ የተመደበውን በጀት የብሔራዊ ደህንነት ቢሮ እንዳልተጠቀመበት ዘግቧል። ጥቅም ላይ ያልዋለ 100 ሚሊዮን ሸቀል አለ። ከ2022 ዓ.ም ጀምሮ ጥቅም ላይ ያልዋለ በብዙ ሚሊዮን የሚቆጠር በጀት እንዳለ ጋዜጣው ዘግቧል። በ2026 ዓመተ ምህረት ብቻ 300 ሚሊዮን ሸቀል ተመደቧል። በ2025 ዓመተ ምህረት ከተመደበው በጀት ውስጥ 67 ከመቶ ብቻ ነው ጥቅም ላይ የዋለው ብሏል ጋዜጣው። 100 ሚሊዮን ሸቀል አሁንም አለ። በአጠቃላይ ብዙ በጀት ጥቅም ላይ አልዋለም መባሉን የሐረጽ ጋዜጣ ዘግቧል። የብሔራዊ ደህንነት ቢሮ በጉዳዩ በሰጠው ምላሽ የቀረበው ዘገባ ከመሰረቱ ውድቅ የሚሆን ነው በማለት በጀቱ ስራ ላይ መዋሉን ገልጿል። የጥቅምት 7 የሽብር ጥቃት ሊሞላ 3 ዓመት ሊሞላው ተቃርቧል። አንድ ወር ያልሞላ ጊዜ ይቀርዋል። ያዘንተኛ ቤተሰቦችና የተጠለፉ ዜጎች ለአንተ ተገኝተው ተዋይተዋል። በጥቅምት 7 ዙሪያ ከባድ ጥያቄዎችን ለመንግስት የሚቀርብበት ጊዜ ደርሷል በማለት ልጇ ተጠልፎ የነበረችው ኤናቭ ለጠቅላይ ሚኒስትር ናታኒው ከባድ ጥያቄዎችን የምናቀርብበት ጊዜ ደርሷል በማለቷን ሐረጽ ዘግቧል። አሜሪካ በህዋ በጠፈር ላይ የጦር መሳሪያ ማስቀመጧን ማስተዋወቋንም ሐረጽ ዘግቧል። ቻይና በሰጠችው ምላሽ አሜሪካ ለጦርነት እየተዘጋጀች ነው ብላለች። የእስራኤል ሀዮም ጋዜጣ በበኩሉ በህግና ፍትህ ዘርፍ ያለውን ችግር በተለይ ለከፍተኛው ፍርድ ቤት ዳኞችን በመሾሙ ዙሪያና ትላንት የተለያዩ ዳኞች ስራ ላይ ለመግባት ቃለ መሐላ መግባታቸውን ዘግቧል። የሳውዲ አረቢያና የመን ሁቲ አማጽያን ግጭት እንደቀጠለ መሆኑን፣ እስራኤል በአሜሪካ በኩል ለሳውዲ አረቢያ መረጃ እያቀረበች መሆኑን የእስራኤል አየውም ጋዜጣ በዛሬ ዘገባው ተመልክቷል። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ይህን ይመስላል።

0: ቻያው በድጋሚ እንደምናደርክ
1: እግዚአብሔር ተመሰገነ ይሁን ደናም በጎ ጥሩ ቀን ይሁንልናችን ሰጠይ ዘመነ
0: ጥሩ ነው በሰላም ቀን ይሁንልን ኤፍሬም ታምሩ በጊዜው መጫወት መደሰት ጥሩ ነው ይላልና አንዳንድ ጊዜ እንደው በልጅነታችን ያደረግነው ያ መልካሙ ነገር ሲታወስ ሁነቱን ነው እንላልና በጊዜው ሁሉንም ነገር ማድረግ ጥሩ ነው
1: እንዴታ በጣም አስፈላጊ ነው በትዝታ የወጣትነት የተኮስ ዘመናችን ያሳለፍነው ማን ይገርማል ሁሉንም ምን እንዳደረገ ምን ጥሩ ስራ ሆነ መጥፎ ስራ ምን አደረገ የሚለው በንጽፈው አንድ ትልቅ መጽሐፍ ይወጣል
0: ምን አይነት ልጅ ነበር በልጅነት
1: የው ታሪክ
0: በልጅነት ተወላጆችን ታስቸገር ነበር
1: አይ በጣም የከፋስ ልጅ አልነበርኩም ደና ነኝ ያው ትንሽ መቸም በጓደኞቻችን በእድሜያችን በወጣትነት ጊዜ መቸም ብዙ ነገር ይሰራል በዛን ጊዜ አንዳንዴ መቸም ቀለብለብ መቸም ደና ነኝ
0: ቀለብለብ ማለት ይላችን
1: የተረጋጋ ነበርኩኝ አንዳንዴ ደግሞ መቸም እኔ አይደለም ደግሞ ያንድን ሰው ያንተ ሲወጣትነት ጊዜ ደግሞ ምን ታስታውሳለ
0: በልጅነት ትንሽ ለወላጆች አስቸጋሪ ነበርኩኝ ማለት በልጆች ዘንድ ተመትቼ መምጣት ደስ አይለኝም ነበርና አንዳንዴ ከጎረቤት ልጆች ጋር እንደዚህ ከምንጫወተው ጋር ያው እንጋጫለን በልጅነትና እዛ በኋላ ግን ብዙም አስቸጋሪ አልነበርኩም ወደ ትምህርት ምናምን ስለነበረ ጥሩ ነው ግን ስናስታውሰው ደስ ይላል
1: አዎ በመጨረሻ የጸባይ ወጣትነት ጊዜ እግዚአብሔር ያልሸነፈን ባይነት የነበረ አንድ ሰው ደግሞ ሲጎዳ ደግሞ ለዛ አጻፋ በመስጠት
0: ለልጅነት አስበነው እኮ አይደለም ጥሩ ነው መጥፎ ነው ብለን ለይተነው ሳይሆን አንዳንዴ በስሜት ምናደርጋቸው ነገሮች እናደርግ ነበር እና ጥሩ ነው እንኳን አደረግነው ስናስተውል
1: ከየሚበልጡ ትላልቆች በቅርብ የሚያውቁ ሰዎች ስለ ታናናሾቹ ምን እንደነበርን በልጅነት ጊዜ አሁን ላይ ሆኖ እኮ መምህራኖች ያስተማሩን አሉን እኮ
0: በመንገዶቻችን ዘመዶቻችን መመስከር ይችላሉና ጥሩ ነው
1: አዎ ያይን ምስክር የሚሰጡ እነሱ ናቸው
0: አዎ እኛ ስለራሳችን ከምንናገር ይልቅ ጥሩ ሻያው እንግዲህ የተለያዩ እርሰ ጉዳዮች አሉን የእስራኤል መከላከያ ሰራዊት እንግዲህ በጋዛ ሰርጥ የሚወስደውን እርምጃ ቀጥሏል በተለይ ራፊሃ አካባቢ እርምጃ እንደወሰደ ነው በዜናም ተመልክተዋል እንዴት ነው
1: አዎ ይህን ትናንት ማታ ነው የመከላከያ ሰራዊት በዚህ በደቡብ አዛ ራፊያ በተባለው ሰፈር አካባቢ የሐማስ የወታደራዊ ክፍል የአንድ የብርጌድ ጦር ዋና አዛዥም አስወግዶታል ተደምስሷል ይህን በተመለከተ ደግሞ ጠቅላይ ሚኒስትሩና የመከላከያ ሚኒስትር መግለጫ ሰጥተዋል እንግዲህ በተመለከተም የመከላከያ ሚኒስትሩ እንደተናገሩት በምንም ታምር በዚህ ቀንደኛ አሸባሪዎችን በሽብርተኝነት የተሰማሩ የሐማስ አባላት በነጻ ከቦታ ቦታ መንቀሳቀስ አይችሉም በሐማስ ባዛ ቀበሌ መኖር የለበትም መደምሰስ አለበት ባይናቸው ይህን በተመለከተ በቁጥጥር እንግዲህ በመረጃ በመታገዝ ነው አይደለም የመከላከያ ሰራዊት ወታደራዊ ኃይሉን እጅ እየወሰደ ያለው አዎ
0: እስራኤል የምትታወቅበት
1: በዚህ አዎ በቅርብ
0: ከጥቅምት 7 በፊት የነበረው ይሄ የተፋዘዘ ነገር እንድትጠቅ ያደረገ ነውና እንግዲህ ሊደመስስህ የሚዘጋጅና ካል እየተዘጋጀህ መደምሰስ ጥሩ ሂደት ይመስለኛል
1: እኔ እኮ በጣም አዛ ቀበሌ ብዙም ሰፊም ያልሆነ ቀበሌ መሆኑ ይታወቃልና ከኦክቶበር 7 ከባድ የሽብር ጥቃት ሐማሶች በእስራኤል ላይ ፈጸሙት ጭፍጨፋ ተከትሎ ከባድ ጦርነት ነው የተካሄደው በዚህ ግንባር ይህን ላይ በተመለከተ እንዲያው በዚህ በቃን ሳይሉ እንዴት ነው በየሰፈሩ ከአንድ ሰፈር ወደ ሌላ ሰፈር እየተንቀሳቀሱ እንደገና የሽብር ፈጣሪ ወታደራዊ ክፍል ደግሞ መልሰው ለማቋቋም እያደረጉት ያለ እንቅስቃሴ ምን አይነት ድፍረት ቢኖራቸው ነው ለምን
0: አላማቸው ነው አላማቸው እስከሆነ ድረስ ያንን አላማቸውን ያቋርጣሉ የሚል እምነት መኖር የለበትም ምክንያቱም እስራኤልን የማጥፋት አካባቢውን በራሳቸው ቁጥጥር የማዋል ነው ስለዚህ ሰላማዊ ይሆናሉ ብሎ ማሰብ እንደዚህ በሽብር ጥቃት የተሰማሩ አካላት ከንቱ ነው። ስለዚህ እርምጃው ትክክል ነው። ናኢል አቡ አቢድ የተሰኘ ቅንደኛ የሐማስ አመራር ነው የተደመሰሰው። እንግዲህ
1: አሁን እኮ ዝሮ ዝሮ የጎዱ ፍልስጤማውያን ህዝብ እየጎዱ ናቸው። በአዛ ቀበሌ በጦርነቱ ብዙ መኖሪያ ቤቶች ወድመዋል፣ ፈርሰዋል። ከቤታቸው ብዙም የተፈናቅለው ደግሞ በብዙ ሺህ የሚቆጠሩ ፍልስጤማውያን በድንኳን ነው ሰፍረዋል። ይህንን ጎጂ ነው። አሁን ሐማስ እንዳለ እየዛተ የሽብር ጥቃት ቀጥላለሁ የጦር ትጥቅን አልፈታም ያለውን ሁኔታ ካልቶ በስተቀር እንደገና ያችን ቀበሌ መልሶ ለማቋቋም ቤቶችን ለመገንባት ስራዎች የመልሶ ማቋቋም ስራ አይፈጸሙም። ይህን እስካሁን በክርክር ላይ ያለው እንግዲህ በቀጣይ እንከታተለዋለን። ደህንነታችን መጠበቅ አለብን አይደለም?
0: ልክ ነው።
1: እሺ፣ ወደ ቀጣዩ ርዕሰ ጉዳይ ደግሞ ስናልፍ የእስራኤል ክነሴት ፓርላማ ምርጫ መቃረቡን ተከትሎ እንዲሆኑ የፓርቲዎቹ የምረጡኝ ዘመቻ የቴክኖሎጂ አጠቃቀም ደግሞ ጉዳት እያደረሰ እንደሆነ ነው ይነገራል። ሁኔታው እንዴት ይታያል? ሰጠኝ።
0: እንግዲህ ልክ ነህ። አሁን ምርጫው እየተቃረበ ሲሄድ አንዱ ፓርቲ ሌላውን የማጣጣል ሁኔታ ይኖራል። ግን አንዳንዴ ደግሞ ከሁኔታ የሚወጡ ነገሮች አሉ። አሁን ለምሳሌ ትላንት ይፋ ሆነ ከተባለው የበጻለል ስሞትሮች የሚመሩት አጽዮን የታዳቲት ፓርቲ ይፋ ካደረገው ቪዲዮ እንደተገለጸው ልክ ከፍተኛ ፍርድ ቤት ፕሬዝዳንት፣ የመንግስት አማካሪዋና ሌሎችን ባለስልጣናት በመንገድ ላይ ሲጎተቱ የሚያሳይ ነገር ይፋ መሆኑ ብጥብጥ የሚፈጥሩ ነገሮች ይፋ እንዳይደረጉ ፕሬዝዳንት ሄርዞግ ጨምሮ ሌሎችም ጥሪ ማቅረባቸውና አንዳንድ ጊዜ በዲሞክራሲ ሀገር የምረጡኝ ዘመቻ ያለ ነው አጀንዳህን አቅርበህ እኔ የተሻልኩ ነኝ ከዚህኛው ፓርቲ እኔ ነው ምሰራላችሁ የሚለው ተፈጥሯዊ የፖለቲካ ፓርቲዎች አካሄድ ነው። አንዳንዴ ግን ልክ እንደው ይሄ ኤአይን በኤአይ ተጠቅመህ ያልሆነውን ነገር እንደተደረገ አድርገህ መስራቱ ትንሽ ቅሬታን ያሳደረ መስሎ ነው የሚታየውና በፓርቲ መሪዎች መካከል አንዱ አንዱን መውቀሱ የግድ ነው በምርጫው አሸናፊ ለመሆን። ይሄ ተፈጥሯዊ ሁኔታችን ነው። ግን በኤአይ እየተሰሩ የሚሆኑትን የምርጫ ቦርድ የሚያገድበት ሁኔታ እንዳለ እንሰማለን። ለወደፊት እንግዲህ እንዲህ አይነት ነገሮች በቅርቡ በተለይ ምርጫው እየተቃረበ በሚሄድበት ጊዜ ይፋ የሚሆኑ አሉ። ጥንቃቄ መደረግ ያለበት መስሎ ነው የሚታይ። ሻየም ጨምረው።
1: አዎ፣ እንዳልከው ኤአይ የተሰኘው መገናኛ እንግዲህ የሰውን ጭንቅላት የሚቀይር እንደሆነ ነው የሚናገረው። አሁን ይሄ ነገር በእውነትም በትርጎማው ሁሉም ነገር አስመስሎ በቴክኖሎጂ መሳሪያ እየቀረበ ያለው ይጎዳል። የሰው አስተሳሰብ የሰው ልጅ ጭንቅላት ካልታከለበት ግን አዎ ሊጎዳል። አሁን እኮ ስላ ባለፈው አከራካሪ ሆነው የአዲስ ፊልም እሱም በኤአይ አማካኝነትም የተሰራ ፊልም ነው ይባላል። ይሄ ወይም ምን አይነት አጠያቂና አከራካሪነቱ ከፍርድ አንጻርም ደግሞ ህግና ፍትህ አንጻርስ እንዴት ይታያል? እንዴ በሚዲያ በእንዲህ አይነት መረጃ ህዝብን ሊረብሽ ሊያሳስብ የሚገባ ሁኔታ ነው? ደግሞ አሁን እንዳልከው
0: የምርጫ ቦርድም እኮ እና ፕሬዝዳንቱ በዚህ በዘመናዊ ቴክኖሎጂ እስራኤል ውስጥ ያሉ አካላት ብቻ ሳይሆን የውጭ አካላትም ሊጠቀሙበት እንደሚችሉ ያልተባለውን ተባለ ብለው ህብረተሰቡን ሊያሳስቱ ይችላሉ። ኤአይ እንግዲህ ዞሮ ዞሮ ሰው ነው ፎርማቱን የሚያስቀምጠው፣ የሚያዘውም ሰው ነው፣ የሚያስተካክለው ሰው ነው። ያንተን ድምፅ አምጥቼ እንዲመስል ማደርገው ለኮምፒውተሩ ትእዛዝ የምሰጠው እኔ ነኝ፣ ሰው ነው ዞሮ ዞሮ። ስለዚህ ይሄ ጥንቃቄ መደረግ አለበት። በኤአይ የሚሰሩ ብዙ ነገሮች ስላሉ በአጠቃላይ ሁኔታ ኤአይ አሁን ጉዳቱ መታሰብ አለበት እየተባለ ነው። በምርጫው ብቻ አይደለም፣ ለምርጫው ብቻ ሳይሆን በአጠቃላይ በኑሯችን ሁሉ ለውጥ የሚያመጣ ነገር ነው። ድጋፍ እንዳለው ሁሉ ብዙ ችግርም የሚያስከትል ነውና በመርጫው ውስጥ ያለውን ሁኔታ እንዳዛባ ጥንቃቄ መውሰድ እንዳለብን ነው የተገለጸው። ያው ወደ ሌላው ርዕሰ ጉዳያችን ስናልፍ በሳውዲ አረቢያና በሁቲ አማጽያን መካከል ያለው ግጭት ቀጥሏል። እስራኤልም ለሳውዲ አረቢያ መረጃ ያቀረበች ነው ይባላል። እንዴት ነው ሁኔታው?
1: እንግዲህ አዲስ ዜና ነው። በእውነትም በስካሁን በእስራኤልና ሳውዲ አረቢያ መካከል የዲፕሎማሲ ወዳጅነት የላቸውም። አሁን በእውነትም እንደዛ በጭምጭምታ ስንሰማ ነበር። እንዲያው በሚስጥር አንድ ዲፕሎማሲያዊ ግንኙነት እንዳላቸው ይነገራል፣ ግን በይፋ አላስተዋወቁም የሚል ዜና ስንሰማ ቆይተናል አይደለ? አሁን ላይ ሆኖ ደግሞ እንደዚህ አይነት ሳውዲ አረቢያ በጦርነት ጊዜ በምትገኝበት ጊዜ የእስራኤል በመረጃ ሁኔታ በጣም የታወቀች ሀገር ስለሆነች የሁቲ አማጽያን በየመን ውስጥ ያላቸው እንቅስቃሴ ወታደራዊ እንቅስቃሴ ታጣቂዎቹ በተመለከተ መረጃ በአሜሪካ አማካይነት እስራኤል ለሳውዲ አረቢያ አስተላልፋለች የሚል ዜና ሰባን። ይህ ዜና ምንድን ነው? እንግዲህ ምንድን ነው መዘዙ? ምን ያስከትል ይሆን የሚል ጥያቄ ቢነሳ እንደኔው አመለካከት እንዳውም በቁርጠኝነት ጊዜ በጦርነት ጊዜ ከምጠላው ሀገር ጋር ድጋፍ ስታደርግ
0: ጥሩ ጎን
1: ጥሩ ገጽታ ያለው ወዳጅነት የዲፕሎማሲ ግንኙነት እንዲኖር ወዳጅነት እንዲመሰረት ተጽዕኖ ያሳድራል ብዬ ነው ማስብ። እንደኔ ማስተሳሰብ ገና አሁን ጦርነቱ በአብዛኛው እንግዲህ የመን የሁለት መንግስት ነው ያለ ማለት ይቻላል። የመጀመሪያ ማዕከላዊ መንግስት የመን በሳውዲ አረቢያ ድጋፍ የሚያደርግ እና ሌላኛው ደግሞ በየመን ደቡብ ምዕራብ በቀይ ባህር አካባቢ ቅርብ ርቀት ያሉት እየተቆጣጠረ ያለው ሁቲ አማጽያን ሰሞኑን በጣም ቁልፍ የሆኑ ሰፈሮችን ከተሞችን ተቆጣጥረዋል። ደግሞ የቀይ ባህርን መተላለፊያ አካባቢ ደግሞ በቅርብ ርቀት የሚገኙ ቦታዎችን ተቆጣጥረዋል። እንዲያውም በቀይ ባህር ለአፍሪካ ቀንድ ለምስራቅ አፍሪካ ቀንድ የሚገኙ ደሴቶችን ደግሞ ለመቆጣጠር እየገሰገሰ እንደሆነ ነው የሚነገረው። ይህንን በተመለከተ ደግሞ ዛሬ ሌሊቱን የወጣው ዜና የሁቲ አማጽያን ከየመን ሳውዲ አረቢያ የሚገኙ ቅዱሳን ቦታዎች ሙስሊሞችን ሜካ መዲና እነሱን በድሮን ለማጥቃት ወንጭፈዋል። ግን የሳውዲ አረቢያ የአየር መከላከያ ሮኬቶችም እንዳከሸፈቻቸው የተናገረች እንግዲህ እስከ መቼ ነው በዚህ ጦርነት የሚቀጥለው?
0: ሁቲዎች እየገሰገሱ ነው እንዳልከው፣ ግን ሁቲዎች እኛ አልተኮስንም በቅዱሷ ከተማ ብለዋል። አሁን እንዳልከው ደግሞ ምንድን ነው አሁንታዊና ሉታዊ ጎን ስንል አሁን የገለጽከው ነው። ምናልባት ሳውዲ አረቢያና እስራኤልን ያቀራርባል መረጃ ማስተላለፉ። በሌላ በጎን አሉታዊ ተጽዕኖ ሊያመጣ የሚችልበት ሁኔታ ደግሞ ስንመለከት ሁቲዎች እስራኤልን እንዳያጠቁም ያሰጋል። እንግዲህ ቀይ ባህር ለእስራኤልም ቅርብ ነው። በኢላት አካባቢ ያለው ባህር እንግዲህ ቀይ ባህር ነው። በዛም ወደብ አለና ያም ስጋት ሊኖረው ይችላል። በአጠቃላይ ግን የሁቲዎችን እንቅስቃሴ በዓለም አቀፍ ደረጃ ማስቆም ወይ በስምምነት ወይም ደግሞ በጦርነት ካላስቆማቸው የኢራንን ተልእኮ የሚያስፈጽሙ ስለሆኑ የባህር ወሽመጡን የዛን ባበሎን መንደብ የሚባለውን የባህር መስመር ከዘጉት መርከቦች የሚያልፉበት ሁኔታ አይኖርም። እዚህ ደግሞ የሆርሙዝ የባህር ወሽመጥ ይዘጋል። ስለዚህ ኢኮኖሚው ይታነቃል ማለት ነው። ነዳጅ ይጨምራል፣ የተፈጥሮ ጋዝ ዋጋም ይጨምራል፣ የንግድ መርከቦችም አልፉም። ስለዚህ ዓለም ከድጡ ወደ ማጡ ትመጣለች የሚል
1: ከዚህ በተጨማሪ ሰጠኝ ባለፉት ቅርብ ሳምንታት ነበረ። በዚህ በመካከለኛው ምስራቅ የሚገኙ የአረብ ሀገሮች ሶስት ሀገሮች በዋናነት ሳውዲ አረቢያ፣ ፓኪስታን እና ቱርክ የጦር ቃል ኪዳን ስምምነት ተፈራርመዋል። ምንድን ነው ትርጉሙ? አንድ ሀገር በውጭ አካል ወታደራዊ ጥቃት በሚፈጸምበት ጊዜ ለዚህ ለተጠቃው ድጋፍ መስጠትና ወታደራዊ እርምጃ የመውሰድ ስምምነት ተፈራርመዋል። ቃል ኪዳን እነዚህ ሶስቱ አረብ ሀገራትና አሁን በዚህ ባለፉት ቅርብ ቀናት የወጣ ዜና ፓኪስታን እንዲያውም ሁቲም አማጽያን ለማጥቃት አስባለች የሚል ነገር ሰምተን ነበር። ደግሞ ሌላኛው ደግሞ መካከለኛው ምስራቅን እቆጣጠራለሁ አምባገነናዊነትም ጸባይ እያሳዩ ያሉት የቱርኩ ፕሬዝዳንት አርዶዋን ደግሞ ምንድን ነው ምላሽ አልሰጡም ለሳውዲ አረቢያ ድጋፍ ለማድረግ ምን
0: እንደዛው ሆኖ ለሳውዲ አረቢያ ድጋፍ ያደረጉ ከኢራን የሚሰጠው ምላሽ አለ ያንንም ይፈራሉ። መዘዙ ብዙ ነው። እርግጥ ያገር ወደ አገር ባለው ጦርነት ዙሪያ ሊሆን ይችላል እና ቀላል ሊሆን የሚችል አይመስለኝም። ለማንኛውም እናየዋለን። ምክንያቱም ሆቴዎችን ስትመታ ኢራን ደግሞ ፓኪስታንንም ቱርክንም ልትመታ ትችላለችና
1: ኢራን ሳውዲ አረቢያ ወደ ምዕራባዊ ሀገራት ድጋፍ ይሻላል ያስባለሁ እንደና አሜሪካ እንደ አውሮፓ ሀገራት እንደነ እስራኤል እነሱ ድጋፍ ብትጠይቅ ይሻላል መሰለኝ። እሺ
0: ጥሩ እሺ እናመሰግናለን።

0: ከአድማጮች ጋር ቃለ ምልልስ የምናደርግበት ሰዓት ነው። ወይዘሮ ታክላችን ነፍ በስልክ መስመራችን ትገኛለች። ወይዘሮ ታክላ እንደምን አደርሽ? እንኳን ለአዲሱ አመት በሰላም አደረሰሽ።
1: ጤና ይስጥልኝ ሰጠይ ዘመነ ደና አደርክሽ። ያው ደጉ ራሚ ማላዛር ወርቅነሽ አጠናካሪዋ ሃና አይቸው የድሮ ደሞ ቻላቸው ሁላችሁ እንኳን ዘመን ተዘመን አሸጋገራችሁ። የሚመጣው ዘመን ደግሞ የደስታ የብልጽግና ዘመን ይሁንላችሁ። ለኩል ቤተ እስራኤል ተቀላላ ሀገሯ ሰላሙን ወጦርነት ማንሰማበት ጊዜ ይሁንልን። እንደልባችን ወጠን እንደልባችን ገብተን የምንልበት ጊዜ ይሁንልን። ይሄን ጦርነት ያጥፋልን። በየሀገሩ ያለውን መንግስትም ሰውንም እግዚአብሔር ልቦና ይስጠውላለሁ። የሚመጣው አመት ባል ደግሞ የቸር አመት ባል ያርግልን። አገሯ ሰላሙና በጠጥታ አመት ባላችን የምናከብር ዘመን ከዘመኑ የሚለዋወጥበት ዘመን ዘመድ ከዘመዱ የሚጠያየቅበት ጊዜ የሰላም ጊዜ አምጣልን እንላለሁ። ለሁል ቤተ እስራኤል እኛንም ልቦና ይስጠን የእስራኤል አምላክ።
0: እናመሰግናለን። እንደው ካለን ጊዜ አንጻር በጣም ለቡራኪው እናመሰግናለን። አሁን እንግዲህ በህብረተሰባችን አዲስ አመት ነው። አንድነት መኖሩ የጋራ ጉዳዮችን በጋራ አድርጎ በተለይ ወጣቶች ጋር ያሉ ነገሮችን ስራዎችን ማከናወን አለብን የሚሉ ሀሳቦች በየጊዜው ይነሳሉ። ግን ችግሮች ሲመጡ ብቻ ነው በአንድነት የምንጮህ፣ እዛ በኋላ ነገሮች ይረሳሉ። ባለፉት ጊዜያትም ረስተናቸዋል እና እንዲሁ በዚህ ዙሪያ ምን ሀሳብ አለሽ?
1: ሰጠኝ ያነሳው ሀሳብ ጥሩ ሀሳብ ነው። እኛ በዚህ በሬዲዮንም ሆነ በቃላት ብቻ ነው አንድነት የምንል። ከዚች ካደገች ሀገር ደርሰን ብዙ ብዙ ብዙ በእኛ አንድነት ከመጀመሪያው ከራሳችን አንድነት የለም ከራሳችን በእውነት ሁሉን ነገር ሃይማኖቱንም ሰው ለሰው መዋደዱንም ትተነዋል። እኔም ለምን እንደሆነ አልገባኝም። ከዚህ መጀመሪያ አንተ አንድነት ፈጥረህ ከቤትህ መሰረት ሲኖርህ ጥሩ ኑሮ፣ ጥሩ ትዳር፣ ጥሩ ልጆች ስታፈራ በውጭም ደግሞ ጥሩ ነገር ይገጥመሃል። እኛ ግን ለምሳሌ አንድነት እንላለን አሁን አንድነት በቃላት ነው እንጂ በልብ ወይም በትክክለኛው በእውነት አንድነት የለንም። እኛ በዚህ በፖለቲካው ይሄ እኮ ፖለቲካ መሳሪያ ነው፣ የመብት ማስከበሪያ መሳሪያ ነው። ልጆቻችን በትምህርት እንዲበለጽጉ እኛ በኑሯችን ጥሩ ኑሮ የተደላደለ ኑሮ ልጆቻችን እንዲኖሩ እኛም እየሰራን አይደለም። ብዙ ምሁር አሉን፣ ብዙ የተማሩ ብዙ የሚያውቁ አሉን። ግን አሁን በዚህ በምንሰማው በምናየው ጊዜ ግን ለህብረተሰቡ ለራሱ ለትውልድ ያሰበ ሰው ያለ አይመስለኝም። ለራሱ ነው። እነዚህ ፖለቲከኞችም ለራሳቸው ነው እነዚህ የገቡ። አንተ አንድነት ኑሮን አንድ ጠንካራ ፓርቲ ኑሮን አንድ ሁነን ጠንካራ ሁነን ብንነሳ ለመብታችን ማስከበሪያ በፖለቲካው ገብተው ብዙ የተማሩ አሉና አንድ ሁነው ለምሳሌ አንተ ኢሻያው ራሚን ባንድ ላይ ተቀምጣችሁ ምን ይሻለናል? ለህብረተሰቡ ህብረተሰባችን እኮ ወጣቶቻችን እንዴት ያለ አካህር ነው የሚሄዱ። እኛ እኮ ሁለተኛ ስደት እየሄዱ ነው አገሪቱን እየጠሉ አገሪቱን የሚወድ ወጣት ምናፈራ እንዴት አድርገን ነው ብለን ህብረተሰቡ ብዙ መገናኛ ቦታ አለን። ይኸው መንግስት ማዶን እንጠይቃለን። ማዶን የምንጠይቅ ለምንድን ነው? ለአንዳንድ ለምስባ ለማድረግ ወይም ደግሞ መከራውን ያረቅ ለመከራ ለደስታ ነው የምንጠይቅ እኛ።

0: ኑሯችን እንዴት አድርገን እናመቻቸው?
1: ወዘሮ ታክላ
0: ወጣቶቻችን ወደ ቤት እየሄዱ ነው። እኛስ ወደ ቤት እየሄድን ነው? ምንድን ነው የምንሰራ? ሃይማኖት እኮ ምን ወጠፍቷል? እኛ ጠፍተናል ማለት ይቻላል። አንተ የመጣህበትን ካላወቅ መነሻህን ታላወቅ መድረሻህን አታውቅም። አሁን እኮ ልጆቻችን መድረሻቸውን ብቻ ነው ያወቁ፣ መነሻቸውን አላወቁም። እና ይሄን እንዴት እናርግ? እንዴት አርግ እናስተዳድረው ይሄን ህብረተሰብ ብለን ለራሳችን ብቻ ፖለቲካውን ለምሳሌ እኔ አንተ ይሳያው ሰጠኝ ለራስ ብቻ ነው ፖለቲካ ለራስህ ወይም ለስራ መፈለጊያ ወይም ደግሞ ለእውቅና ብለህ አሁን ለምሳሌ ይገባሉ። የእኛን እኮ ነጮች እኮ የእኛን ህብረተሰብ ሁሉን ነገር ጭንቅላታችን፣ አስተሳሰባችን አውቀውታል። የተማረውንም ያልተማረውንም አንተን ወስደው ምን ያህል ሰው ያመጣልና ይሻያው ብለው አንተን ወስደው አንዱ ፓርቲ ደበልቁና የእኛ ድምፅ ግን ለእኛ ጥቅም ሳይውል ከቆሻሻ ይወድቃል። ለእኛ ጥቅም አይውልም። እስኪመረጡ
1: ወይዘሮ ታክላ የፖለቲካ ጨዋታ ጥቅምን ማስከበሪያ ነው ብለሻል። እውነትሽን ነው። አሁን በእስራኤል ምርጫ አሁን 38 የተለያዩ የክነሴት ፓርቲዎች ነው የተመዘገቡ ለውድድሩ የእጩ የክነሴት አባላት የፓርላማ አባል ለመሆን እና የእኛ ማህበረሰብ ስንል ትውልደ ኢትዮጵያውያን በእስራኤላውያን እነሱን የሚወክሉ ደግሞ በተለያዩ ፓርቲዎች እጩ ተወዳዳሪ ሆነዋል። አሁን ይህን ነገር እንዴት ነው አሁን ለየትኛው ፓርቲ ነው የሚመረጠው? ምን ይህን ህብረተሰብ ኑሮ ለማሻሻል በሚል ያለውን አጀንዳ በፖለቲካ ይህን አስተካክላለሁ ይህን አደርጋለሁ ብለው በግልጽ መግለጫ የተሰጠ አይመስለኝም። እና እንዴት እናደርግ? ድምፃችን ብትንትን ይሊሆን? ምን ታስቢያለሽ?
0: ይሻየው፣ አሁን ያልከው ነገር እኮ እነዚህ እኮ በፖለቲካ ገብተው እኔን ምረጡ የሚለው ለህብረተሰቡ አላሰቡም፣ ለራሳቸው ነው ያሰቡም። ለራሳቸው እውቅና አበራ ክነሴት ነበረ ወይም ተወዳድር የነበር ለማለት ነው እንጂ ለህብረተሰቡ ቢያስቡማ ቁጭ ብለው በአንድ ላይ ቁጭ ብለው ይሄ ህብረተሰብ ወደ ዜት እየሄደ ነው፣ ወጣቱስ ወደ ዜት እየሄደ ነው፣ ብዙ የተማሩ ቢኖሩና ብዙ የወደቁ አሉና ይህ እነዚህን የወደቁ ወጣቶች እነዚህን አንድነት ያጡ ወጣቶች እንዴት አድርገን ነው በአንድ ላይ ሆነን ማን ነው ለፖለቲካው ጨዋታ የሚችል የሚያውቅ ገብቶ እነዚህን መንግስቱን የሚወዳደር ኃይል ያለው እውቀት ያለው ድፍረት ያለው ማን ነው? ይሻያው ነው? ሰጠኝ ነው? ታክላናት ብለው በያገሩ ተሰብስበው ህዝቡን እያሳመኑ እኛ እስካሁን ድረስ ድምጻችን እየተበተነ ለኛ ለህብረተሰቡ ጥቅም አላገኘንም። ለኛ ህብረተሰብ ምንም ለልጆቻችንም ሆነ አንድነት አላገኘንም። አሁን ግን አንድነት ልንሆን ነው? ከገሌ ይሻላል ከሌ ይሻላል። አንድ ሰው ድምጡን ለማንም መስጠት የለበትም፣ ለማንም መበተን የለበትም። ለራሳችን ጥቅም ማስከበር ያለበት
2: ያለፈው አለፈ። አሁን ግን አሉ እንግዲህ መስመር ላይ ያሉ አካላት አሉ በፖለቲካውና ለወደፊቱ ለአራት አመቱ ከዚህ ምርጫ በኋላ ማሰብ ያስፈልጋል። ለአሁኑ ግን እነዚህን በማጠናከር ሰው የራሱን ኃላፊነት ድርሻውን ከተወጣ ውጤት ሊመጣ ይችላል። ግን እንዳልሽው ብዙ መሰራት አለበት እና ወይዘሮ ታክላ በጣም ነው እናመሰግን ለነበረሽ ቆይታ።
0: እኔ ወደ 20 አመት አለ ይሄን የምናገር ባካችሁ ምል አንድነት የለን። አሁንም በሚመጣው አንድም ሰው ለእኛ ጥቅም የሚያስገኝ እኛን ወደፊት ልጆቻችን የሚያራምድ የፖለቲካ ስራ አይሰራም። ለራሳቸው ጥቅም ነው። እኛ ግን ህብረተሰቡ እኔ በራሴ በአስተሳሰቤ ህብረተሰቡ ቢያውቅበት እነዚህን ሰዎች መቅጣት አለብን። ማን ነው ጥሩ ህብረተሰብ ማን ነው ጥሩ ለእኛ የሚያስብ ፖለቲከኛ ብለን ለዚያ መሄድ አለብን እንጂ እኛ በአክስት በአጎት በጎተተን ይሄ ነው ያክስቴ ልጅ ነው ያጎቴ ልጅ ነው ልጅም ቢሆን ልጅነቱን ወደዋለው ስራውን ግን አልወደው
2: ጥሩ
0: እና እኛ ህብረተሰቡን የሚያሳድግ ስራ እንስራ አልተሰራም በእኛው ህብረተሰብ ለሰው ነው የሆነ ለራሳችን መብት መከበር አንድ ነገር ሲመጣ እንንጫጫለን ያን ምን ወጣበት ሰላማዊ ሰልፍ ባለቤት የለው ማንኛው ነው ባለቤቱ ተመትተን ደምተን እንዴት ነው ምን ሆነው ይሄን ሁላ አላሰብንም በምንም ታምር እና እባካችሁ እኔ ለህዝቡ ጥሪ የማቀርበው እባካችሁን ንብሰል እንደው ልጅ ጥሪ ሆነን እንኑርን እባካችሁን ንብሰል እና አገሯን ሰላም ያርግልና እኛንም ልቦና ይስጥን አሁን ግን
2: በዚህ
0: በማስበው አሁን በሚመጣው ምርጫ ምንም ነገር አናገኝም ለወደፊቱ
2: እስኪ እንደዛ ብሎ ተስፋ መቁረጥ አይገባም ለማንኛውም ውጤቱን አለ እናመሰግናለን ወይዘሮ ታክላ መልካም ቀን
0: ማተው ሀለ ተስፋ
2: እሺ እሺ መልካም
1: ቀን የሚለውን ቡድን ፓርቲ መምረጥ እንደዜጋ መብታችን ተግባር አለብንና እናመሰግናለን ወይዘሮ ታክላ አቸነፍና ወደ ቀጣዩ ደግሞ አቶ ሙሉ ቅጣው መስመር ላይ ነው አቶ ሙሉ ቁጣው ተነስተልን
3: ተነስተልኝ እንደተራችሁ አቶ ሰጠኝ አቶ ሻያው
1: ደህና ነን
3: አማቶቻችን
1: ደህና ነን እንኳን አደረሰ ለአዲስ አመት እንዴት ነህ
3: እንኳን አደረሰን እንኳን አደረሳችሁ ተክላላ ህብረተሰቡ ይሄ ተቀደሰ በዓል አዲስ አመት የሰላም ደስታ የብልጽግና እንዲሆንልን እንመኛለን።
1: አሜን። ያለ አስተያየት እንዲያው ባለው አጭር ጊዜ እንዲያው አቶ ሙሉ ያለ አስተያየት ምን ይመስላል?
3: አዎ እኔ አስተያየት የእናታችን ወይዘሮ ታክላ ተቅሰውታል በፖለቲካው ጉዳይ ነው አስተያየት ይሄ ፖለቲካው ጉዳይ እንደሚባለው መጀመሪያ ፖለቲካ ሲባል ቀድሞ መዘጋጀት ፓርቲ መምረጥ የሚገቡበትን ፓርቲ ማለት ነው እንደገና ኃይል ማጠናከር የሚመርጧቸውን ሰዎች አባል በአባልነት እንዴት እንደሚመረጡ እነዚህ ሰዎች ልክ እንደ ፈረንጆች ቀደም ብለው ነው የሚያዘጋጁ እንደዚያ መሆን ነበረበት ነገር ግን አሁን እዚህ የኛ ሰዎች ግን ዝግጅታቸው ምርጫው ሲደርስ ነው ምርጫው ሲደርስ እኔ ያለሁ እያሉ በየቦታው የህብረተሰቡን ድምፅ ያከፋፍሉታል ሚሳሳውት በወገን ወይም በውቅና በተለያየ ነገር ነው ሚሳሳውት የፖለቲካው ሂደት ያውቁትን ለምን አንድ ሰው በፖለቲካ ሲዘጋጅ አላማ መኖር አለበት አላማ ለህብረተሰቡ ህብረተሰቡ ያን አላማ አውቆ እንዲመርጠው ያን ሰው አላማዬ እንደዚህ ነው ብሎ አላማውን መጀመሪያ ማሳወቅ ቀደም ብሎ መነሻውን ካሳወቀና መነሻውን አረጋግጦ ከተናገረ ያ ሰው በቀጥታ ህብረተሰቡ ምን አላማ አለው ብሎ ያን ሰው ሊመርጠው ይችላል ነገር ግን በእኛ ህብረተሰብ ግን ተወዳዳሪዎቻችን ወንድሞቻችን እህቶቻችን የፖለቲካውን ሂደት የመጀመሪያ አላዙት ማለት ይቻላል ግን ምንድነው ጎልተው የሚወጡ አሁን ምርጫው ሲደርስና ምርጫው ሲዘጋጅ ምንም አላማቸውን ሳያሳውቁ ያለው ይላሉ ህብረተሰቡ ይሁን እንጂ ብሎ ዝም ብሎ በወገንም በውቅናም ይመርጣቸዋል እነዚህን ሰዎች ድምፃችን ተከፋፍሎ ምንም ሳናገኝ ሳይገቡ ይቀራሉ ይሄ መስተካከል መቻል ነበረበት ያው እንግዲህ ምርጫውም ደርሷል ይሄ ይሆናል ቢባል ምርጫው ስለደረሰ ምንም ማድረግ አይቻልም አሁን ለምሳሌ አንድ ወንድማችን አለ የሚታገል አቶ ጋቢ ወርቁ አላማውን አሳውቆ በውድድር ገብቶ በምርጫ ያሸነፈ የአዲስ ገቢዎችን ቦታ የያዘ ወንድማችን አለ አሁን ይሄ ልጅ ተወዳድሮ ነው ያሸነፈው። ተወዳድሮ ቦታ አግኝቷል። ምንም በጠቅላይ ሚኒስትሩ ዙሪያ ራቅ አርጎ ቦታውን ቢመድበውም
1: አቶ ሙሉ ቅጣው የፖለቲካ እጩ ተወዳዳሪዎች ብዙዎች ስለሆኑ ወደ አንድ ፕሮፓጋንዳ እንዳይሆን ሁላችንም ለህ የዚህ አይነት ቅስቀሳ አይነት እንዳይሆን ብዙ እህቶቻችን ወንድሞቻችን በተለያዩ ፓርቲዎች ስለተቋቋሙ ላንድ ክሬዲት ብቻ መስጠት በአሁኑ ሰዓት እንትን አይኖረውምና አሁን ምክርህ በጣም ጥሩ ምክር ነው ያለ። ግን አሁን በደህንነታችን ብሔራዊ ደህንነት እንግዲህ ጦርነት ላይ የከረምን አሁን ወደፊት ለልጅ ልጆቻችን ምን እናድርግ? ምናስበው ባሊያ የበር ያሳስባል። አዎ የቀሩ ወገኖች ያሳስባልና በሀገራችን ተጨባጭ ሁኔታ ምን ነው እንዴት ነው የምንመለከተው አስተሳሰባችን?
3: እሺ አቶ ሳየው ወደዚያ ይሄድም ብዬ ነው መነሻ ያደረኩት። እሱነን ተወዳድሮ ያውጎተውን ስላገኘ ነው እንጂ ብዙ ቶቻችን ወድሞቻችንም አሉ። ለምን እሱን መነሻ ያደረኩት ለምንድን ነው? በውድድር ገብቶ በውድድር አሸንፎ ቦታውን አግኝቷል ማለት ነው። ቦታውን ስላገኘ እንደዚህ አይነት ሰው ሁነው ተወዳድረው ወቶቻችን ወድሞቻችን
1: ይገቡ። አቶ ሙሉ ወቅት አንተ ስታስብ በፖለቲካ ጨዋታም አስቀድሞ መዘጋጀት ጥሩ ነው ብለሃል። አሁን በሊኩድ 43ኛ ወንበር 43ኛ ክነሴት መቀመጫ ወንበር ያገኛል ብሎ ይታሰባል?
3: በኔ በኩል ያገኛል ብዬ አምናለሁ። ለምን ቦታውን ያፈጋፍገዋል። አሁን እኔ ነኝ እያለ ብዙ ሰው ብዙ ነገሮች ስለመጡበት ለጠቅላይ ሚኒስትሩም ችግር ሆኖበታል። ለምን እኔንም የተወዳደረውም ያልተወዳደረውም ብቻ በእውቅናም በምንም እያሉ ይሄን ችግር ስለፈጠሩበት ነው እንጂ ይሄ ልጅ ቦታ ያገኛል ብዬ አምናለሁ። ይሄ ማለት ነው
2: እንግዲህ ወደ አንድ ሰው ሳንል እንደው ለማጠቃለል ያለን ጊዜ አጭር ሆነ፣ በጣም ይቅርታን ጠይቃለን። እንደው ባጭሩ ምን መደረግ አለበት ለሁሉም እንደው በ30 ሰከንድ?
3: በጣም ጥሩ። አሁን መደረግ ያለበት ነገር ምንድን ነው? ለህብረተሰቡም ሆነ ለወጣቶቻችን ለልጆቻችን አንደኛ በጥሩ ሁኔታ መደራጀት ድርጅት መደራጀት ነው የሚያስፈልገን። ለኛ በፖለቲካውም በኩል በማንኛውም በኩል በማህበረሰቡ ጉዳይም በማህበረሰቡ በእንትኑ በኮሌኑ ጉዳይም በማንኛውም ነገር ካልተደራጀነ እኛ ምን ጊዜም ቢሆን መፍትሄ አናገኝም። መደራጀት አለብን።
2: መደራጀት በሚለው እንጨርስ። በጣም ይቅርታን ጠይቃለን በቂ ጊዜ ባለመኖሩ። እንቀጥላለን ሌላ ጊዜ። መልካም ቀን።
1: ውይይት ቀን ነው በቀኑ ሳምንታዊ ውይይት ማለ ያለንበት አለ። እንግዲህ
2: ለሁሉም ጊዜ እንግዲህ ያልበቃን ይላል። መልካም ቀን። እንግዲህ ለቴክኒክ ባለሙያችን ሮኔ እንዳህን እናመሰግናለን። ሻያው መልካም
1: ቀን። ሰጠኝ ዘመን እናመሰግናለን። እንግዲህ ነገ ልክ ቀን አንድ ሰዓት ላይ በሰላም ያገናኘን።
2: ዛሬ
1: እኮ ነው አንድ ሰዓት ቀን ላይ ሳምንታዊ የውይይት ከአድማጮች ጋር እናገናኘን።

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ተነስተልን ክቡራትና ክቡራን አድማጮች እንደምን ዋላችሁ? እለቱ በዕብራውያን ዘመን አቆጣጠር ዮም ዳሌት ሄይቤ ትሽሬ ታብሽን ፔዘይን ኖርፓ ዘመን አቆጣጠር ሴፕተምበር 16 ቀን 2026 ዓመተ ምህረት እንደ ኢትዮጵያን ዘመን አቆጣጠር ደግሞ መስከረም 6 ቀን 2019 ዓመተ ምህረት ነው። የቴክኒክ ባለሙያችን ሮኒን ዳህን ሲሆን የፕሮግራሙ ተናጋሪ ሃና ስፈራው የስቱዲዮ ታኛ ተናጋጆች ኢሻያው ደጉ ሰጠ ዘመንና ረሐሚም አላዛርነን በቅድሚያ ማስተያየት ነው። በክኔሴት ብሔራዊ አስመራጭ ኮሚቴ የፓርቲዎችንና የእጩዎችን እገዳ ጥያቄዎች ዛሬ መመርመር ጀምሯል ተባለ። የእስራኤል መከላከያ ሰራዊት ትናንት ማታ በራፊያ የሐማስን ሽብርተኛ ድርጅት ገደለው የሚል መረጃ ደርሷል። ናዛ በሚል ስም የተዘጋጀው ጸረ እስራኤል አዘጋጆች ፊልሙን አዘጋጆች እንዲመረመሩ የባህልና ስፖርት ሚኒስተር ሚኪ ዙሃር የሻባክን ድርጅት ጠየቁ ተባለ። የአሜሪካው ፕሬዚደንት ዶናልድ ትራምፕ አስተዳደር ለእስራኤል 2.8 ቢሊዮን ዶላር የተለያዩ ቦምቦችን ለመሸጥ እቅዱ ማቀዱን ዋሽንግተን ፖስት የተባለው ጋዜጣ ዘገበ። በደቡብ አፍሪካ በነጮች ማህበረሰብ ላይ በዘረኝነት አድሎ በሚፈጽሙ ጥቁር ደቡብ አፍሪካውያን ላይ ማዕቀብ ለመጣል ፕሬዚደንት ዶናልድ ትራምፕ እቅድ እንዳላቸው ተገለጸ። በሳውዲ አረቢያና በየመን ሁቲ አማጽያን መካከል ጦርነቱ እንደቀጠለ ነው። እስራኤል በሁቲዎች ላይ ያነጻጸረ መረጃ ለሳውዲ አረቢያ እንድታቀብል ጠያቄ ቀረበ ብሎ አንድ ዲፕሎማት አስተወቀ የሚሉት ለሳቱ ካለንጀና መካከል ዋና ዋናዎቹ ናቸው። ዝርዝሩን በኢሻያው ደጉ
1: ረሃብ ማመሰግናለሁ። ትናንት ማታ በደቡብ አዛ በራፊያ አካባቢ የሐማስ ወታደራዊ ክፍል ብርጌድ ጦር አዛዥ መደምሰሱን የእስራኤል መከላከያ ኃይልና የሀገር ውስጥ መረጃ ድርጅት ሻባክ አስታወቁም። የእስራኤል መከላከያ ሰራዊት ጻህል እንዳስታወቀው ግለሰቡ የሽብር እቅዶችን ለማራመድና በጦርነቱ ከፍተኛ ጉዳት የደረሰበትን የራፊያ ብርጌድ አቅሙ መልሶ ለማቋቋም ሰርቷል። ጠቅላይ ሚኒስትር ቢንያሚን ኔታንያሁና የመከላከያ ሚኒስትር ቃዝ ባወጡት መግለጫ ማንም አሸባሪ ከጥቃት ነጻ እንዳልሆነና ሐማስ በአዛ እንደማይኖር ገለጹም። በደቡብ በሚገኝ ኤሼል ማረሚያ ቤት እስር ቤት ተረኛ ዘበኞች በድሮን አማካይነት ይደረግ የነበረውን የአደንዛዥ እጽ የማስገባት ሙከራ ከሸፉት። አጠራጣሪውን ድሮን አስቀድሞ በመለየት ወደ ግቢው ሳይገባ ተቆጣጥረውታል። ወደ ስፍራው የተጠራው የፖሊስ የቦምብ አክሻፊ ሀብላን ከድሮኑ ጋር ተያይዞ የተገኘውን እሽግ ሲፈተሽ ለግል ጥቅም ከተፈቀደው መጠን በላይ የሆነም የተከለከለን አደንዛዥ እጽ መሆኑ ተረጋግጧል። የባህል ሚኒስተር ሚኪ ዙሃር የመረጃ ድርጅቱና ሻባክ ኃላፊ ናዛ ፊልም የተሰኘው አከራካሪው ፊልም ሰሪዎቹን የተጠቀሙበትን መረጃ ምንጭ እንዲመረመር ጠየቁም። ጥያቄው የደህንነት መረጃ በሕገ ወጥ መንገድ ጥቅም ላይ ውሏል ወይ፣ እንዲሁም የጠላት አካላት በመረጃ ልውውጥ ላይ እጃቸው አለበት ወይ የሚሉት ጉዳዮች መመርመር አለባቸው ይላሉ። ዘጋቢያችን ዶሪት ሚዝራሂ እንዳረጋገጠችው ሚኒስተር ዙሃር የፊልሙ አዘጋጆች የሆኑትም ዮቫል አብርሃም እና የራሄል ሹር ዜግነት የመሰረዝ ዕድል ለመመርመር ቀደም ብለው ለሀገር ውስጥ ደህንነት ሚኒስተር ጥያቄ አቅርበዋል። የናዛ ጉንዮሽ ጉዳት አብሮህም በስተጀርባው ያለው ፊልም ዙሪያ በተነሳው የህዝብ ውዝግብ ላይ ለወታደሮች ረዳት ማህበር ደጋፊዎች በተዘጋጀ ጄምስ ጋና ስነ ስርዓት ላይ የጦር ኃይሎች ኢታማጆር ሹም ጀነራል ኢያል ዛሚር የእስራኤል መከላከያ ሰራዊት ጻል በዓለም ላይ እጅግ በጣም የስነ ምግባር ባለቤት የሆነ ሰራዊት መሆኑን አጉልተው ገልጸዋል። ሳቸው እንዳሉት ሁሉም እስራኤላዊ አንድ ነፍስ ተብሎ ይጠራል ሲሉ ሊቃውንቶች አስተምረውናል። ከነሱ መካከል አንዱ እንኳ ኃጢአት ቢሰራ ሁሉም እርስ በርስ ተጠያቂዎች ናቸው። ይህ በምን ይመስላል? ባንድ መርከብ ውስጥ እንደነበሩ ሰዎች ነው። አንደኛ መቆፈሪያ ወስዶ ከስሩ መቆፈር ጀመረ። ሰዎችም አንተ ሞኝ ነህ፣ የምትቆፍረው ከእግርህ ስር ቢሆንም ውሃው ወጥቶ ሁላችን ያጠፋል ይላሉ። ስለሆነም ሁኔታም ይህ በአስፈላጊ ምሳሌ ላይ ሐሰተኛ መረጃዎች መሰረት የሌላቸውን ሴራዎችን በመጠቀም የእስራኤል መከላከያ ሰራዊትም ወታደሮች አዛዦችን ስም ለማጥፋት በሚደረጉ ሙከራዎች ላይ በግልጽ ይታያል። እዚህም ቢሆን አብሮነታችሁም እርስ በእርስ መደጋገፍም ሊመራን ይገባል። በየመድረኩም ቆመን በግልጽ መናገር አለብን ብለዋል። የኃይልና የመሰረተ ልማት ሚኒስቴር መረጃዎች እንደሚያሳዩት በቤቶች በመላ ሀገሪቱ በሚገኙ መኖሪያ ቤቶች ጣሪያ ላይ ከፀሐይ ኤሌክትሪክ ኃይል የሚፈጥር መሳሪያዎች ሶላር ፓነልስ ተከላ ከፍተኛ ጭማሪ አሳይቷል። በያዝነው 2026 ዓመተ ምህረት የመጀመሪያ አጋማሽ ወደ 5000 ገደማ የቤት ውስጥ የፀሐይ ኃይል ስርዓቶች የተገናኙ ሲሆን ይህም ያለፈው ዓመት ከተመሳሳይ ወቅት ጋር ሲነጻጸም የ37% ጭማሪ አለው። በአጠቃላይ በእስራኤል ከ41000 በላይ የቤተሰቦች ከፀሐይ ብርሃን ኤሌክትሪክ በማመንጨት ላይ ይገኛሉ። ከሂዝቡላ ጋር ቅርበት ያለው የሊባኖስ ጋዜጣ አልአኽባር እንደዘገበው ከኢራቅ ግዛት የተሰነዘሩትን በሳውዲ አረቢያ የነዳጅ ተቋማት ላይ የተፈጸመው ጥቃቶች ለመመለስ አሜሪካና ሳውዲ አረቢያ በኢራቅ ውስጥ ጥቃት ሊፈጽሙ ይችላሉ የሚል ግምት አለም። ዜና ዘጋቢያችን ሽሞን ሚጃን እንደገለጸው በዘገባው መሰረት በኢራቅ ውስጥ ከኢራቅ ጋር ግንኙነት ባላቸው ሚሊሻዎች ዘንድ የጥንቃቄና የዝግጅነት ደረጃ ከፍ ብሏል። ከነዚህ ሚሊሻዎች አንዱ ከፍተኛ ኃላፊ ለጋዜጣው እንደተናገረው ለጥንቃቄ ሲባልም ለሁለት ወይም ለሶስት ቀናት ያህል የተወሰኑ ዋና ዋና መስሪያ ቤቶችን ለቀው እንዲወጡ መመሪያ ተሰጥቷቸዋል። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ትናንት ማታ ከሁቲዎች ጋር ስላለው ጦርነት ተወያይቷል። የአሜሪካ ተወካይም እንደተናገሩት ሁቲ አማጽያን ኃይሎች ድርጊቱን የአካባቢውን ሰላም አደጋ ላይ እንደሚጥሉ ተናግሯል። ከጥቃቶቹ ጋር ተያይዞ የዋሽንግተን አስተዳደር አሜሪካን ወደ ሳውዲ አረቢያ የሚያደርጉትን ጉዞ እንዲመረምሩ አስጠንቅቋል። የአሜሪካ ፕሬዝዳንት ትራምፕ ለአስተዳደር ለእስራኤል በጠቅላላ $2.8 ቢሊዮን የሚጣጉ ቦምቦች ለመሸጥ ማቀዱን ዋሽንግተን ፖስት ጋዜጣ ዘገበ። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ መሬትን መቀማት የዘር መድሎ ወይም በአነስተኛ ነጭ ማህበረሰቦች ላይ የሚፈጸሙ ጎጂ እንቅስቃሴ ድርጊቶች በሚፈጽሙ ደቡብ አፍሪካውያን ዜጎች ላይ የቪዛ የመግቢያ ፍቃድ ገዳ ማዕቀብ እንደሚጥሉ አስጠነቀቁም። ይሁን እንጂ በማዕቀቡ የሚመለከታቸው ግለሰቦች ስም ከመጥቀስ ተቆጥቧል። ፕሬዚዳንት ትራምፕ የደቡብ አፍሪካ ባለስልጣናት በሀገሪቱ የሚገኘውን ነጮች ንዑስ ማህበረሰብ አድሎ ፈጽመዋል ሲሉ ከሰዋል። አስተዳደራቸውን በደቡብ አፍሪካ ያለውን የመሬት ማሻሻያና ያገሪቱ በአዛም ቢሆን በጅምላ የዘር ማጥፋት ወንጀል ፈጽማለች በማለት እስራኤል ላይ ለዓለም አቀፍ ፍርድ ቤት የሚቀርቡ አቤቱታ ተገቢ አልሆነ ተገቢ አይደለም ሲል ተችቷል። የአየር ጸባይ ትንበያ ዛሬ በበጋው ከሰነበተው በጣም ሞቃታማ ይሆናል። ይሁን እንጂ ከነገ ሐሙስ አርብ ከሰነበተው የሙቀቱ መጠን ይቀዘቅዛል። እንዲያው እንዲህ ወደ ሐሙስ ማታና አርብ አካባቢ ደግሞ እንዲህ በሰሜኑና በመካከለኛው ክፍላተ ሀገራት አልፎ አልፎ ይዘንባል የሚል ትንበያ አለ። የሳቱ ዜና የስከዚሁ ነው። ሐሚም
2: ሸያው ደግሞ ክብራትና ክብራና አድማጮች እንግዲህ ከጥቂት ደቂቃዎች በኋላ እንደተለመደው የቴሌፎን ውይይት እናካሄዳለን። የስልክ ቁጥራችንም ያው የተለመደው ነው። በድጋሚ ለማስተዋወስ ያህል 0723940555 ነው። ደግሞ አለው 0723940555 ነው።

0: አሽራ ሚም እዚህ ዜማ እንግዲህ ትንሽ ወዝ ወዝ ብለናል። እንዴት ነው?
1: ደስ ይላል በጣም።
0: ጥሩ ነው። እናመሰግናለን። ወደ ወቅታዊ ዘገባ ነው የምናልፍ። የተለያዩ ርዕሰ ጉዳዮች አሉን። የሁቲ አማጽያን እንግዲህ በቀይ ባህር አካባቢ እንቅስቃሴያቸው ከፍተኛ ሆኗል። ያለው አደጋ እንዴት ነው?
1: እነዚህ ሁቲም የሚባሉ ባይገርመ ቀደም ሲል እንዲወጣ ወጣ ብለው ወደ እስራኤልም ወደ ሳውዲ አረቢያም ተመካክረው ነበር እና ቆይተው ግን ዝም ብለው አድፍጠው ነው የሰነበቱት። አሁን ባልተጠበቀ ሁኔታ ነው እንግዲህ በሳውዲ አረቢያ ላይ ከባድ እርምጃ መውሰድ የጀመሩት። እንግዲህ የመን ከሁለት ነው ተከፍላለችው፣ በሰሜን በኩል እና በደቡብ በኩል ያሉት። በሰሜን በኩል ያሉት አማጽያኖች ናቸው እነዚህ ሁቲ የምንላቸውን በኢራን የሚታገዙት። እነሱ ራሳቸውን እንግዲህ በምስጢር ሲያዘጋጁ ቆይተው ይመስላል ወደ ደቡብ ክልል በመግባት የሳውዲ አረቢያ ደጋፊ የሆኑትን የደቡብ የመን ነዋሪዎች እነሱን በማጥቃትና በጉዟቸውን በመቀጠል አልፈው የሳውዲ አረቢያ የንግድ መርከቦችን መርከቦች የሚያልፉበትን የባህር ወሽመጥ በጣም ቁልፍ የሆነ ቦታ ነው፣ ባብ ኤል መንደብ ይባላል። እሱ እንግዲህ ህንድ ውቅያኖስንና ወይም የአረብ ባህር የሚባል አለ፣ እሱንና የመን ቀይ ባህርን የሚያገናኘው ነው። ከዚህ አድርጎ እንግዲህ ወደ ሱዝ ካናል፣ ከሱዝ ካናል ወደ ዩሮፓ የሚያልፈውን የንግድ ዕቃ በሙሉ የጫኑ መርከቦች የሚያልፉት በዚያ ነው። እንግዲህ አሁን ያን ቦታ ነው እንግዲህ ያዙት። አሁን ሳውዲ አረቢያ በርካታ ጦር መሳሪያ ያላት ሀብታም ሀገር ሆና እያለች እነዚህ የመን ሁቲዎች የመን ድሃ ሀገር ናት በጣም እና ከሰው ከሌላ ሀገር ከኢራን በሚያገኙ ጦር መሳሪያ ብቻ ይህን ያህል ጥቃት ያደረሱባት ምንድን ነው? ሳውዲ አረቢያ ራሷ መከላከል አልቻለችም ወይ የሚባለው ጥያቄ አለ። ያ ብቻ ሳይሆን ሳውዲ አረቢያ ሲጨንቃት ማንን ጠይቃለች መሰለ? እስራኤልን። እስራኤልን በአካቹ ተባበሩኝ ብላ ጠየቀች። እስራኤል ደግሞ በአንድ በኩል በማገባት ሁኔታ እንደገና ሌላ የጦር ግንባር መክፈት የለባትም፣ ሳውዲ አረቢያ ናት እየተጎዳች ያለችው ራሷ ትከላከል ነው እንግዲህ። በሌላ በኩል ደግሞ ይሄን አጋጣሚ በመጠቀም እስራኤል ከሳውዲ አረቢያ ጋር ተጀምሮ ተሞክሮ ታስቦ የቀረውን እስካሁን ድረስ ተግባር ያልታየውን ዲፕሎማቲክ ግንኙነት ባስመለከተ እንደ ሌሎች የአረብ አገሮች በአካባቢ የሚገኙ የአረብ አገሮች ከእስራኤል ጋር የአብርሃም ውል በሚል ስም በተሰየመው ስምምነት ከዚያ የዚያ አባል ትሁን እሷና ከእስራኤል ጋር ይህን የመሰለ እርቅ ሰላም ታወርድ የሚለው ጥያቄ አሁን እየቀረበ ነው ያለው። ሌላው እስራኤል በቀጥታ በጦር ኃይል መርዳት ሳይሆን በመረጃ በኩል መረጃ ማሰባሰብ እስራኤል በነቂስ የምትከታተላቸው ጠላቶች ያሩትን በሙሉ የት እንዳሉ ታውቃለች። እቅዳቸውንም ያው ባላት ዘዴ እና ያን ባስመለከተ ለሳውዲ አረቢያ ይህንን መሰለ ትብብር ታደርግ የሚሉ ምክሮች አሉ። ይሁንና ግን ይህንን እርዳታ ይህንን የመሰለ መረጃ ማቀበል ጉዳይ እንዲሁ ዝም ብሎ በነጻ ሳይሆን ቅድም እንዳልኩ በሳውዲ አረቢያ ከእስራኤል ጋር ያላትን ይህ ምስጢራዊ ይህን የመሳሰለ የድብብቆሽ ግንኙነት ይፋ ይሁን የሚለው ጥያቄ ነው እየቀረበ ያለው። ይህ ሆኖ እያለ እንግዲህ ባቤል መንደብ ሲዘጋ፣ የባህር ወሽመጥ ሲዘጋ ማን መሰለህ በተጨማሪ የሚጎዳው? ከሳውዲ አረቢያ በተጨማሪ ግብፅ ናት። ግብፅ እንግዲህ ይሄ ሱዌዝ ካናል የሚባለው ያው ትልቁ የባህር መተላለፊያ፣ በዚያ በኩል የሚያልፉ በርካታ የንግድ መርከቦች አሉ በሱዌዝ ካናል በኩል። እነዚያ መርከቦች እንግዲህ ከቀይ ባህር በሱዌዝ ካናል አቋርጠው ወደ ሜዲትራኒያን ባህር ከዚያም ወደ ኤውሮፓ ወደ ምዕራብ አገሮች የሚሄዱት ሲሄዱ ግብር ይከፍላሉ እና ያ ክፍል በብዙ ሚሊያርድ ዶላር የሚገመት ብር ነው ግብፅ ገቢ ያላት። እንግዲህ አሁን ሁቲዎችን የመሰለ እርምጃ ሲወስዱ፣ የባቤል መንደም መተላለፊያው በሩ ሲዘጋ፣ ግብፅ የምትጎዳ መኖር እያወቀች ግብፅ በጦር ኃይል በኩልም ደግሞ ጠንካራ አገር ለምትባለው እሷ እንዴት እሷ ማብራ ከሳውዲ አረቢያ ጋር ሆና ሆቲመን ለማሸነፍ ዝም አለች የሚለው ደግሞ ጥያቄ ነው። በጣም አስገራሚ ጥያቄ ነው። መልሱ የሚገርም ነው። ምንም ዝምታ ነው እና ያን የመሰለ ችግር ነው በዛ በኩል ተከስቶ የምናየውና አሁን እንግዲህ እስራኤል አሁን እያስመሰከረች ያለችው ምንድን ነው? በዚህ አካባቢ በአጠቃላይ የበላይነት እያረጋገጠች ያለችው እነዚህ ሀገሮች እስራኤል ማትደፈር፣ እስራኤል ባልተጠበቀ ሁኔታ ጠላቷን የምትወደ ሀገር መሆኗን እያወቁት ነው አሉ እነዚህ በፋርስ ባህረ ሰላጤ የሚገኙ ሀገሮች። ከዚያም በተጨማሪ እስራኤል በዚህ በባህሬን፣ በኩዌት፣ በዮርዳኖስ በኩል ኢራኖቹ ረዥም ርቀት ተወንጫፊ ሚሳኤል እየተኮሱ አስቸግረው አልነበረም? ያንን የሚያከሽፎ የእስራኤል እንደ ለምሳሌ እንደ ኪፓት ባርዜል የመሳሰሉ ሌላም እንደዚሁ መሳሪያዎችን ለእነዚህ ሀገሮች በአብርሃም ስምምነት የተፈራረሙት ሀገሮች ከእስራኤል ይህን የመሰለ መሳሪያ እየተቀበሉ ከኢራን የሚተኮሰውን ሚሳኤል ሊያከሽፎ ችለዋል። እና ይህን እንግዲህ እየተረዱ ሄደዋል። እና እስራኤል ምን ያህል ጠቃሚ ሀገር መሆኗን በመረዳት ቀሪብ የነበራቸው ፍላጎት እንደዚህ በዚህ አካባቢ የሚገኙ የአረብ ሀገሮች እስራኤል ትጥፋ ነው እና ጥፋት ነው የነበረው። አሁን እንኳን ማጥፋትና የበላይነት ሁኔታ ያላት መሆኑን እያወቁ ስለሄዱ ያላቸው አማራጭ አሁን እንግዲህ በጦርነት ወይም እና ጥፋት የሚለው የቀድሞ መፈክር ቀርቶ ሰላም፣ በሰላም እንኑር አብረን እስራኤል ከጥቅሟ ጉዳቱ ያበልጥብናል የሚል ሀሳብ እንዳለባቸው ነው የተመለከተ ያደ ነው።
0: ጥሩ፣ ወደ ሌላው እርሰ ጉዳይ ስናልፍ የያዛ ሰርጥር ጉዳይ አለ። እስራኤል አልፎ አልፎ እርምጃ ተወስዳለች፣ ይሄኛው ሽብርተኛ ተደመሰስ ያኛው የሚል ነው ያለ። በዚህ ሁኔታ ነው ወይ የምንቀጥለው?
1: የሐማሱ ጉዳይም አሁን በትላንት በስቲያ የጦር ኃይሎች ተማጆር ሹም ጀነራል ያል እንዳሉት ስብሰባ አድርገው የዚህ የጦር ኃይሉ መምሪያ አካል አለ ከነሱ ጋር ተገናኝተው ሲነጋገሩ ጠቅላይ ሚኒስትሩም ነበሩ። ያል ዛሚር ያሉት ምንድን ነው? ሐማስ አሸንፏል፣ እስራኤል አሸንፋለች፣ ተንኮታክተዋል። አሁን የቀረው ይሄ ከአዛ ሰርጥ የቀረው ቦታ 40 ከምናምን 30 ከ36 ምናምን የሚሆነው ነው የቀረው። ከዚያም ነው ደግሞ እኛ አሁን እነዚህን አደገኛውን ሽብርተኞች እየለቀምና እየገደልናቸው ነው አለ የረሸናቸው ነው አለ ነው። እና አሁን ሐማስ ወደ እስራኤል ምንም የመተኮስ አቅም የለውም፣ ምንም የለውም። እና አሁን የጊዜ ጉዳይ ነው። ከጊዜ በኋላም አንድያውን በሙሉ ትጥቁን እንዲፈታ እናደርጋለን። ይህ የተቋቋመው የዓለም አቀፋዊ አስታራቂ ወይም የሆነ ስም የተሰጠው እስካሁን ድረስ ትጥቁን አላስፈታውም ሐማስንና በመጨረሻ እኛንን የምናስፈታው የሚል ንግግር አሰምተዋል። እና የእውነታ እንግዲህ የሚያሳየው ምንድን ነው? እስራኤል በዚህ በአዛ በኩልም ጠላቶቿ በሙሉ ተዳክመው ራሳቸውን ያው ለማዳን መሯሯጥ እንጂ በእስራኤል ለመጉዳት እቅድ የሚወጡበት ጊዜ አቅምም የላቸው ነው።
0: ጥሩ። ሌላው የኢራን ተጨባጭ ሁኔታስ እንዴት ነው? አሁን ዶናልድ ትራምፕ የሆርሙዝን የባህር ወሽመጥ ዘግቻለሁ ካሉ፣ በኢኮኖሚው ጫና አሳድሬያለሁ ካሉ በኋላ ሌላው ነገር በጸጥታ እየታየ ነው እና ኢራንስ አሁን በዚህ በደንብ እንዳታሰበው እየተጎዳች ነው ወይስ እንዲሁ እንደ ዋሾልካ ሳይታሰብ የኒውክሌር ጦር መሳሪያ ባለቤት የምትሆንበት እድል አለ?
1: እንደዚያ ነው ጥርጣሬው ያለ። አሁን ኢራን ደካማ መስላ፣ አቅም የሌላት መስላ፣ ፈሪ መስላ ተቀምጣ ያለችው ውስጥ ውስጡን የሆነ ተንኮል እየሰራች ነው አለ የሚባል ግን ጥርጣሬ አለ። በተለያዩ ቦታዎች፣ ምስጢራዊ ቦታዎች ይህን የኒውክሌር ጦር መሳሪያ ማዘጋጃ ቅመሞችን እየሰራች ነው አለ የሚል ግምት አለ። ያን ደግሞ የሚከታተሉ በእስራኤልም ሆነ በአሜሪካ እንዲሁም ደግሞ የተከለከሉ ጦር መሳሪያዎችን የሚቆጣጠረው በተባበሩት መንግስታት ድርጅት የተቋቋመ አካል አለ። እሱም እንደዚሁ በተለያየ መንገድና ዘዴ ክትትል እያደረገ ነው ያለ የሚባል ነገር አለ። ግን አይታመንም። ይሄ ሁሉንም አስጠርጣሪ ነው ሆኖ ያለው። ይህ ሆኖ እንዳለ ላይ ላይ ሆኖ የምናውቀው ነገር ግን ኢራን ተዳክማለች፣ በጦር ኃይሏ በኩልም የአሜሪካም ሆነች እስራኤል ባንድ ላይ ሆኖ የወሰዱባት ወታደራዊ ርምጃ ብዙ ጉዳት አደረሰዋል። አሁን ደግሞ ከዚያም የከፋ ጉዳት እየደረሰባት ያለው የአሜሪካ በኢራን ላይ የጣለችው ማዕቀብ ነው። ይህ ማዕቀብ ልክ ኢራንን ጉርቧን ጉሮሯን እንድትዘጋ ነው አድርጓት ያለው። በዚህ ሁኔታ በገንዘብ ችግር እንዳለባት የገቢ ችግር እንዳጣ የገቢ ምንጭ እንዳጣች ነው አሁን የታወቀ ያለውና ይህን ባስመለከተ ኢራኖቹ የመዳከም ምልክት ያለባቸው አሁን እነሱ ፕሮክሲ የሚባል የነበሩት ወይም ደግሞ ተላላኪዎች እንደነ ሂዝባላ እንደነ ሐማስ መሳሰሉት የላቸው መዳክመዋል። አሁን ያለው አንድ ያላት ኢራን ሁቲም ናቸው እና ሁቲሞች ናቸውን በዚህ በኩል በኢራን በኩል እንደው አለይታ ሆነው አሉት። ከዚያ ውጭ ግን ኢራን የመዳከም ምልክት እየታየባት ያለው
0: ሚስ ፕሬዝዳንቱስ እንዴት ነው? ዶናልድ ትራምፕ ምን እየሰሩ ነው? አሁን ጸጥ ብለዋል።
1: ዶናልድ ትራምፕ ይናገራሉ አልፎ አልፎ፣ ያው እንደ ዶሮ እንደ ቀደሙ እንደ በቀን 6 7 ጊዜ መናገር ሳይሆን ይናገራሉ። እሳቸው የሚሉት ይህን አንደኛ የኢኮኖሚውን ጉዳይ የማቀቡን ጉዳይ በስመለከተ አክለው ለማጠናከር እና ውጤታማ የሆነ መሄዱን ነው የተመለከቱ ያሉት። አሁን ለጊዜው እንግዲህ በኖቬምበር አካባቢ በዚያ በአሜሪካ በኩል የመበክርት ቤት ምርጫ የሚካሄድበት ጊዜ ነው። እስከዚያ ጊዜ ድረስ የተረጋጋ ሁኔታ ተፈጥሮ ምርጫው ከተካሄደ በኋላ እንደገና አዲስ ፖሊሳቸውን ቀይሰው በኢራን ላይ ሌላ አይነት እርምጃ ለመውሰድ ይነሳሉ የሚል ግምት ነው ያለ።
0: በጦርነቱ የተነሱት እና እንደው መወገድ አለባቸው ተብሎ ወደ 4 ነጥቦች ሲነሱ ነበርና እነዚህ ባየር ላይ ቀሩ ማለት ነው?
1: ባየር ላይ ቀሩም ስምምነት ነበር እንግዲህ ያው ፈረሰ እንጂ ተስማምቶ ነበር ኢራንና አሜሪካ በፓኪስታኖች አማላጅነት በካታር ትርኮችም ዱ በጫፉ ነበሩ። የሁሉ በሙሉ ምንም ፋይዳ የለውም እና ለጊዜው ያለው ሁኔታ ይህን መስለው።
0: ጥሩ ጋሽራሚም እንግዲህ ከና አድማጭ መስመር ላይ ያለ ያለችን እንደዛ እንላለን።
1: እሺ ሄሎ
2: ሄሎ
1: ጤና ይስጥልኝ።
2: ጤና ይስጥልኝ።
1: ማለት በል
2: ባቤ ነኝ። ሰላም ናችሁ? ሀክሰሚያ
1: ሸናቶባ ሀቲማቶባ። እሺ ስለምን ነበር አቶ ባቤ?
2: እኔ ወቅቱን በተመለከተ እና መቼም ይሄ አሁን የመገናኛ አውታሮች የሚናገሩት አዲስ የወጣ ሰርቶን ዛሬ አዲስ አይደለም ለነገሩ፣ ተዛሬ ስንት አመትም እንደዚሁ ሲያወጡት ነበር። አንዳንድ እያደረጉ እንደዚህ በርከት ያለ ነገር ባይሆንም
1: የትኛውን ነው
2: አሁን በኢጣሊያ ህዶታ ምናምን እየተባለ የሚባል
1: ፊልም ነው? እስራኤል በግፍ በጅምላ ፍልስጤሞችን ትጨፈጭፋለች ጨፍጭፋለች የሚለው ነው አይደል?
2: አዎ።
1: እና አንተ እንዲታየዋለ ለምሳሌ አሁን እነዚህ ሁለቱ ወጣቶች ሴትና ወንድ ናቸው፣ እስራኤላውያን ናቸው፣ የእስራኤል ዜግነት ያላቸው እና ከመከላከያ ሰራዊቱ የሚያገለግሉ ወታደሮችን በማነጋገር ነው እንግዲህ ይህንን መረጃ ይዘን ፊልሙን ያዘጋጀ ነው ይላሉ። እና አሁን በፖለቲከኞች በኩል እየቀረበ ያለው ሀሳብ አለ እነዚህ እስራኤልን ሀገራቸውን ወገናቸውን የካዱ ሰዎች የእስራኤል ዜግነታቸው መነጠቅ አለበት የሚል ሀሳብ ቀርቧል። እንዴት ታየዋለህ አንተ?
2: እኔ በመጀመሪያ ደረጃ መቼም ሰሞኑን ባለው በዚህ ሃይማኖትን በተመለከተ መጥፎ ነገር ለመናገሩ ትንሽ ይከብዳል። ግን ሆኖም ግን የአገሪቱን ስም ያጠፋና የአገሪቱን ጥቅም አሳልፎ ለሌላ ለሚሰጥ ሰው የሚል ህግ እንዳለ አውቃለሁ። በእኛ ብቻ ሳይሆን በአሜሪካ እንኳን ለእስራኤል ሰለል አድርገሃል አሜሪካን ተብሎ ወደ 38 ዓመት ታስሮ ነው የተፈታው።
1: 36?
2: አዎ። እና ስለዚህ አዎ እነዚህም ደግሞ ያው ስሙን ለመጥራት ስለፈለኩ ነው። እነዚህ ደግሞ ከዚያ ምንም ነገር የተለየ ነገር አይደለም። ይሄን ገንዘብ የተቀበሉ እስራኤል ሀገር አይመስለኝም። ይሄንን የሚሰጣቸው ይሄን ለማዘጋጀት የሰጧቸው በተለያዩ ሀገሮች እኛን ጥላቻ ለማሳደር የፈለጉ ህብረተሰቦች ነው ለዚህ ሁላ ነገር እንደሚመስለኝ ነው እኔ ትክክለኛ እርግጠኛ አይደለሁም።
1: እኮ ይሄ ሆነ እንግዲህ ምን እርምጃ ይወሰድባቸው ብለው ጥያቄ ነው ጥያቄ ሆነዋለሁ። ማንተ
2: ይተባለ እርምጃ መወሰድ ያለበት ታሁን ቀደም እንደዚህ አይነት ነበር ያንን ስላገዷቸው አሁን ልክ እንደዚህ አይነት ታግደው ደግሞ ፊልሙንም ለወደሰፊቱ እንዳይታይ ማጥፋት ሁለተኛ ሰዎችን ለህግ ማቅረብ እንግዲህ አንድ ሰው ህግ በላይ አይደለም። ነሱ ዲሞክራሲ በተመለከተበት ሁኔታ አቀርበውታል ግን ይሄንን አገሪቱን ወደ መጥፎ አቅጣጫ ወስዳችኋል ብሎ አገሪቱን አጉድፋችኋል ብሎ ለህግ አቀርቦ እነዚህ ሰዎች በህግ ማስጠየቅ ነው እኔ እንደሚመስለኝ።
1: ዜግነታቸው ይወሰድባቸው ቢለውስ እንዲታዩአለ
2: ዜግነት ይወሰድባቸው ለሚለው በእኔ በኩል ህጉ ሊፈቅድላቸው አይመስለኝም። ቤት ምሽፋት ይሄንም ዜግነታቸውን ይፈቅፍቋል የሚል ግምት አይኖረኝም። ሰዎች ግን በዚህ በሰሩት ስራ ቅጣት ተቀብለው ለወደሰፊቱ ይህን አይነት ስራ የሀገሪቱን ጥቅም በልቶ ለበላተኛ ለመስጠት ለተሞከረው ቅጣት ከፍተኛ ፍርድ ቤቱ ይህን ይሰጣል ብዬ አምናለሁ። እንግዲህ የፍርድ ቤቱ ውሳኔ ነው። በነገሩ ላይ ግን በህብረተሰቡ ላይ ግን ህብረተሰቡ በጣም ቁጣ አለው። ግን ሆኖም ግን ትግስት በተሞላበት ሰዎች መጥፎ ስራ ሰርተዋል። ወጣቶች ልጆች ናቸው። መጥፎ ስራ ነው የሰሩ። ታሁን ቀደም በህብሮና አካባቢ ሲርቶን እየሰሩ እንዲያውም እየወጡ እየጸለሙ እያስተላልፉ ነበር ወደ ውጭ ሀገር። ያ ሁላ ተዘግቶ ዛሬ በሰላም ባይሆንም በጣም ጠጥታ ባይኖረውም ወደ ውጭ ሀገር እየተላለፈ አይሰጥም። ያ ነገር ተዘግቷል እንዳስተላልፉ ተደርጓል። አሁን እነዚህ ደግሞ ያነነነን በእጃዙር መጥተው ይሄን ነገር ማድረጋቸው ልቦና ይስጣቸው ነው የሚባል ሌላ ምንም ማድረግ አይቻልም። ልቦና ይስጣቸው ለወደስተፊቱም ደግሞ ልቦናቸውን
1: ነው ልቦናማ ሰጣቸው አልሰጣቸው ይሄን ፊልሙ ያዘጋጅተውታል። ከዚህ በኋላ
2: ያዘጋጅቷል እንግዲህ ምንም ማድረግ አይቻልም። ለወደስተፊቱ ደግሞ ሌላ ምክንያት እንዳይፈጥሩ ነው
1: ይባል
2: ሌላው ሌላ ምክንያት እንዳይፈጠር ነው። አንድ ነገር ምን አለ መሰለ አሁን ከመዝሙረ ዳዊት ላይ የእስራኤልን ስም ያጠፋ ሚላል ስምሽን ባላነሳ እጀተ ልቤ ላጠፍ ይላል። ይሄንን እንኳን አውቁትም ማለት ነው ይሄንን እንኳን አይረዱትም ማለት ነው። የእስራኤልን ስም የሚያጠፋ ሁሉ ቅጣቱን ይቀበላል። ስለዚህ እንዲያው እኔ ለህብረተሰቡ ማስተላልፈው ከኛው ህብረተሰብ ጀምሮ አገሪቱን በመጥፎ ሐሳብ ባናነሳት አንድ ሰው መጥፎ ነው መጥፎነቱን እንደ መጥፎ እናድርገው ግን አገሪቱን በመጥፎ አይን ምናነሳት ሰዎች ብንቆጠብ ጥሩ ነው ብዬ ነው እኔ ማምነው። እኔ ሌላ ይሄ ነው የምለው ነገር የለኝም።
1: ጥሩ
2: ይሄ ነው የኔ
1: ሐሳብ ያለ። ጆሮ እና መሰገዳለና ሰይደን ሰላም
2: ባይ
1: ሰላም ሰላም ባይ ሄሎ
3: ሄሎ
1: ደረስልኝ
3: ተናይስል ጋሽራሚም
1: ደረስልኝ ማልበል
3: ጎበዜ ማሪ ይባላል ሆደራ
1: እሺ አቶ ጎበዜ
3: ተናይስል በመጀመሪያ ደረጃ እንኳን ለአዲሱ አመት አደረሰን አደረሳችሁ ለአማርኛ ሬዲዮን ሰራተኞች በሙሉ
1: እንደመሰግናለሁ።
3: ብዙ ጊዜ ጠፍቻለሁ። አሁን አንድ ጊዜ ይኸው በሀገራችን በዚህ በአራት አመት አንድ ቀን ምርጫ ይካሄዳል። ከዚህም ደግሞ አንዳንድ ሀሳቦችን ስለምሰማ ለህብረተሰቡ ፓርቲው መስራች አንዱ ስለሆንኩኝ የሆነ ሀሳብ ለመስጠት ነው ገዛ አልኩት።
1: የትኛው ፓርቲ?
3: በአሁኑ ሰዓት በእስራኤል ሀገር ቤተ እስራኤል የሚባል ፓርቲ ተዋቅሯል። ትውልድ ኢትዮጵያውያን የመሰረተው።
1: እሺ።
3: እና ስለዚህ አንዳንድ ወንድሞቻችን ስም መጥራት አስፈልግም እንጂ ከአሁን በፊትም ተጀምሮ ነበር ሀቲማ ታሁዝ አናልፍም የሚባል አባባሎች ስላሉ 2500 ዘመን በኢትዮጵያ ስንኖር አያት ቅማንቶቻችን ምን ሲሉ ነበር? ከመሬት በላይ የቆየ ኢየሩሳሌምን በአህያ የተጫነ ይገዛታል ሲሉ ነበር። አሁን የዛ የአምላክ ፍቃድ ሆኖ ወላጆቻችን ሲተነብዩት የነበረው ትንቢት ደርሶ ነው መሰል በአሁኑ ሰዓት በእስራኤል ሀገር ቤተ እስራኤል የሚባል ፓርቲ ማንኛቸውም ትውልድ ኢትዮጵያውያን ያቀፈ ፓርቲ ተዋቅሯል። ስለዚህ
1: ያየው ምሳሌ አንዴ ያየው ምሳሌ ግን አልገባኝም።
3: የትኛው
1: ያየው ምሳሌ አያልከው? ከምን ጋር ይገናኛል ምሳሌው?
3: ለአባቶቻችን ሚቶቻችን 2500 በኢትዮጵያ ሲኖሩ እንግዲህ ተመልከት፣ ዳንተ ማስረዳት ለቀባሪ ማስረዳት ነው። አብዛኞቻችን በሱዳን በረሃ አቋርጠው በአጃ ተጭነው ነው የመጡት። ይሄ ለመጠቆም ያለው
1: ለዚያ ነው። እሺ ገባኝ።
3: አዎ፣ ስለዚህ እኛ ትውልድ ኢትዮጵያውያን እስከዛሬ ድረስ በማንኛቸውም እየተጠጋነ ራሳችን መብታችን አላስጠበቅንም፣ እስካሁን ዝም ብለን ኑረናል። በአሁኑ ሰዓት ግን ተመስገን ምስጋና ይጓደል፣ ልጆቻችን እየደረሱ እንደዚሁ ስማቸውን መጥራት ባይቻልም ቤተ እስራኤል ብለው ፓርቲ ስላዋቀሩ ከፓርቲው መስራች አንዱን የስኮንኩኝ በተለይ ለህብረተሰባችን ከ18 ዓመት በላይ ያለው ይህን ፓርቲ እንደ ቤቱ እንደ ልጁ አድርጎ ይህን ፓርቲ መርጦ መብቱን እንዲያስከብር ብዙ ውስብስቦች ያሉ ነገሮች አሉ። እነዛን ለማስተካከል ይህን ፓርቲ መደገፍ አለብን። የሰው ቤት ቤት አይሆንም። ብዙዎቻችን እህቶቻችን፣ ወንድሞቻችን እስከዛሬ በጥገኝነት ወይም ደግሞ ቃላቱን መጠቀም አያስፈልግም እንጂ እንደ ጅራት እየተከተልነ እኛ ከማንኛቸውም መምራት የምንችል መስራት የምንችል ማዘዝ የምንችል እስከሆነ ድረስ ህብረተሰቡ ይህን አውቆ በ27 ቀን 10ኛ ወር 2026 በሚደረገው ምርጫ ቤተ እስራኤልን የሚለውን ፓርቲ እንዲመርጥ አሳስበን
1: እሺ። እናመሰግናለን አቶ ጎበዜ።
3: አመሰግናለሁ። እግዚአብሔር ስል ጋሽራሚም ለአማርኛ ሬዲዮን ሰራተኞች ሻና ቶባ
1: ሻና ቶባ አቶ ጎበዜ እናመሰግናለን። ሄሎ ሄሎ ሄሎ ሄሎ

0: هلو
1: الو
0: انا استلي
1: انا استلي نقاش راميم
0: انا استلي بالبال
1: انا سمينا
0: ايش هذا سمينا
1: كيف ما جمر على رجاء هنا برنامج غرش حسابي انت قلت لا فقدتشلني انا سجن عنده عندهم لادماتشاتين
0: شكرا لك
1: ያለው የገባሁትኝ ያው ሁሉም ተነስተ መጥዋት ማታ ተነስተ ይሄ ምርጫ ስለደረሰ አንድ ነውን አንድ ለምን አንሆን አንድ ምን ሆነኛ አንድ ሰው እናወጣ ነበር ሁለት ሰው እናወጣ ነበር የሚል ሐሳብ እየቀረበ ነው ሆኖም ግን እኔ እንደማስበው ከሆነ መቼ ነውኛ ያው 30 አመት በላይ ነው ያለ ነውና አንድ ሆነና አናውቅም ከኛ ለገዳ እንደው በእውነት ቅርታ ጋራ ጉንዳል እንኳን ባንድ መንገድ ይሄዳል ቁንጫቂ ትሬሳ ተሸክሞ ተባብሮ ይሄዳል ከነሱ ንብ ራሱ የትም ቀስሞ ማር ይሰጣልና ከዚያ እንዴት እኛ እናንሳለን ለምንድን ነው ግማሹ በሊኩድ ይገባል ግማሹ በማራ ይገባል ግማሹ በላባን ይገባል ይሄ ሁሉ ህብለ ተጠራቅሞ ነው እኛ ሰው ምናወጣው እንኳን በአገር አቀፍ ቀርቶ በከተማው እንኳን አንድ የሟጣ አላፊ እንኳን ተወካይ እንኳን የለንምና በእውነት በጣም ያሳዝናል ቲም ካህናቱ ሲመርቁ የማዳመጥ ህዝብ ነው መከራ ሲመጣ ባንድ ላይ ዛሬ በሃይማኖት ተከፋፍሎ እልቁሶን ተቶ አንተ ወጣ አንቺ ወጥ እየተባባለ ዛሬ ግልግል ነው ያለና ይሄ እንዴት ሆነው ባንድ ላይ ምን ሆነው ለምን አንመከረም ኢትዮጵያ ያሉት አብሮን የነበሩ ሰዎች እስራኤል ሀገር ሄደው ፈረንጅ ጋር ተቀላቅለው ፈረንጅ ያነጋግራሉ አዋቂ ተብለን ነው የምንጠራው ግን በዚህ ህጂ ሳስበው ግን ሁላችንም ዜሮ ነን በዜሮ ነን ያለነ እንደው አንድ ነገር ታናደርግ ሙተን እንለቅ ትልቆች እና ምን ነው ብንመካከር ምን ነው አንድ ብንሆን ልጆቻችን በአንድ መንገድ እንዲሄዱስ ለልጆቻችን አንድ መንገድ ብንሰራስ ምን አለ እንደው አንድ ነው ይባላል ለምንም ታመር መገናኛም የለውና ይሄው ዛሬ አንድ ሰው ሳንወክል ቀረነ ለማለት ያህል ነው የሆነ ይሄን የገባሁት
0: ለባንድ በኩል አንድነት ያስፈልጋል አንድነው ይላሉ በሄራ በኩል ደግሞ ምንም አይቻለም አስቸጋሪ ነው ይላሉና እንዴት ነው አንድ ለአንድ እንድንሆን እንድ ህብረተሰብ አንድ እንዲሆን ምን መደረግ አለበት በሱ አስተያየት ምንድነው መሆን ያለበት
1: እኔ አሳቤ በእውነት እንኳን ተቀላላ ሀገር አቀፍ ኢትዮጵያዊ ቀርቶ ከቤታችንን እንኳ ልጆቻችን በአንድ ምግብ የማይበሉ ባልና ሚስት እንኳን ሁለታችን ተቀምጠን እንኳን እንደተኮረፈ ሰው እሷ ለብቻዋ በሰላት ትበላለች እኔ ለብቻዬ በሰላት ትበላለሁ አብረን በአንድ ላይ እንኳን አንበላም እንኳን ሀገር ተሰባስቦ አንድ ሆኖ ሰው መምረጥ የሚችለው እና በምንም ታምር እኔ በዚህ አይነት ሰው አንድ ሆኖ ይሄዳል ብዬ አላስብም
0: እና ምን ይሻላል ዝም ብሎ ማየት
1: ምን ይደረግ እንግዲህ ምን ይደረግ እግዚአብሔር አንድ ብንሆንማ በካህናቶች እናንተ በምትሰጡን መመሪያ ብንሄድ አንድ ብንሆን እንደገና ደግሞ ተመራጭ እንወከላለን ያሉ ሰዎች በአንድ መንገድ ቢሄዱልን ሁላችን በአንድ ላይ ሆነን እንመርጥ ነበር ግን የነሱ ተበትነው እኛም ተበታተነን የሆነ ውጤት አጣን ቀረነንና አሁንም ቢሆን ገና እንግዲህ ወዲያ ይሄው ሰዓቱ ደርሷል መቼ ነው እኛ አንድ ላይ ሆነን ተወያይተን ከሌን ይሻላል ብለን ምን መርጠው መቼ ነው አሁን ለምሳሌ ጋዲባከን ግሩፕ አቋቁሟል እስራኤል የሚለው ግን መቼ ነው ይሄንን አማልተን ግማሹ በማርሃዳ ግማሹ በተለያየ ቦታ ሄዷልና አባል እንዴት የሆነበት ቦታ ነው ያለ እና ያንን አንድ ሽማግሎች እንደሆነ ቀርተን እንደሆነ እንጂ ሌላ ሁላ ተበታቱ ነው ነጋዴ ነው ሆኖ አለ ዛሬ ነጋዴ ነው ንግድ ገንዘብ ነው የሚያይ እንጂ ውጤት አለን ገደረ እንትን እናስተዳድራለን አንድ ነገር እናደርጋለን ክብር እናገኛለን የሚል ሰው ማንም የለም።
0: አሁን እሱ የሚሉትና ሌሎች የሚሉት ያው መቼም ተመሳሳይ ነው። ሚመራ የለም ያስተዳድር የለም አዋቂ የለም ምናምን ነው የሚባለው። አሁን እሱ ይምሩ ቢባሉ ምን ነበር የሚያደርጉ?
1: እኔ የምለው በየአገሩ ግሩብ አቋቁማለሁኝ፣ በየከተማው ግሩብ አቋቁማለሁ፣ በካህናቶች በሽማግሎች በአንድ ሆነን እንድንሄድ እያንዳንዳችን ቅስቀሳ እንዲደረግ ለዚህ ጥረት ማድረግ አለብኝ ነው የምለው።
0: እና አሁን
1: በሬዲዮን ብቻ ተነግሮ አይደለም ሰው እንትን የሚለው እና የእኛ ሰው እኮ በእውነት በወሬ በቴሌፎን ሰምቶ አይደለም እንትን የሚለው እና ስለዚህ በየከተማው ግሩብ ማቋቋም አለብን፣ ኮሚቴ ማቋቋም አለብን፣ ጎስጓሽ ማቋቋም አለብን። ያንን ካደረግን በአንድ መንገድ ልንሄድ እንችላለን። እና ስለዚህ ይህን ብናደርግ ሰው እናወጣ ነበረ። ግን በሬዲዮን ተነግሮ ማነው ወጦ እንትን የሚለው? መምረጣችን እንመርጣለን፣ ግን የትኛውን ነው የምንመርጠው? እኔ ሄጄ የምመርጥበት ግሩብ 50 ሰው ይፈርማል፣ 30 ሰው በጃህዶ ደግሞ ይፈራል። ያ ሁላ ተጠራቅሞ አንድ ውጤት የለውም። ስለዚህ እኛ ተደራጅተን በየከተማው ተደራጅተን ተቀሳቅሰን አንድ መሆን አለብን ነው እኔ የምለው።
0: ገባኝ። ጥሩ አስተያየት ነው። አመሰግናለሁ አቶ ስሜነ።
1: እሺ፣ እኔም አመሰግናለሁ ይህንን እንድናገር ስለፈቀዳችሁ።
0: ሰላም ሰላም።
1: አመሰግናለሁ።
0: ሸናጦባ ሸናጦባ። ሄሎ
2: ሄሎ።
0: ጤና ይስጥልኝ።
2: ጤና ይስጥልኝ ራሜ። እንደምን አልቦ እንደምን አላቸው ረዲዮን የምታስተላልፎ እነ ሰጠ ዘመን እነ ወርቅነሽ እነ ይሻያው ደቡ አሰናባሪያችን ደግሞ የተከበረሽ ቴሌፎን ተቀብላ የምታስተናግደን እናመሰግናለሁ።
0: እናመሰግናለን። ማነው ስሞ?
2: ይርጋለም አፎላ ተቀማጭ ራሜ፣ የድሮ ዋንጋፋችን የረዲዮን አተላላፊያችን 50 ዓመት እና እኔ አሁን ዛሬ ቀን መጀመሪያ ለዚህ ለዓመት በዓሉ እንኳን ሮሸሻና በሰላም አልፈን ሊሆን ክቡሩ ደግሞ በሰላም ያድርሰን። ለስቆጡ አገሯን ሰላም ያርግልን፣ ሰላም ይስፈንልን፣ ለህዝቡ ልቦና አይምሮ ይስጠን እያልኩኝ አሁን ቀደም ሲል የተናገሩ አሉ። ግና ጎበዜ መሀሪ ከከደራ የተናገሩትን ቃላት ምንም ጨምሬ ለመናገር እፈልጋለሁ። የእኛ የኢትዮጵያ ቤተ እስራኤሎች ከገባነ ወደ 50 ዓመት በብዙ ዘመን ተቀምጠናል። ልጆቻችን በትምህርት በአያልነት በብዙ

0: እስራኤል የሚል ባትሪ ጋዲ ማርከን አቋቁማል። ይህ ሲቋቋም አንደኛ ቤተ እስራኤል ማለት በነበርንበት ሀገር ሀገርወት ነው፣ ወገራ ስራ እርሻ ሃይማኖት ቤተ እስራኤል ዘግነት የኢትዮጵያ ብለን እንነጋገር ነበር። አሁን ደግሞ ከዚህ ሀገር ይኸውና አሁን ያቋቋመው ጋዲ ባርከን ከመከፋፈል የሄዱ ወንድሞቻችን ለብቻ ያሉ ተማክረው ይህ ቤተ እስራኤል የሚባለው ትውልድ ለትውልድ የሚሄድ ነው። ዛሬ ሲሆን እንወጣለን፣ ባንወጣ ሲሆን እንወጣለን። እነ ቢሉ ለእስራኤለኛ ይሆናል። ብዙ ፈረንጆች ይገድፎ ይሆናል። እሱ ደግሞ አነጋገሩና ፊልሙ ብዙ ገብቶ የወጣ ሰው ነው። ጋዲ ባርከን አሳይቶናል። አሁን ደግሞ ለወደፊቱ በአንድ ሁነን እንድንመርጥ ቤተ እስራኤል የሚለውን እኔ ጋዲ ባርከን ቀድሞ ሳይመረጥ ጀምሮ በቄሶች በተማሪዎች ሽሚጣ ሲረዳ አብረን ኢየሩሳሌም ድረስ ሄድኩኝ። አብሬው የምቋቋም የምታገለው ወንድሜ ነው። ስጋ ወንድም ባይሆን ኢትዮጵያ ኢትዮጵያዊ ነን። እና አሁን ደግሞ እግዚአብሔርን ያቀረባችሁ አመሰግናለሁ። ለሀገሪቱ ሰላም ትሆንልን፣ ጦርነቱ በርዶ በሰላም የምንኖር ያድርገን፣ መልካም አመት በዓል ያድርግልን። ይህን እድል ስለሰጣችሁ አመሰግናለሁ።
1: እናመሰግናለን። ርጋ እናመሰግናለን።
0: ጤናህን ይስጣችሁ።
1: እና ለረሰውም እናመሰግናለን። ሰላም ሰላም። ሄሎ ጤና ይስጥልኝ። መልመን
2: ጋዝን ዋል እባላለሁ ከቢርሸባ።
1: ማን ይባላሉ?
2: ጋዝን ዋል እባላለሁ ከቢርሸባ።
1: ጋቢ
2: ቢያዝን ቢያዝን
1: ጋብን
2: ቢያዝን ቢያዝን
1: ቢያዝን ኦኬ። ከቢርሸባ እሺ። ሰላም ናችሁ?
2: እግዚአብሔር ይመስገን። ሰላም ሰረናችሁ?
1: አለን። እሺ፣ አስተያየቶ ምንድን ነው?
2: አሁን እንኳን ያው ጊዜያችን አጭር ሳይሆን አይቀርም እንጂ ምን መናገር የምፈልገው ያው
1: አለን ጊዜ አለ።
2: አሁን ተሰራ በተባለው ፊልም ላይ ነው። እኛ እንኳን እዚህ ተቀምጠን ተቤታችን ሲሞቀን ማቀዝቀዝ ሲቀዘቅዘን ማሞቅ እያደረግን ተቀምጠን እንኳን ወታደሮቻችን በፀሐይ በዝናብ እየተቆሉ የተሰቃዩ ሀገራቸውን ለመጠበቅ እየተዋደቁ ፊልም እየተሰራባቸው ሰምቼ ነው። እንዲ በጣም ቆረቁሮ ነው አሁን ለመናገር የሞከር ኦክቶበር 7 የጀመሩ ስከታተል ዛሬ ነው እድሉን ያገኘሁት።
1: ይህ ምኑን እድል
2: ለመናገር
1: እዚህኛ በሬዲዮ እድል አላገኙም እስካሁን?
2: አላገኘውም። ያው በሌላ መስመር ነው ሞክሮ የነበረ ያኛው ስለማይሰራትቸው ነው አሁን።
1: እሺ፣ ያሞኔ ያሁን ው ተገናኝተናል። እና እንዴት ነው እንግዲህ
2: እና ወታደሮቻችን ላይ የሚሰራው ፊልም በጣም በየዳር ደንበሩ እየተዋደቁ ቤታቸውን እንኳን በሰዓት ለማየት አንድ ዜ ሚሉ ይባላሉ፣ አንድ ዜ ያሻር ይባላሉ፣ እየተሰቃዩ እያሉ በእነሱ ላይ ፊልም መሰራቱ በሰው ሀገር እየተገዙ በወታደሮቻችን ላይ ፊልም መሰራቱ በጣም ያሳዝናል። እችን ቅድስት ሀገር ለማቋቋም እየታገሉ በየቦታው የተዋደቁ ጠቅላይ ሚኒስቴራችን እና መከላከያ ሚኒስቴራችን ኤታማዦር ሹማችን ጋር በመሆን እየተባበሩ እየተዋደቁ እንደዚህ ፊልም ሲሰራባቸው ግን በጣም ያሳዝናል።
1: አሁን እንትን ነው እንግዲህ ይሄ ጸረ እስራኤል አቋም ያለው ፊልም ተዘጋጅቶ እዚህ ጣሊያን ሀገር ቬኔጽያ የሚባል ቦታ ከዚያ ለውድድር ቀርቦ ድጋፍ አግኝቶ ተመርጧል። ጥሩ ፊልም ነው ተብሎ በሌሎች ሀገሮች፣ በውጭ ሀገር ማለት ነው፣ በባዕድ ሀገር። አሁን የሚባለው እንግዲህ ምንድን ነው፣ እነዚህ ሁለት ወጣቶች አገራቸውን ክደዋል። አገራቸውን አገራቸው ለጠላት እንድትጋለጥ የሚረዳ ፊልም ነው። እስራኤል ጥፋተኛ እንደሆነች በዓለም አቀፍ ፍርድ ቤት ወታደሮቻችን እንዲቆሙ የሚያደርግ ነው የሚል አመለካከት ስላለ እነዚህ ወጣቶች የእስራኤል ዜግነት አላቸውና ዜግነታቸው ይቀሙ ይነጠቁ የሚባል ሀሳብ ቀርቧል። አሁን ይህንን ማስመለከት እንዴት ያዩታል?
2: እኔ እንኳን የማየው ስንት እንደ ድንች እየተጠበሱ የእኛ ህብረተሰቦች አሸባሪ ገብቶ እየጠበሳቸው እያረዳቸው እየታየ በአጋድ ሌሎች ሀገሮች አላየውም ያሉትን

0: አትችልም። አናይም ብለው የቀሩትን የኞች ህዝብ ትውልደ እስራኤል ሁለው ሀገሪቱን አጋልጠው ለመስጠት በገንዘብ እየተገዙ እንዲህ ሲያደርጉ አንደኛ ይሄ ትዳዞታቸውን ተቀምተው ወደ ሌላ ሀገር ሊባረሩ ነው ወይስ አሁን ምን አይነት ፍርድ ሊሰጣቸው ነው? ለእነዚህ ሰዎች የአገሪቱ ህግና ደንብ እንዳላት ሰምቻለሁ። በሬዲዮ በህግና በደንቧ መሰረት መታወቂያ ይቀማል የሚለው አያስማማኝም። እኔም እንጃኔ ሌላ ካልሆነ በስተቀር የሚሆን አይመስለኝም። ግን ከፍተኛ ፍርድ ቤት የሆነ ፍትህ ሰጡት ይህና እነዚህ ሰዎች ኃይለኛ ፍርድ ነው ተፈርዶባቸው ካልተቀመጡ ነገም ነገም የተለያየ ፊልም እያወጡ እነዚያ ምንም አልሆኑ እየተባለ ሀገራችን ወደ ሌላ ቦታ ነው የምትሄደው። አንደኛ ጠላትን እያደኑ እንደ ድመት ገደል እየገቡ መሬት ለመሬት እየሄዱ እያዩቸው እየተሳቡ ምን ይኑር ፈንጂ ኑር እያለቁ ወታደሮቻችን እያዩ እንዴት እነዚህ ሰዎች እንዴት በሀገራችን ላይ ማት ያወርዱባታ? እንደዚህ በሰው ሀገር ደ ፊልም እንዴት ይሰሩባታ?
1: ይሄ ሆኗል እንግዲህ እንዲያ ምን እርምጃ ይወሰድ የሚለው ጥያቄ እኮ ነው።
0: ፍርድ በጣም ፍርድ መፈረድ አለባቸው ነው ምልን እንደኔ
1: ተከሰው በሀገር ካህሪነት በወንጀለኛነት ለፍርድ ይቁሙና ቅጣት ይቀበሉ ነው?
0: አዎ እንደዛ ነው መሆን ያለበት እንጂ እነዚህ ሰዎች ፍርድ ካልተፈረደባቸው ነገም ነገም የተለያየ ሌለውም እንደዚህ እነሱ አልተፈረደባቸውም እየተባለ ሀገራችን ሊሸጧት ነው ማለት ነው በዚህ አይነት።
1: ሌላም ጥያቄ አለ። ለምሳሌ ይህንን ፊልም እንዲሰሩ ያደረጉት እነዚህ ወጣቶች ከመከላከያ ሰራዊቱ የነበሩ ከምርጥ ወታደራዊ ክፍል ያገለግሉ የነበሩ ወታደሮች ናቸው ምስጢሩ የነገሯቸው የሚባል አለ። እነማን እንደሆኑ አልታወቀም፣ በፊልሙም ገጽታቸው አይታይም። እና ይሄንስ ባስመለከተ ምርመራ ይደረግ የሀገር ውስጥ መረጃ ድርጅት ኃላፊ የሆኑት ሻባክ የሚባለው እነሱ ይመርምሩ የሚባል ሀሳብም ቀርቧል። ይሄስ እንዴት ተዋለ?
0: እንደኔ አሁን ያው መቼም አገራችን ያለችበት ምስቅልቅሏ ወጦ ፈጣሪ ያልጥላት ብሎ እና ጀግና ወታደርና ጀግና ጠቅላይ ሚኒስትር ኤታማዦር ሹም መከላከያ ሚኒስትር ፈቆነ ነው እንጂ ከእግዚአብሔር ጋር ሆኖ እየታገሉ ኖሮ ይህ ሰውዬ አንድ ጊዜ በዚህ ይከሰሳል፣ አንድ ጊዜ በዚህ እንትን ይላል። ታግሎ አቁሞ አቆዝቶ ነው እንጂ እግዚአብሔር ጋር ሆኖ እኛ እኮ የለንም፣ ተበልተናል እኮ።
1: የትኛው ሰውዬ?
0: ጠቅላይ ሚኒስትራችን እንጂ።
1: ኦኬ።
0: እና ስለዚህ በእግዚአብሔር እርዳታ እነዚህ ሰዎች ይህ ምርጫ ያው መቅረቡ ነው እንጂ ምርጫው አንድ ጊዜም ከሆነ በኋላ እነዚህ ሰዎች ትክክለኛ የወታደር መረጃ ሊያገኙ ላያገኙ እኔ እንጃ አይመስለኝም። እንዴት ወታደር እዛ እየተዋጋ ለእነሱ መረጃ የሚሰጣቸው አይመስለኝም። ተስቀው ገብተው አውቀው ጋዜጠኛ መስለው ምን መስለው አወጣውባቸው ካልሆነ በስተቀር ወታደር ሊሰጣቸው አይመስለኝም። እዛ ላይ እንደ ጥይት እየተቆሉ በላያቸው ጥይት በታች አቧራና ቦምብ እየወረደባቸው ለእነሱ እንዴት ነው መረጃ የሚሰጧቸው? አውቆ ተስበው በገንዘብ ተገዝተው ይህን በወታደር ውስጥ ምክንያት አመካኝተው ምናልባት አንዳንድ ደግሞ ሀገሩን የጠላ ኑሮ የጠላ
1: ሊኖር ይችላል። ገባኝ። እንግዲህ ሁኔታው ይጣራል፣ እንከታተላለን። አመሰግናለሁ። ክቡራትና ክቡራን አድማጮች ፕሮግራማችን ለማጠቃለል አራት ደቂቃዎች አልቀርተውናል። እስከዚያ ድረስ አርዕስተ ዜናውን በድጋሚ ነው። በክነሴት ብሔራዊ የአስመራጭ ኮሚቴ የፓርቲዎችንና የእጩዎችን እገዳ ጥያቄዎች ዛሬ በመርመር ይጀምራል ተባለ። የእስራኤል መከላከያ ሰራዊት ትናንት ማታ በራፊያህ የሐማስን ሽብርተኛ ድርጅት ብርጌድ አዛዥ ላይ እርምጃ መውሰዱ ተገለጸ። ናሳ በሚል ስም የተዘጋጀው ጸረ እስራኤል ፊልም አዘጋጆች እንዲመረመሩ በባህልና ስፖርት ሚኒስትር ሚኪ ዞዋር የሻባክን ድርጅት ኃላፊ ጠየቁ ተባለ። የአሜሪካው ፕሬዚደንት ዶናልድ ትራምፕ አስተዳደር ለእስራኤል 2.8 ቢሊዮን ዶላር የተለያዩ ቦምቦችን ለመሸጥ ማቀዱን ዋሽንግተን ፖስት የተባለው ጋዜጣ ዘገበ። በደቡብ አፍሪካ በነጮች ማህበረሰብ ላይ በዘረኝነት አድሎ በሚፈጽሙ ጥቁር ደቡብ አፍሪካውያን ላይ ማዕቀብ ለመጣል ፕሬዚደንት ዶናልድ ትራምፕ እቅድ እንዳላቸው ተገለጸ። በሳውዲ አረቢያና በየመን ሁቲ አማጽያን መካከል ጦርነቱ እንደቀጠለ ነው። እስራኤል በሁቲዎች ላይ የነጻጸረ መረጃ ለሳውዲ አረቢያ እያስተላለፈች ነው ሲል አንድ ዲፕሎማት ገለጸ ተባለ። የሚሉት ለሳት ከነ ብራዚል መካከል ዋና ዋናዎቹ ናቸው።

ክቡራትና ክቡራን አድማጮች ቀኑን ክፍለ ጊዜያችን ማከናወናችን ነው። ለስርጭቱ መሰካል ተባበሩኝ ለባልደረቦች ይሻ የወደጉ ሰጠ ዘመነ እና እንዲሁም ለቴክኒክ ባለሙያችን ሮኒ እንዳሃንና ለፕሮግራሙ ተናጋሪ ኸና ሰፈራ መስጋዳ ይደረሳችሁ። አብራችሁ ቆየው ተራከም ይመለዛልና በመሻቱ ክፍለ ጊዜ ባልደረቦች እየተበቀቁዋቸው አለ እስከዚያ ድረስ ሁላችሁም በያላችሁ

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ረቢዒ ሄይ በቲሽሬ ታፍሽን ፔይዛይን ሲሆን እንደ አውሮፓ ዘመን አቆጣጠር ሴፕቴምበር 16 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ መስከረም 6 ቀን 2019 ዓመተ ምህረት ነው። የምሽቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን አሳፍ ሞስኮቪች ሲሆን የፕሮግራሙ አጠናካሪ ሃና ስፈራውናት፣ የስቱዲዮ ተረኛ አስተናጋጅ ወርቅነሽ እሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛ ወቅታዊ ዘገባ እናቀርባለን። ከዛም ሳምንታዊ ስፖርት የስፖርት ፕሮግራም ይቀርብና ከአድማጮች ጋር የስልኩ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 8 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የምሽቱ ዜና እነሆ። በቅድሚያም አርዕስተ ዜና። ጠቅላይ ሚኒስትር ቢንያሚን ኔታንያሁ እስራኤል የጦር ወንጀል ፈጽማለች ለሚለው ክስ ምንም መሰረታዊ ማረጋገጫ እንደማይገኝ ገለጹ። የኃይል ምንጭና መሰረተ ልማት ሚኒስቴር በቤቶች የፀሐይ ብርሃን የሚስቡ ከቤቶች ጣሪያ ላይ የሚገጠሙ ሰሌዳዎችን ቁጥር ከፍ እያለ መምጣቱን አስታወቀ። የጥቅምት 7 ብሔራዊ መታሰቢያ ስነ ስርዓት አዘጋጆች ለስነ ስርዓቱ የሚሆን ወጪ ከህዝቡ ላይ ገንዘብ እያሰባሰቡ መሆናቸውን አስታወቁ። የሊባኖሱ ፕሬዝዳንት ጆሴፍ አዎን ሀገራቸው ከእስራኤል ጋር የጥላቻ ስሜትን የሚያስወግድና ለዘላቂ ሰላም መንገድ የሚከፍት የጸጥታ ስምምነት መፈራረም እንደምትፈልግ ተናገሩ፣ የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ እስራኤል የጦር ወንጀል ፈጽማለች ለሚለው ክስ ምንም መሰረታዊ ማረጋገጫ እንደሌለ ገለጹ።
2: אנחנו נמצאים במתקפה עולמית על מדינת ישראל ועל צבא הגנה לישראל. מציגים את מדינת ישראל ואת חיילי ישראל לא רק מבצעי פשעי מלחמה, שזה האבסורד הכי גדול שיכול להיות. הם גם מציגים את מדינת ישראל כרודפת מיעוטים. מדינת ישראל היא כמו אי של קדמה, אי של טולרנטיות, אי של ביטחון. אני אומר את זה לגבי כל העדות.
1: ጠቅላይ ሚኒስትር ቢንያሚን ኔታንያሁ ባሰሙት ንግግር ሀገራችን እስራኤልንና መከላከያ ሰራዊታችን ላይ ዓለም አቀፍ ጥቃት እየደረሰብን ነው ያሉት ኔታንያሁ እስራኤል ሀገርና መከላከያ ሰራዊቱን የጦር ወንጀል ፈጻሚ ብቻ ሳይሆን አናሳ ብሔረሰቦችን አሳዳጅ እንደሆነች አድርገው ይኮንኗታል። ይህም ያፈጠጠና ጭራሽ ከእውነት የራቀ ሐሳብ ነው ብለዋል። ያፈጠጠው ሸትና ከሁነት የራቀ ሐሳብ ነው ያሉ ሲሆን እስራኤል ሀገር እንደ ደሴት ናት። በውስጡ ዓለም ይኖሩ ማንኛውም አናሳ ብሔረሰቦች የደህንነት የድገት የመቻቻል ደሴት ናት ብለዋል። ጎላኒ ከተባለው መስቀለኛ ጎዳና አቅራቢያ ላቪ በተባለው ጫካ ለተሰው አረብኛ ቋንቋ የሚናገሩ የክርስትና ማህበረሰብ አባላት መታሰቢያ ሐውልት ለማቆም የመሰረተ ድንጋይ በተጣለበት ስነ ስርዓት ላይ ተገንተው ባሰሙት ንግግር ኔታንያሁ በተጨማሪ እንዳሉትም በመካከለኛው ምስራቅ ለአናሳ ብሔረሰቦች አስተማማኝ የሆነች ሀገር እስራኤል ናት። ምክንያቱም የክርስትና እምነት ተከታዮች ማንንም ሳይያሳድዳቸው ያደጉ ያሉ እስራኤል ውስጥ ነው ማለታቸውን ከደረሰን ዘገባ መረዳችለናል። የጥቅምት 7ቱ ጥቃት ብሔራዊ መታሰቢያ ስነ ስርዓት አዘጋጆች ለስነ ስርዓቱ የሚሆን ወጪ ከህዝቡ ላይ ገንዘብ እያሰባሰቡ መሆኑ ታወቀ። ከአዘጋጆች መካከል አንዱ የሆነው በሐማስ እጅ ተጠልፎ ከረጅም ጊዜ በኋላ ወደ እስራኤል የተመለሰው ኤሊ ሻራቪ ህዝበ እስራኤል የጥቅምት 7ቱን ጥቃት እንደማይረሳው ገልጿል። ከህዝቡ በጣም ታላቅ ፍቅርና መበረታታት ያገኘን ነው ያለው ኤሊ ህዝበ እስራኤል የጥቅምት 7ቱ ጥቃት የደረሰበት ቀን መታሰቢያ በየአመቱ በሰፊው ብሔራዊ ዝግጅት መካሄድ እንዳለበት ፖለቲካዊ መሆንም እንደሌለበት ተናግሯል። በረሸት ፊት ሬዲዮ በተደረገለት ቃለ መጠይቅ እንደ ጥቅምት 7 ብሔራዊ መታሰቢያ እንዴት ለጥቅምት 7ቱ ጥቃት ብሔራዊ መታሰቢያ እንደሌለው መግለጽ አይቻልም። አንድም ሰው ስለዚህ ቀን ሲናገር ሁኔታውን ሳያስታውስ አልፈም። በዚህ ቀን የመታሰቢያው ስነ ስርዓት መካሄድ አለበት የግድም ነው ማለቱም ታውቋል። የሊባኖሱ ፕሬዝዳንት ጆሴፍ አውን ሀገራቸው ከእስራኤል ጋር የጥላቻ ስሜትን የሚያስወግድና ለዘላቂ ሰላም መንገድ የሚከፍት የጸጥታ ስምምነት መፈራረም እንደምትፈልግ አስታወቁ። ጆሴፍ አውን ከፈረንሳይ መገናኛ ብዙሃን ጋር ባደረጉት ቃለ መጠይቅ በሀገራቸው የሚገኝ የጦር መሳሪያ ሁሉ በሀገሪቱ መከላከያ ሰራዊት እጅ እንዲገባ ለማድረግና የውስጥ አለመግባባትም እንዲወገድ ከፍተኛ ስራ እየሰሩ መሆኑን ገልጸዋል። ፕሬዝዳንት አውን በተጨማሪ እንዳሉትም የሊባኖስን መከላከያ ሰራዊት ለማጠናከር እርዳታ እንዲያደርጉልን በደቡብ ሊባኖስም ዓለም አቀፍ ሰላም አስከባሪ ፖሊሲውን ይፍለቆ ሲወጣ ሌላ ዓለም አቀፍ አካል እንዲጠናከር አሜሪካን የአውሮፓ ሀገራትንና የተለያዩ የአረብ ሀገራትን እርዳታ ጠይቀናል ማለታቸውን ከደረሰን ዘገባ መረዳት ችለናል። የኃይል ምንጭና መሰረተ ልማት ሚኒስትር በቤቶች ጣሪያ ላይ ከፀሐይ ኃይል ብርሃን የሚስቡ ሰሌዳዎች ቁጥር ከፍ እያለ መምጣቱን አስታወቀ። በአመቱ የመጀመሪያ አጋማሽ ላይ ወደ 5000 የሚጠጉ የቤት ጣሪያ ላይ ሰሌዳዎች የተተከሉ መሆናቸውን የገለጸው ሚኒስትር ጽፈት ቤቱ ይህም ካለፈው አመት ጋር ሲነጻጸር በ37 እጅ መጨመሩን ተገልጿል። በአጠቃላይ በእስራኤል ሀገር ውስጥ ከ41000 በላይ ቤተሰቦች ከፀሐይ ኃይል ኤሌክትሪክ እያመነጩ የሚገኙ ሲሆን መስሪያ ቤቱ ይህን መረጃ ይፋ ያደረገው የታዳሽ ኃይል ስርዓቶችን ለማስፋፋትና ለማፋጠን በተዘጋጀው የ100000 ጣሪያዎች ማዕቀፍ ፕሮግራም ውስጥ ነው። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካ ዶላር በ3 ሸቀል ከ03 አጎሮት ሲመነዘር፣ አንድ ዩሮ በ3 ሸቀል ከ49 አጎሮት የገንዘብ ልውውጥ ተካሂዶበታል። በመጨረሻም የአየር ንብረት ትንበያ። የአየር ጸባይ ነገ ሙቀቱ መጠን ይጨምራል። ከነገ ወዲያ አርብ ሙቀቱ ቀንሶ ቀዝቀዝ ያለ የአየር ጸባይ ይኖራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። አድማጮቻችን ዜናው አበቃ። ወደሚቀጥለው ዝግጅት ለማለፍ የሙዚቃ አረፍት እናድርግ።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ባልደረባችን ጥላሁን መልኬ ስልክ መስመራችን ላይ ይገኛል። ወደ ጥላሁን ነው በቀጥታ እናልፈው። ጥላሁን ጤና ይስጥልን፣ እንደምን አመሸ?
1: በቀነሽ ሰላም ላንቺን ለሃና እንዲሁ ለአድማጮች
0: እናመሰግናለን። እንዴት ነህ? እንዴት ነው ኢየሩሳሌም? ይሞቃል ይበርዳል? እኛ እዚህ ህንጻ ውስጥ ገባን በጣም ረጅም ሰዓታት ነው።
1: ማታ ላይ ተቀመጥሽ አንቺ ኢየሩሳሌም ነዋሪ እንደመሆንሽ መጠን የማታውን የአየር ጸባይ ኢየሩሳሌም ታዲያም ትወደደው
0: አይገኝም።
1: መሸትሸት ሲል እኮ በጣም ምግብ ነው እና ይመቻል።
0: በጣም እውነት ነው። አዎ እንግዲህ ያው የጸጥታን ጉዳይ ስንመለከት ብዙ ችግሮች ይነሳሉ ከእስራኤል ጋር ተያይዞ። እንደው ከውጭ ሆነ እንጂ የምንጀምረው የሁቲ ጉዳይ በጣም አነጋጋሪ ጉዳይ ሆኗል። ዓለም አቀፍም ርዕሰ ጉዳይ ነው። እንዴት ነው የአረብ ሀገራት በቀላሉ የሁቲ አማጺ ቡድንን መቃወም እንዳልቻሉ በሰፊው እየተነገረ ነው። የእስራኤል እርዳታ እንዳስፈለገም እያየን ነው። እንዴት ነው ጥላሁን?
1: እንዴት ነው ወቅቱ ተመችቶ ተገጣጥሞላቸዋል ማለት ይቻላል። ወርቅነሽ ሁቲሞች ይህን ያህል እንደው ጎልብተው ሳይሆን ግን ያለውን ሁኔታ ስታይ እንዲሁም ጥምር የአረብ ኃይል አንድ ላይ ሆኖ ምናልባት በእነሱ ላይ ፊቱን ያዞራል የሚል ብዙ ነገሮች ይነገራሉ። ከወዲሁ የምናየው ግን ሳውዲ አረቢያ ብቻዋን የቀረች መስሎ ይታያል። ማለት በሁለቱ መካከል እንግዲህ ከአስር ዓመት በፊት ማለት ነው 2014 ላይ የጀመሩት ጦርነት አለ፣ ይቆማል፣ ይበርዳል። በዚህ ጦርነት ደግሞ ከ100,000 በላይ የሚሆኑ የመናውያን ህይወታቸው አልፏል። በሳውዲያን በምታደርገው እንደገና እርስ በርሳቸው በሚያደርጉትም የመርት ማለት ሁቲም ስልጣን ላይ ከመውጣቱ በፊት ታውቂያለሽ፣ ያለውን ስልጣን ያለውን መንግስት ከገረሰሰ በኋላ ነው ስልጣን በዛን ሰዓት ከፍተኛ የደም ፋት ነበር። እንግዲህ ከ100,000 በላይ አሁን ያለበት ሁኔታ ምንድን ነው? እስከተወሰኑ ከቅርብ ጊዜያት እንደ አንድ ወር እንኳን ያሉ ከዛ በፊት ሳውዲ አረቢያ ለዘመናት ማለት ለተወሰኑ ዓመታት ከ2022 ጀምሮ ያደረገችው የዘጋችበት ማዕቀብ ያደረገችበት ሁኔታ ነበር። አካባቢውንም ጭራሽ ሁቲም አማጽያን የጦር ማለት አውሮፕላኖችን ከቦታ ቦታ ማለት መውጣት መግባት እንዳይችሉ አየር መንገዳቸውን የመዝጋት እና ሁሉንም በወደብም እንደፈለጉ እንዳይንቀሳቀሱ ማዕቀብን የመዝጋት ሁኔታ አድርጋ ነበር። ተሰርሽ ከሆነ በኻሜኒ የቀብር ስነስርዓት ያኔ ነው ለመጀመሪያ ጊዜ የመጣ ይምጣ በሚል የሁቲም አንዳንድ ባለስልጣናት ወደዛ በሄዱበት ጊዜ በሩ ተከፈተ እና ከዛን ጊዜ ጀምሮ እስካሁን ያለ ሁኔታ ትንሽ ግራ የተጋባ ማለት ሳውዲ አረቢያ በቃ መቆጣጠር አልቻለችም። አሁን ያለ ሁኔታ ምንድን ነው? የሚጠይቁት የሁቲም አማጽያን የተጣለብንን ማዕቀብ ይነሳ ነው። ሌላው ዋናው ግን ከኢራን በሚሰጣቸው ትዕዛዝ መሰረት ያው አሜሪካ ላይ ተጽዕኖ ለማሳደር ሲባል የሁቲም አማጽያን እንግዲህ ያው በሳውዲ እንዲያውም በቀል አለባቸው፣ መበቀል ይፈልጋሉ። በሳውዲያ ላይ የሚያደርጉት ሁኔታ ይባስ ብሎ ደግሞ ይህን በጣም አነጋጋሪ የሆነውን በአባልማንደብ የተሰኘውን ወደብ እሱን የመቆጣጠሩ ሁኔታ ስናይ እንዴ ኦኬ፣ ሳውዲ አረቢያ ምንም እንኳ የጦር ኃይሏ ከፍተኛ ቢሆንም በጣም ከፍተኛ የጦር ኃይሏ እንዲሁም የሚገርምሽ ከእስራኤል የመከላከያ ኃይል ባጀት የበለጠ የሳውዲ አረቢያ ባጀቱ በጣም ይበልጣል። ሀብታም ሀገር ከመሆኑ የጦር
0: መሳሪያዎች ኢራንም ይበልጣል። ግን ያው የጥራቱ ጉዳይ እያየነው ነው። እውነትህን ነው።
1: ጥራት የላቸውም፣ ገንዘብ አላቸው፣ ጥራት የጦር መሳሪያዎች አዳዲስ አላቸው፣ የሚያንቀሳቅሰው የለም፣ የሰው ኃይል የላቸውም ይባላል። በይበልጥ የምትተማመነው ደግሞ ሳውዲ አረቢያ በአሜሪካ ነው። ተመልከት እንግዲህ በዚህ ምክንያት ሳውዲ አረቢያ ግራ ተጋብታለች። ይበልጥ ደግሞ ከአሜሪካ ነበር እንግዲህ ለሁለተኛ ጊዜም የሳውዲ አረቢያው ንጉስ ማለት ነው አልጋ ወራሹ ትራምፕን ለሁለት ጊዜ እባካችሁ እርዱን የማለት ጥያቄ ጠይቀው ነበር። ዶናልድ ትራምፕ በዚህ እጃቸው ማስገባት አልቻሉም። በዚህም ምክንያት ከሁቲ አማጽያን ብቻ ሳይሆን ወርቅነሽ ከኢራቅ ያሉት የኢራን ደጋፊዎችም በሳውዲ አረቢያ የነዳጅ ትቦ ላይ በማፈንዳት ጉዳት ያደረሱበትና እንግዲህ ሳውዲ አረቢያ አሁን ወጥመድ ውስጥ ገብታለች። በቢሊዮን ዶላር እየከሰረች ነው ይባላል። አሁን ያለው ሁኔታ ወደ ውስጥ እንገባ ወርቅነሽ፣ አሜሪካ ለምን አትረዳም? እንደገና እንዲያውም በሚገርም ሁኔታ ባለፈው ሳምንት መጨረሻ አካባቢ ነበር እንግዲህ ይህንን ወደቡን የመቆጣጠር እና በሚገርም ሁኔታ ሳውዲ አረቢያንን የታጣቂዎቿንን በይበልጥ ደግሞ የመን ውስጥ ሆነው በሳውዲያ እየተረዱ የሁቲም አማጽያን ይዋጓሉ እነሱን ሁሉ በእጃቸውነን ማለት ደመሰሱ ማለት ይቻላል። እነሱነን ካሸነፉ በኋላ ነው እንግዲህ በሚገርም ሁኔታ ይህንን ወደቡን የመቆጣጠር እና ወደዛ የመግባት ከዛም አልፎ በሳውዲያ ላይ ጥቃት ያደርሳሉ ስጋቱ አለ። ይህ ሲሆን በሁለተኛው ቀን ኦማን ውስጥ በኦማን ዋና ከተማ ሞስካት ማለት ነው የአሜሪካ አምባሳደር ኦማን እንደገኘው ከፉቲን አማጽያን አንድ መሪ ጋር ተገናኝተው በደረሱበት ስምምነት የሚባለው ዛሬ ሮይተርስ ያደረገው መግለጫ በእስራኤልም ሆነ በአሜሪካ ላይ በጀልባዎች ላይ በዛ አካባቢ በነሱ ንብረቶች ላይ የፉቲን አማጽያን ጉዳት እንዳያደርስ በአጠፋው ደግሞ አሜሪካ ሞንች እስራኤል እጃቸው እንዳይደረጉ በእነሱ በሁቲም ላይ እንደ ጥቃት እንዳይፈጽሙ ስምምነት ተደርሰዋል ይባላል። አሁን አሜሪካ ወይም ዶናልድ ትራምፕ ድምጻቸውን ያጠፉትም ለዚህ ነው ይባላል አንዱ ምክንያት። ምክንያቱም በታሳውስ ከሆነ ባሳለፍነው ጦርነት አሜሪካ በእስራኤል ጋር ሆነ በሁቲም ላይ የወሰዱት እርምጃ ነበር። በዛ እርምጃ ስምምነት የደረሱት የተኩስ አቁም ስምምነት ብለው የደረሱበት ሁኔታ ነበር። አሁን ሁቲም እንደነው የሚሉት እኛ የተኩስ አቁም ስምምነቱን አሁንም እንቀጥላለን በእናንተ ላይ ምንም አይነት ጉዳት አናደርስም ነው። ይሄን የሰሙት ዶናልድ ትራምፕ ጦርነት አይፈልጉም። ምክንያቱም እስካሁን እንግዲህ በኦክቶበር ላይ ነበር ይቅርታ ላይ ምርጫ ይኖራል። በዛ ምርጫ ከስከ ምርጫው ድረስ በፍጹም ጦርነት ማንሳት የሚባል አይፈልጉም ይባላል ዶናልድ ትራምፕ። ሌላው ጭራሽ አሁን አይደለም ከፉቲን አማጽያን ጋር ኢራንን ተያይዞ እጃቸውን ወደ ጦርነት ለማስገባት ፍላጎት እንደላቸው ይነገራል። ስለዚህ የሚፈልጉት ሳቸው የተረጋጋ እንዲሆን ነው። አሁን ሳውዲ አረቢያ ብትጠይቅም እርዱ የማለት ሁኔታ አሜሪካ ካልተጎዳች የመርከቦቿም ሆነ እንደገና የእሷ አደጋፊዎች ለምሳሌ እስራኤልን ጨምሮ ጉዳት ካልደረሰ ምን አገባኝ በዚህ ጦርነት እጄን አስገባም ብለው እንዲሁም መልስ ሰጥተዋልም ይባላል። ብቻዋን የቀረችው ሳውዲ አረቢያ ናት። እስራኤል ከዚህ ላይ እንዲሁም የሚነገረው እድሉን በመጠቀም እንዲሁም ውስጥ ለውስጥ እስራኤል በአሜሪካ ጥያቄ መሰረት ለሳውዲ አረቢያ መረጃ አቀብላለች ይባላል። ምክንያቱም ምናልባት በቀጥታ ታስታውሻለች የተንጠለጠለ ስምምነት አለ፣ የአብርሃም ስምምነት መጨረሻው ያልተዘጋ እሱንም እስከ መጨረሻው የመድ ሳውዲ አረቢያ ካሁን በፊት የፍልስጤም ሀገር ካልተመሰረተ የሚል ጥያቄ ጠይቅ ነበር። አሁን ያለምንም ጥያቄ ወደዛ ስምምነት እንድትሄድ እንዲሁም አንዳንዶቹ የሚሉት ዶናልድ ትራምፕ ሳውዲ አረቢያ ይህን ስምምነት ስላላስቀደመችውና ስለተወችው እንደ ብቀላም እየተጠቀሙበት ነው የማለት ሁኔታ አንዳንዶቹም ይናገራሉ። ለማንኛውም እስራኤል አጋጣሚውን በመጠቀም ቴክኖሎጂው ስላላት በግልጽ ሳይሆን በድብቅ ግን ሳውዲ አረቢያ እርዳታ በመስጠት ከዛ በኋላ ጦርነቱ ምናልባት ከተረጋጋና ተወቅሰው ከደረሰ በኋላ በቀጣይ ስምምነት ሳውዲ አረቢያ ከእስራኤል ጋር ትቃረብበት ሁኔታ ስለዚህ ጥቅም ለጥቅም ስለሆን በእንደዚህ አይነት ሁኔታ ውስጥ ለውስጥ ተነጋግረዋል ይባላል። አሁን ባለንበት ተጨባጭ ሁኔታ ግን ወርቅነሽ ሳውዲ አረቢያ ብቻዋን ቀርታለች። ምንም እንኳ የጦር መሳሪያዎች ቢኖራት እዚህ ላይ የሁቲም አማጽያን ብታሚን ባታሚ እስከ ግማሽ ሚሊዮን የሚሆኑ ታጣቂዎች አሉት ይባላል። ምንም እንኳ ነጠላ ጫማ አድርጎ ወይም ጀላ
0: ስልኩ አንዳንድ ይቆራረጣል። ጥላሁን ስልኩ ይቆራረጣል ትንሽ። ጥላሁን እየሰማኝ ነው? ጥላሁን ስልኩ ይቆራረጣል። እየሰማን አይደለም ጥላሁን። ጥላሁን ይናገር። ኦኬ፣ እንደገና እንደውልለት ወይስ እንደገና እንደውልለት አለን። የጥላሁን ስልክ ተቋርጧል። ትንሽ አንዳንዴ የክሊታ ችግር ያለ ይመስላል። እንደገና እንደውልለት አለን። ለማንኛውም በጣም የሁቲ አማጺ ቡድን እንግዲህ በዛ በአካባቢው በቀይ ባህር የሚገኘውን ባብል መንደብ የተባለውን የንግድ መርከቦች መተላለፊያ ባሳለፍነው ሳምንት መጨረሻ ላይ ነው እንደተቆጣጠረ የሚነገረው። በተለይ ደግሞ ከሳውዲ አረቢያ ጋር እንግዲህ ሳውዲ አረቢያ መካ የእስልምና እምነት ምልክት ነው፣ መካ የሚባለው ከተማ ላይ ጥቃት እንዳደረሰ ነው የሚነገረው። እንግዲህ የሁቲ አማጺ ቡድን ራሳቸው የእስልምና እምነት ተከታይ እንደሆኑ ነው የሚታወቀው። በርካታ የእስልምና እምነት ተከታይ የዓለም ሀገራት አሉ። ለምሳሌ ግብጽ እንኳን ብንጠራ መከላከያ ሰራዊቷ የተጠናከረ መከላከያ ሰራዊት እንዳላት ነው የሚታወቀው። ማንም ጣልቃ አልገባም ወይም እንደው ከሳውዲ ጎን ሆኖ በተለይ ደግሞ የእስልምና ምልክት የሆነውን መካ ላይ ጥቃት ሲደርስ ዝም ብሎ ማየታቸው አስቸጋሪ ነው። የሁቲ አማጺ ቡድንን መዋጋት ወይም መቋቋም የሚችል ሀገር የለም ወይ? ከአካባቢው ከባህር ሰላጤው ሀገራት እስልምና እምነት ተከታይ ሀገራት ይሄ ነገር እንግዲህ በእስልምና እምነት ዋናው ቁጥር አንድ ነው መካ የእስልምና እምነት ተከታዮች እና ዝም ያሉበት ሁኔታ ነው ያለ። ጥላሁን እንደገና ተመልሷል። እስኪ ወደ ጥላሁን እንለፍ። ጥላሁን ስልክህ አስቸገረን። እንግዲህ ባለን ጊዜ ምንድን ነው ላነሳ የነበረው ጥያቄ መካ ላይ ጥቃት ሲያደርስ የሁቲ አማጺ ቡድን መካ እንግዲህ የእስልምና ምልክት ነው። ሌላ ሀገራት ምንም ሀሳብ እየሰጡ አይደለም። በሁቲ ላይም ጥቃትም ለመውሰድ ለማሸማገልም እስካሁን ሀሳብ ያነሳ ሀገር አልሰማንም። እንደው ነገር ከባድ አይሆንም? ሳውዲን ብቻ እንዳልከው ገለል አድርጎ መተው፣ እምነቱ የእስልምና እምነት ተከታዮች የት ገቡ?
1: እውነት ነው። ከዛም አልፎ ስምምነትም ነበር ወርቅ ነሽ ማለት ከተወሰኑ ከአንድ ወር በፊት ባነሳሳት ቱርክ፣ ሳውዲ አረቢያ እና ፓኪስታን የደረሱበት ስምምነትም ነበር። አንዷ ከተደፈረች ሌላዋ ታግዛለች።
0: አዎ፣ የጋራ መከላከል ስምምነት ልክ ነበር። ፊርማው ራሱ አልደረቀም እኮ አሁን ነው
1: አልደረቀም። እውነት ነው። እና ለምን የት ሄዱ? በእርግጥ በቱርክና በፓኪስታን በኩል የተነገረ ያወግዛሉ ድርጊቱን። አሁን ቅድም ያልሽውን ወደማ እንግዲህ መካ መዲና የዓለም እስልምና እምነት ተከታዮች በቃ አንድ ቁጥር ብለው የሚያምኑበት የሃይማኖት ቦታ ነው። በየአመቱም ወደ ቦታው በመሄድ እንግዲህ ጸሎት የሚያደርሱበት እና እንዴት ነው ያን ቦታ መድፈር ማለትም ራሱን ይቻለ ሌሎችንም ያስቆጣል። ይህም በተመለከተ እነዚህ ፓኪስታን ሞ ቱርክ እንግዲህ አውግዘዋል። ርቀቱ እንግዲህ ከ1100 ኪሎ ሜትር ርቀት በላይ ነው። በእርግጥ የሞከሩት የራኩትኝ ወደዛ አካባቢ ከሽፏል። ይህን ያህል ጉዳትም የሚያደርስ አይደለም። ግን ሙከራው ስለምን ሆነ የሚል ሁኔታ አለ። አሁን ሌሎች ሀገራት ድምጻቸውን ያጠፉበት ሁኔታ ነው። ይበልጥ ግን እየተተቹ ያሉት ቱርክና ፓኪስታን ከፈረሙ በኋላ ታዲያ ለምን ለሳውዲ አያግዙም ሲባል እንግዲህ ምንም እንኳ ወረቀት ላይ ቢሰፍርም ግን በተግባር ለማዋል ብዙ ጊዜ ይወስዳል። ለምሳሌ የቱርክ ፓርላማ ጉዳዩን ሊያዩ ይገባል። ፓኪስታንም እንዲሁ ፓርላማው ካጸደቀውና ሁኔታው ከተቀበለና ወዲያውኑ ወደ ጦር በቃ አንዷ ተደፈረችና ጦርነት ይገባል ማለት አይደለም ሲሉ ከወዲሁ መልሳቸውን ይሰጣል። ሌላው የሚሉት ደግሞ ከሳውዲያም የቀረበልን ጥያቄ የለም፣ ሳውዲ አረቢያ እርዱኝ ብላም አልጠየቀችም የማለት ሁኔታ ነው። ማለት በቀላሉ ወደ ጦርነቱ እንደማይገባ እንደገና የተሞከረው ጥቃትም ቢሆን ይህን ያህል በሳውዲ አረቢያ ህልውና ጉዳት ያደርሳል ብለንም አናስብ የማለት ነገሩንን እንዴት ነው ትንሽ የማቀዝቀዝ ሁኔታ ይታያል። ያ ፍላጎት ስለሌላቸው ነው። ይበልጥ ግን ትልቁ ጥያቄ አሁን ወርቅነሽ፣ በቀጣይ ምናልባት አጋጣሚን በመጠቀም እስራኤል ቀደም ነኝ እንጃ እስከ መቼ እስከ የቱ ያህል ድረስ እንዳዳመጣችሁ ወይም የጀመርኩት ሁኔታ ነበር።
0: አዎ፣ ከሳውዲ አረቢያ ጋር እንዳልከው እንግዲህ ሳውዲ ምናልባት እስራኤል እንደምታስፈልጋት ትረዳ ይሆናል በዚህ አጋጣሚ። እንደገና ደግሞ በመካከለኛው ምስራቅ የእስራኤል መከላከያ ሰራዊቱ የበላይነቱ ባያምኑም እያዩ ነው። እንግዲህ ሁቲን የሚገዳደር ሰው ከጠፋ ኢራን ላይ የእስራኤል መከላከያ ሰራዊት ምን እንዳደረገ የአየር ኃይሏ ዓለም የሚመሰክረው እውነታ ነው የተሰራውና ባለፈው ዓመት ጀምሮ እንዳልኩ የእስራኤል መከላከያ ሰራዊት አሁን የበላይነቱን የሚያረጋግጥበት ሌላ አጋጣሚም ይሆናል።
1: ያ ነው። ይበልጥ ግን ከዲፕሎማሲው ጋር በማያያዝ ያለው ሁኔታ ለእስራኤል ጥሩ ድል ፈጥሮላታል ይባላል። ምክንያቱም ሳውዲ አረቢያ ከእስራኤል ጋር ሳውዲ አረቢያ ይህን የአብርሃም ስምምነት ሙሉ በሙሉ ተቀበለችው ማለት ሌሎች ሀገራትም ይከተላሉ የሚል ተስፋ አለ። ስለዚህ እሷ በሩን እንድትከፍተው ነው የሚፈልግ እና ከዚህ ከጦርነቱ ከኃይል እርምጃ ውጪ በድብቅ ማለት ነው እስራኤል ለሳውዲ አረቢያ የመረጃ አገልግሎትም ሆነ ሌሎችን እርዳታ ከሰጠች ቃል የምትገባው ግን በቀጣይ ከእስራኤል ጋር ይህን የአብርሃም ስምምነት ማጽደቅና ተግባር ላይ ማዋል። ምክንያቱም ከአሁን በፊት ሳውዲ አረቢያ የሚረብሻት የፍልስጤም ሀገር እስካልተመሰረተች ፍልስጤማን ሀገራቸው እስካልቆረቆሩ ድረስ እኔ ይህንን አልፈርም ትል ነበር። አሁን ግን አማራጭ የላትም ሳውዲ አረቢያ ብቻዋን ቀርታለች። የምትተማመንባት አሜሪካም አይ የማለት ሁኔታ አለ። ምክንያቱም ብዙ ምክንያቶችም አሉ ለምን አሜሪካ ከሳውዲ አረቢያ ጎን መቆም እንደማትፈልግ። ለማንኛውም ይህን አጋጣሚ በመጠቀም እስራኤል አሁን ልርዳሽ፣ ቆይተሽ ግን በስምምነቱ የጀመረውን ሁኔታ እስከመጨረሽ የሚል ሁኔታ ልታሳምናት ትችል ይሆናል የሚል ሁኔታ ያን ከሰመረ እስራኤል ይህን አጋጣሚ በመጠቀም ያው ሀይሏን ወይም ደግሞ ይህን መረጃ ያላት ውቀቷን በመስጠት ማለት ነው እችን ሀገር እጇ ማስገባት ትችላለች። በቀጣይም ሌሎች ሀገር ይጨመራሉ። እንግዲህ ትልቅ ነገር ነው። ለማንኛውም ያለው ሁኔታ ግራ የተጋባ መስሎ ይታያል። የሁም አማጤን እንጃ ምን ያህል ጊዜ እንዳለን ወርቅነሽ።
0: ያለን ጊዜ አጭር ነው። እንዳው ግን የእስራኤል መከላከያ ሰራዊት በሊባኖስ በደቡብ ሊባኖስ አካባቢ እርምጃ እየወሰደ እንደሆነ አዳዲስ መረጃዎች እየወጡ ነው። ያዛንም በሁለት ደቂቃ ውስጥ ማጠቃለል ከቻልህ ደስ ይለናል ካለን ጊዜ አንጻር።
1: ኦኬ፣ ወደ ጋዛ እንጀምር። ጋዛ ትናንትም ከዛ በፊትም ዛሬም ራሱ አንድነን ኑክባን አዛዥ ጥቅም 7 ሽብር ፈጠራ ድርጊትን መንን ከመሩትና እንደ አላት ከነበረው ጅሃድ እስማኤል የተሰኘውን አንድ እስራኤል አውድ ደምስሳለች። ዛሬ ብዛት ያላቸውን ሽብር ፈጣሪዎች በይበልጥ ደግሞ በወቅቱ እጃቸው አለባቸው የተባሉትን እንግዲህ አንዳንድ እያለች እስራኤል እየመታች ነው። ይህን አዛን በተመለከተ ነው። ከዚህ ጋር በተያያዘ ወርቅነሽ ትናንት መሰለኝ ትናንት ለዛሬ አጥጋው አንድ የሆነ ወደ 7 ፎቆች ያሉት አንድ ህንፃ በጦርነቱ ተጎድቶ እንደነበርና ከተቆጣ በኋላ ዜጎች ወደ አስር ቤተሰቦች ኖሩበት የነበረው ፈርሶ ማለት ነው።
0: ተደረመሰ ህንጻው ራሱ
1: የተደረመሰ ወደ 16 የሚሆኑ ፍልስጤማውያን ሲሞቱ ነዋሪዎች ማለት ነው። ከነዚህ ውስጥ 5 ህጻናት ናቸው። ወደ 14 የቆሰሉና ወደ 68 እስካሁን መደረሻቸው የጠፋበት ሁኔታ ለኔ ያለም ህዝብ በከፍተኛ ሁኔታ ያሳዘነ ነው። እንግዲህ በጦርነቱ የተጎዱት ወደ 2000 የሚሆኑ ህንጻዎች እንዳሉና በአዛ ከነዚህ ውስጥ የተባበሩት መንግስታት በዚህ ራሱ 400 የሚሆኑ ጭራሽ ወዲያውኑ ሊወድቁና ሊፈርሱ እንደሚችል ተመልካች ውስጥ ሰዎች ይኖራሉ። ሌላው ያው እስራኤል እንዳልኩት እርብጃ ተወስዳለች። ወደ ሊባኖስ ስንሄድ ልክ አንቺና እኔ አሁን በምንወያይበት ወቅት እኔ እንጃ እንግዲህ እስራኤል አየር ኃይል እርብጃ ጀምሮ እንደሆነ አላውቅም፣ ግን ከአንድ ሰዓት በፊት ይሆናል ለሀገሪቱ ሰሜን ክፍል የተሰጠ ማስጠንቀቂያ አለ። ማለት በእስራኤል መከላከያ ኃይል የእስራኤል አየር ኃይል በደቡብ ሊባኖስ እርብጃ ስለሚወስድ
0: እየወሰደ እንደሆነ መረጃዎች አው ደርሰውናል። ልክ ነህ። አካባቢ አሁን ማንሱሪ በተባለ አካባቢ የእስራኤል አየር ኃይል ጥቃት እያደረሰ እንደሆነ መረጃዎች ወጥተዋል።
1: አው ላን ላን አገሪቱ ሰሜን ክፍል ወደ ቅሪያት ሞና ማሌ ዮሴፍና ሌሎችም ኤሜካሁላ ሌሎች አጠቃላይ ሀገሪቱ ሰሜን ክፍል ማለት ነው። ድምፅ ከሰማችሁ ልሰሙ ስለምቱ ከባድ ድምፅ እስራኤል በሂዝቡላ ድርጅት ማለት ነው የምትወስደው እርምጃ ተያይዞ ስለሆነ እንዳትደናገጡ። ማለት የደጀኑ እዝ የሚሰጣችሁ ትእዛዝ ማዳመጥ እንጂ ፍራቻ ውስጥ እንዳትገቡ የማስጠንቀቅ ማለት እንግዲህ ያው ውጤቱን ምን ማድረግ በምን ላይ እርምጃ መውሰድ እንደፈለገ ምን የሚለው ሁኔታ በነገ ጠዋት ፕሮግራማችሁ ዝግጅታችሁ ለአድማጮች ታስታውቃላችሁ ብዬ አስባለሁ። ያለ ሁኔታ ይሄ ነው። አሁንም የተከፈቱት በሮች አልተዘጉም። ወርቅነሽ
0: በጣም ብዙ በሮች ብዙ ግንባሮች አሁንም ያው ጦርነት ላይ ናቸው። ጥላሁን እናመሰግናለን። ነገም ነገም ወዲያ በሰፊው እንመለከተዋለን። በጣም እናመሰግናለን። መልካም ምሽት ይሁን።
1: አመሰግናለሁ። መልካም
0: ምሽት። ወደ ሳምንታዊ የስፖርት ዝግጅት እናልፋለን።

0: ጤና ይስጥልን ክብራትና ክብራን አድማጮቻችን፣ ይህ ሳምንታዊ የስፖርት ፕሮግራም ነው። በዛሬው የስፖርት ፕሮግራማችን ከአትሌት አይምሮ አለሜ ጋር ቃለ ምልልስ እናካሄዳለን። ጤና ይስጥልን፣ እንደምን አለህ አይምሮ?
1: ጤና ይስጥልን፣ ሰላም ናችሁ?
0: ደህና ነን። እንዴት ነህ?
1: ደህና፣ እግዚአብሔር ይመስገን፣ ሰላም ነው ከኔ።
0: በጣም ጥሩ፣ በጣም ነው የምናመሰግን። እንግዲህ በስፖርት እና ስፖርት ህይወት ዙሪያ ነው የምናወራው። ብዙ ጊዜ ነው የሆነህ እንደምናውቀው። በስፖርት ከተሰማራ ስንት ጊዜህ ነው?
1: አመሰግናለሁ አክብራችሁ፣ ወደዚህ ወደ ሬዲዮ ጣቢያችሁ አክብራችሁ ስለጠራችሁኝ እጅግ በጣም አመሰግናለሁ። አዎ፣ በሩጫ ዘመኔ ብዙ ጊዜ እያሳለፍኩ ነው ያለሁት። በህይወቴ ትልቁ መስፈርት እሱ ነው፣ የስፖርቱ ነው። ያለሁበት ለረጅም ጊዜ ነው፣ ከ14 ዓመት በበላይ ነው በሩጫ ዓለም ያለሁኝ።
0: ዋው! 14 ዓመት በሩጫ ዘርፍ ጥሩ ነው። እንዴት ነው እንግዲህ 14 ዓመት በስፖርት ዘርፍ መሰማራት ከባድ ነው፣ እንደገናም ፈታኝ ነው። በሌላ በኩል ደግሞ ለዚህ ለአትሌቲክስ ያለህን ፍቅር የሚያሳይ ነው እና እስኪ ሂደቱን ትንሽ ንገረን። እንዴት ነው የጀመርከው?
1: በእርግጥ እኔ ብዙም ሩጫው ላይ እንትን አልነበርኩም። እኔ ብዙም ትኩረት የነበረ ወደ ውትድርና ነበረና ከአሁን በፊትም በተለያዩ ሚዲያዎች ላይ ተናግሬም ነበር። እኔ ወደ ሳይረት ናትካል የሚባለው የወጦር አዛዥ ለዛ ለመቀበል ብዙ ወደ 5 ዓመት ሰልጥኛ ነበር ከሩጫ በፊት የጦር ስልጠና ፈተናዎችን አልፌ መጨረሻ ላይ ያው በእርግጥ እናንተም ታውቁታላችሁ፣ ግርማ ማረ ይባላል። እሱን ሁሌ ሲሮጣ ይዋለው እና እኔ ፈተናውን የጦርነት እንትኑን ፈተና አልፌ ቃለ መጠየቅ ብቻ ነበር የሚቀረኝ እና አንድ ቀን እንደ አጋጣሚ ወንድም ሯጭ ነህ መሰለኝ እና ወደ ሩጫው ሰደ ስለው ቡድን አለን ስለው አዎ አለን እና እንሂድና ታኒ አለ የቲማችን ሰኞ ይሰራሉ አለ። ሰኞን ጠብቄ ደግሞ ማለት እሱ ጋር እሄዳለሁ አልኩኝ። ከእሱ ጋር ተቀጣጠርኩኝ። ያን የቃለ መጠየቅ ውትድርናው ወደ 2 ወር ነበር እና የጠበቅኩትኝ ስለረዘመ ያችን ቀን ረሳዋትኝ እና በጣም የሚያሳዝነው ነገር እዛ ጋ 5 ዓመት የለፈውበትን እዛ ግርማ ጋር ስልጠና በዛችን ቀን እጀ ሲደወልልኝ የት ነህ ስባል እኔ ናታንያ ነኝ ስላቸው በቃ የለፋበት ወድቋል እንግዲህ በኋላ አድቫንቴጅ የለህም አሉ። በጣም ለመንኳ፣ አለቀስኩ። ማለት እጅ ለመንኳቸው፣ ምንም ማድረግ አይቻልም። አንተ የጠየቀው ደረጃ ለሳይረት ናትካል እንደዚህ አይነት ስህተት መፈጠር የለበትም እስከሚባል ድረስ ሲያስቆርጡኝ በቃ እዛን ቀን ጀምሮ ወደ ሩጫ ዓለም አሰማራሁ።
0: ስለዚህ አይምሮ የጦር መኮንን ሊሆን የነበረው ወደ አትሌቲክስነት ወደ አትሌት መኮንንነት አለፈ ማለት ነው።
1: ያው እንግዲህ ያነ ከቀረ አይቀር በቃ በዚህም ግዴታ ማንነትህንና የዛን ኃይል ወደዚህ ገልብጠህ መጠቀም አለብህ የሚለውን ቢያንስ በዛ ላገለግል የነበረውን በሩጫ ላገልግል ብዬ ወደዚህ ተሰማርቻለሁኝ።
0: በጣም ደስ የሚል ነው። እንዲያው ወደ ጦሩ ወደ ሳይረት ናትካል ሂደህ ቢሆን ኑሮ ከዛ እንዲያው እዚህ ደረጃ ደርሳለሁ ብለህ በቋሚነትስ በውትድርናው የማገልገል ፍላጎት ነበረ ወይ?
1: በጣም በጣም እኔ ከ5 ዓመት በላይ ሰልጥኛለሁ። ከዛ አኸራ የሚባላል ክዳን ጽበይ ለውትድርና ከፍ ያለ ደረጃ ለመድረስ የሚሰለጠን ማለት ነው። ከዛ በፊት ከዛ ደረጃ ለመድረስ እኔ 5 ዓመት ዋጋ ከፍያለሁኝ ስለ መሰልጠን።
0: ያቺ ቅጽበት ግን በሰዓት አለመገኘትህ ወደ አትሌቲክሱ ዘርፍ ወሰድህ ማለት ነው፣ ውትድርናውን አስጥተው?
1: አዎ፣ ያቺ እንግዲህ እንጀራ በዚህ ሳይሆን በዚህኛው ነው የተባልኩባት ቀን፣ ፍርድ የተቀበልኩባት ቀን ናት ብዬ ነው የማምነው።
0: ሁሉም ለበጎ ነው ነው የሚሉ አንዳንድ ሰዎች ወይም ደግሞ አኮለቶቫ እያሉ ይላሉ በኤቨረስት እና ጥሩ ነው። በውትድርናውም ዘርፍ የነበረህ ፍላጎት ሀገርክን ለማገልገል ትልቅ ነገር ነው። በዚህ በኩል ደግሞ ትልቅ ውጤት ነው እና እስካሁን እንግዲህ 14 ዓመት በላይ በስፖርቱ ተሰማርተህ ባለህበት ጊዜ እንዲያው ጎላ ጎላ ብለው የሚጠቀሱ ውጤቶችን እስኪ ንገረን።
1: ያው እንግዲህ ውጤት ማለት ያው የሰው ልጅ ተለፋ የማይደርስበት ነገር የለም እና ለፍቻለሁ። ውጤቶችም ያው በእስራኤል ሀገር እንግዲህ አለ ከሚባሉት ከሩጫዎቹ ከ1500 ሜትር እስከ ማራቶን የእስራኤል ሻምፒዮን በመሆን በተደጋጋሚ አልፌያለሁ። በአሸናፊነት ከ1500 5000 10000 21ም ሆነ ማራቶኑን አሸናፊነቱ ሁሉ እድል አርጋለሁ። በ10000 ሜትር የሪከርድ ክብርም ነበር ለ9 አመት የያዘ የሙጥት እንትን ያላልኩኝ። ከዚህ በለጠ አገረን ወክየ ኦሊምፒክ በየአራት አመት ከሚሳተፍበት ዘም ተሳትፎ ያለው አገረን ትንሽ ዓለም ዋንጫ 3 ጊዜ ተሳትፎ ያለው እስከ አራተኛ ደረጃ ደረሻለሁ። በዓለም ኤሮፕ ሻምፒዮንም 2 ጊዜ በማራቶን 1 ጊዜ በ10000 እስከ አራተኛ ደረጃ ደረሻለሁ። በቡድን ወርቅዎችን አመጣናልኝ አካንደ ሙለሶስተ
0: ነው
1: የግል ደረጃ ነው እንተናገርኩት። በቡድን ግን የወርቅ አገር ወክለን
0: በአውሮፓ 3 ጊዜ
1: 3 ጊዜ መደዳችን ተሸልመን መጣናልኝ።
0: በጣም ደስ የሚለው እንግዲህ
1: ህልሜም ገና ነው ህልሜም ገና ነው። እሄ በዚህ ቆማሉ ይያላምኑ መናራው ስለላልኩ ነው።
0: አዎ እንግዲህ ቀላል አይደለም። 14 አመትም ተሰማራ በዚህ በስፖርት ዘርፍ ጧት መነሳት አለ ያመጋገብ ሁኔታ የቤተሰብ ሁኔታ ሁሉ ፈተና ነውና እንደው ባንተ በጣም ፈታኝ ሆነው የቆዩ ነገሮች ምን ምን ናቸው እስኪ ንገረን።
1: ያው በስፖርት ላይ ያለ ብዙ ችግሮች ያጋጥማል። በጣም ከመጠን በላይ ማጠብቃቸው ማለት ሊያጋጥመኛል እቺ ብለ ምታስባቸው ሳታስባቸው ይመጣሉ። እና እሱም በእኛ በስፖርቱ ዙሪያ ላይ ህመም አለ መታመም አለ የጡንቻ መሸማቀቅ አለ እና በጣም ነዘም ነገሮች ቻሌንጅ ፈጥራሉ ከኛ ላይ። ይሄን ለመቋቋም ራስ ትልቅ አንድ የቤት ስራ ነው። ምንድነው ከጉዳት እንዳልደርስ ጉዳት እንዳይመጣብኝ ብለን ምናስባቸው ነገሮች አይደለም ለኔ ለቤተሰቦቼም ለባለቤቴም ለልጆቼም ዋጋ ያስከፍላል። ብዙ መሳውት ከፍላለሁ በጣም ከመጠን በላይ ከባለቤቴ ከልጆቼ መራቅ ካንድ ወር እስከ ሁለት ወር እርቆ ሰላማን ህልምን ለማሳካት የሚያደርገው ዋጋ ክፍያ በጣም ከባድ ነው።
0: ቀላል አይደለም በጣም። በዚህ ጊዜ ቤተሰብ ድጋፍ በተለይ ባለቤት ድጋፍ ትልቅ ድርሻ አለው።
1: እሷባት ምር እኔ ሮጣለሁ ብዬ ማላምንም እውነቱን በመናገር በጣም ከባድ ነው። አንድ ሰው ልጅን ትቶ በጋራ ያመጣነውን ለአንድ ሰው ብቻ ትቶ መሄድ በጣም ከባድ ነገር ነው እና እሷባት ምር ኖሮ ከዚህ ደረጃም ደርሳለሁ ማለት ነው። እኔ 10% ነው 90% የባለቤቴ ልፋት ነው።
0: ዋው ልክ ነህ በጣም ቀላል አይደለም። ራስክን የተሻለ ደረጃ እንድታደርስ ባለቤት ድጋፍ ልጆችም አለህ ማለት ቀላል አይደለም እና ጥሩ ነው የገለጽከው። ከዚህ ጋር በተያዘ እንደው እንግዲህ ውጤት ሲመጣ ያው ጥሩ ነገር ሊኖር ይችላል ግን ውጤትም ሳይመጣ ሲቀር አይዞህ ማለቱም ትልቅ ድጋፍ ነው።
1: በጣም ውጤትም ሲመጣ አሁን በተለይ ብዙ ጊዜ በሁሉም በእኛ ብቻ አይደለምና በሌላውም ስራም ጥሩ ነገር ያረጋም ሁሉም ሰው እንትን ይለዋል ግን የሆነ ስታቲስቲክስ ሲፈጠር ወይም ሳይሳካ ሲቀር ብዙ ሰው እንደማያውቅህም ይቀየርብሃል። እና የኛ ቻሌንጃችን ምንድነው ውጤታችን ሁሌ እንዳማረ ሆኖ እንዲቀር ነው።
0: አዎ ቀደም የተቀስከው ነገር አለ አሁን የባለቤትክን ድጋፍ 90% ነው ያልከው በጣም በጥሩ ሁኔታ ስለሆነ በጣም እኔም ደግፈው ነውና አሁን ራሱ ኢትዮጵያ ነው ያለህ ያናገርኩ ቀጠሮ ከያዝን በኋላ ኢትዮጵያ እንደሆንክ ነው የነገርከኝና የሄድከው ለዚህ ለሩጫው ነው ወይ?
1: አዎ እኔ ወደ ኢትዮጵያ መደው ለስልጠና ብቻ ነው። ከባለቤቴም ከልጆች በህነት የለመዝናናት አልወጣም ተወጣም ከነሱ ጋር ነው እንጂ ከብቻዬንም አንድ ቀን ለመዝናናት አላስብም።
0: በጣም ጥሩ ነው። አሁን እንግዲህ ባለሳሳት የአዲስ አበባ ተራራዎችን ተወጣ ተወርዳለህ ይመስለኛል። እንግዲህ እስኪ አሁን እያደረክ ያለውን ትንሽ አስቃኝን።
1: ያው እንግዲህ ያው እንደምታውቁትኝ ኢትዮጵያ እንግዲህ ውጣ ወረዷ አየሯም ይመቻል። አሁን ከክረምትም ወደ በጋ ለመውጣት እየተባለ ነው። ቅዝቃዜውም ንፋሱም ውጣ ወረዱንም እንግዲህ ፈተና ይልን በሰላም ለማለፍ ይህንን ትሬኒንጎችን በጣም እየሰራው ነው። ቢቀዘቅዘኝም ቅዝቃዜውን ችዬ ቢሞቀኝም ሙቀቱን ችዬ ዳገቱን ቢገቱንም እየወጣው ነው።
0: ጥሩ ነው። አሁን ራስክን እያዘጋጀህ ያለው ልምምድ እያደረግ ያለው ለየትኛው ሩጫ ውድድር ነው?
1: አሁን የግል ውድድር አለ ፍራንክፈርት ማራቶን ጀርመን ውስጥ የሚካሄድ ነው። ለዚህ ውድድር አላማው ምንድነው ብለው ቢጠየቀኝ አሁን ሚኒማም ይባላል እንግዲህ የኛ ክራይቴሪያውን ምናሟላው ለዓለም አገር መወክሎ ለማሄድ ውጤት ያስፈልጋል፣ ሰዓት ያስፈልጋል። እና ያን ሰዓት ከአስቀምጠውልና ለያን ሰዓት ግዴታ መሮጥ አለብን አገርን ለመወከል። ከዛም በስተጀርባ ደግሞ ውጤት ከናርገህ እንጀራ ምን በላበት ደሞዛችን ምናገኝበት ውጤታችን እስከሆነ ደግሞ ውጤታችን ለማሻሻል ያለውት ከዚያው
0: በጣም ጥሩ ነው። እንግዲህ ውጤታማ እንድትሆን በሰላም ልምምድክን አድርገህ እንድትመለስ እንመኛለን። ከዚህ ባሻገር አሁን እንግዲህ አንተ በስፖርት ቡድንም ታቅፈህ ነው የምትሰራው፣ ከመንግስትም ቢሆን የሚደረጉ ድጋፎች አሉ ወይ?
1: ድጋፎች አሉ ግን በቂ አይደለም። ድጋፍ ሲባል ብዙ ነገር ስከሆነ ድረስ አሁን ለኛ ወደ ኢትዮጵያም ስነድ ሆነ ወደ ማገስነድ እነሱ ይችላሉ ሁሉንም ወጪውን፣ ግን ይህ አይደለም ለኛ ድጋፍ። ድጋፋችን እኛ ለቤታችን እንጀራ የምናመጣው ነው። ያን እንጀራ በቂ ነው ለማለት ትንሽ ይከብዳል።
0: በቂ እንዳልሆነ እንሰማለን። ብዙ ድጋፍ ያስፈልጋል። እንግዲህ የቤተሰብ ድጋፍ በትልቁ አለ። ከምንም በላይ እንግዲህ ትልቅ ቦታ የሚሰጠው ነው። ሌላው እንደው የህብረተሰባችንስ ድጋፍ እንዴት ነው? ስፖርተኞችን ያበረታታል ወይ? በብትኖርበት አካባቢ የሚሰጡህ አስተያየት ምን ይመስላል?
1: ያው እኔ ባለቤቴን ብቻ ጠቀስኩና ከዚህ ማለት ነው ያው ህብረተሰቡ አለ። ህብረተሰቡ የሚደግፍ ሞራል የሚሰጥ ይሄ የነሱ ትልቅ እንትን አለው ደረጃነት አለው። ምክንያቱም አንዳንድ ጊዜ ባለቤቴ ያው ባለቤቴ ስኮች በጣም ታሞግሰኛለች እና አንተ ታደንቀኛለች፣ ግን አለፌ ስህድ እንዴ አንተ ጎበዝ ልጅ ጎበዝ በርታ ሲሉኝ እንዴ ሌላም ሰው እኮ የሚከታተለኛል የሚያዳምጠኛል የሚረዳኛል እያሉ በጣም ሞራል ይሰጠኛል ለእኔ። እና እኔ ብዙም ከወገን በጣም እርዳታ አገኛለሁ ድጋፍ አገኛለሁ። ያው የበለጠ ቢስፋፋም ደስ ይለኛል። ከሌለው እንደ ኳስ ጨዋታ በየቦታው አንሰማም። ይሄ አልፎ አልፎ ነው ይሄ ያለ የኛ በሩጫው ዙሪያ
0: ብዙ ድጋፍ ያስፈልጋል። በተለይ እንደኔ የህብረተሰባችን ወኪሎች የሆኑ በተለያዩ የስልጣን እርከኖች ያሉ አካላት እናንተን ጠርተው እናመሰግናለን። ለሀገሪቱ ለህብረተሰቡ ለምታደርጉት አስተዋጽኦ እናመሰግናለን ብለው ምስጋና ማበረታቻ ማቅረብ አለባቸው የሚል ሀሳብ አለኝና ለወደፊት እንደውም እኛም እንጠይቃቸዋለን ምን ያክል እየሰሩ እንደሆነ እና እዚህ
1: በእርግጥ እኔ ቃላት አቆምኩ እንጂ በእርግጥ እኔ እስካሁን እናንተ ናችሁ ከአንድ አራት አምስት ደውላችሁ እንደዚህ የምታረጉልን እንጂ እኛ ተለይ አሁን ከፍ ያሉ ወደ መንግስት ሰራተኛ ሆኖ የተመረጡት እኛን ወክሎ የሚሄዱትኝ ከእንደዚህ አይነት ደረጃ አልደረሱም። ትንሽ ያው ትጠብቃለህ። አንተም ወክሎ የሚሄዱ አሉ። እነዚያ አንተ የሚወክሉ ወደ አንተ ወርደው ምንድን ነው የሚያስፈልግ ማለት አለባቸውም ብዬ አምናለሁ። ግን ከኛ አልደረሱም። እናንተ ናችሁ ያላችሁት። እንግዲህ እናንተ ያክብርልን ነው እናንተን ያክብርልን እናንተ ያቆየልን ነው። ሌላም
0: አመሰግናለን። እኛም እንጠይቃቸዋለን። የግድ ነው፣ ማበረታታት ያስፈልጋል። እያየን ነው ሌላ ሀገር የሚደረገውን፣ ኢትዮጵያ ውስጥ ለስፖርተኞች የሚደረገውን ድጋፍ እናያለን። እዚህ ብዙ እንደሚያንስ ነው የምንሰማው፣ እናንተም እንደምትገልጹልን ለወደፊት እንጠይቃቸዋለን። በተረፈ እንግዲህ ያው ቃለ ምልልሳችን ከማጠቃለላችን በፊት ለወጣቶች አጠቃላይ ህብረተሰቡ የምታስተላልፈው መልእክት ካለ አይምሮ።
1: እኔ ለወጣቶች ምን እላለሁ? አንድ ነገር ለፉ፣ ለፍታችሁ አታቁሙት። ብዙም ጊዜ እኛ ህብረተሰብ በጣም እንለፋለን ያን አላማችን ለማሳካት እደን መጨረሻ ላይ ተስፋ የምንቆርጥበት ትንሽ ነገር አለችብን። ያን ከፈለግ ነው ለመድረስ እንፈልግ፣ ግን ያን የከበደንን ቀን ማለፍ ያስፈልጋል። ያንን ካለፍነው በኋላ እኮ ሁሉም ነገር ይቀለናል። ይሄ ምንድነው? ጠንክሮ መስራት፣ በጀመሩበት መቀጠል፣ ሰው ስለተናገረ ይብላችሁ አለማቆም ሰው ምን ይለኛል ብላችሁ ተስፋ አለመቁረጥ ለራሳችሁ ብላችሁ አርጉት ለራሳችሁ ብላችሁ ምታረጉት ነገር ዙሮ ሁሉንም ወደዛ ይስባል ወደ አንተ ነው የሚስበው እንጂ ወደ እነሱ አትሳብ
0: እከነው
1: እና በቆምንበት አላማ በቆማችሁ በምትቆምበት አላማችሁ ግዴታ በስፖርት መሆን የለበትም ያንዳንዱ በራክዲንም ይሁን ሮፌም ይሁን ሁሉም ነገር ይሁን ግን ተስፋ የሚያስቆርጡ ብዙ ነገሮች አሉ ተስፋም ዳንቆርጡ ግን ዋናው ነገር ቀጥለን መስራት ቢደክመንንም ያንን ችሎ ማለፍ አንተ አትመጥንም ሲባል እንደምንመጥን ከፍ አርጎ ማሳየት
0: በስራ
1: ያንን ታረግነ በኋላ ግን ሁሉም ይቀላል ሁሉም ነገር አንተ በምትፈልገው መስመር ነው እኔ ብዙም ጊዜ ለልጆች እላቸዋለሁ ጓደኞች ስጠሯችሁ አትሄዱ እናንተ ጥሯቸው አንተ በምትፈልጋቸው መስመር ወሰዳቸው እንጂ እነሱ በሚፈልጉ መስመር አትሄዱ ነው ለልጆች እንግዲህ እናንተም በምትፈልጉበት አላማ እናንተ ሰው ተወስዳላችሁ እንጂ ሰው በሚፈልገው አላማ እናንተ እንዳት አትሄዱ ነው ይሄ ነው የኔ ምክር ያለኝ
0: በጣም ትልቅ ነገር ነው ያስተላልፍከው ትልቅ ምክር ነው ሁላችንም ልንተገብረው ይገባል አዎ የምንፈልገው ነገር እስክናሳካ ድረስ የሌላውን ትችት ፈርተን መተው ሳይሆን ያዝነው አላማ መቀጠል አለብን ነው በጣም ነው እናመሰግነው አትሌት አይምሮ አለሜ እንግዲህ ሁሉንም ነገር ጨርሰ ተለማምደህ በሰላም ወደ ሀገርህ እንድትመለስ እንመኛለን ሰላም ጊዜ በኢትዮጵያ
1: በጣም አመሰግናለሁ ሰጠ እንዲሁም ለባልደረቦችህ እግዚአብሔር ያክብራችሁ ሰላሙን ሁሉ ሰላም ያገናኘን በበለጠ ደስታ
0: አሜን መልካም አዲስ አመት
1: ለሁላችንም ሻ አመሰግናለሁ
0: ቻው
1: ቻው
0: የተከበራችሁ አድማጮቻችን ለዛሬ ብለን ያቀረብነው የስፖርት ፕሮግራም ይህን ይመስላል ስለተከታተላችሁን እናመሰግናለን ሳምንት በሌላ የስፖርት ፕሮግራም እንገናኛለን የፕሮግራሙ አዘጋጅና አቅራቢ ሰጠኝ ዘመነ እስከ ሳምንት ቸርን ሰንብት በደህና ቆዩልን

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ከአቶ ሰለሞን ያሱ ጋር እንወያያለን። አቶ ሰለሞን ስልክ መስመራችን ላይ ነው። ጤና ይስጥልን አቶ ሰለሞን፣ እንደምን አመሸህ? ሻናቶቫ
1: ጤና ይስጥልኝ ወይዘሮ ወርቅነሽ፣ አቶ ሰጠኝ፣ እንደዚሁም አድማጮቻችን እንዴት ዋላችሁ? እንዴት አመሻችሁ? ሻናቶቫ
0: እናመሰግናለን። ሻናቶቫ እንዴት ነው አዲሱ አመት?
1: አዲሱ አመት ቆንጆ ነው፣ ደስ ይላል። እንግዲህ ያው እኛ ከአባቶቻችን ይዘን ከልብ ካወቅነ ይዘን የምናውቀው በካህናቱ እየተመራ በተለይ በእናቶቻችን በጣም ክብር ያለው ድካም እየተደከመ የሚበላው የሚጠጣው እንግዳ ለመቀበል ቤተሰቡን ለማስተናገድ የህገ ወሪቱንም ትእዛዝ ለማክበር በጣም ከፍተኛ ድካም እያደረጉ ከልጅነት ይዞ እስካሁን የምናውቀው ነው። በዚህ ሀገር ደግሞ የበለጠ ደስ በሚል ሁኔታ ነው ያተቀበል ነው። ቀሪውን ደግሞ በሰላም ያስፈጽመን እያልን በጥበቃና በመልካም ምኞት ላይ እንገኛለን።
0: አዎ በጣም ጥሩ ነው። እንግዲህ በአዲስ አመት መቼም አዲስ ነገር ይኖራል፣ ጥሩ ነገር ይጀምራል ይኖራል ተብሎ ነው ተስፋ የሚደረግ። ጥሩ ነው አዲስ አመት በየጊዜው መኖሩ። እንግዲህ ሰው አዲስ ከሆነ ነው በእርግጥ አቶ ሰለሞን፣ ሰው እንደው እንደዛው በነበረው ሀሳብ ከቀጠለ አንዳንዴ የዘመን መለዋወጥ ምንም ትርጉም አይኖረውም። ግን ሰው የሚታደስ ከሆነ ወደ ጥሩ ነገር የሚሄድ ከሆነ መልካም ነው። ለማንኛውም ሀሳብ አለኝ ብለህን ነው የገባኸውና ወደ ስርጭቱ ወደ ዋናው ሀሳብህ እንለፍ።
1: አዎ እንግዲህ ሰው አዲስ በየጊዜው አዲስ ከሆነ እንደኔው አስተያየት ጥሩ የሚሆን አይመስለኝም። ይህን ያልኩበት ምክንያት በኢትዮጵያ ስንኖር እናት አባቶቻችን እውነተኛውንና እውነቱን ለማስቀመጥ የእነሱን ሁኔታ ውለታም ለማስታወስ ከተፈለገ ከ195ቱ እናቶቻችን በተለይ እናቶቻችን ከባለቤታቸው ሌላ ወንድ የማያውቁ ክብር ያላቸው ለቤተሰቡና ለባላቸው ሲወጣ ሲገባ ተመችተው ብዙ ቡራኬና የሚበላ የሚጠጣው ሌላ አሳብህን ይሟላ እያሉ በጣም ምቹ ነበሩና ወንዶቹ ደግሞ ከመቶ እኔ እንግዲህ በአጋጣሚ እንዲያው አልዋሽም ነው የምል፣ ግን አድማጮች ምናልባት ደግሞ የሚሉት ሊኖር ይችላል። ከ165ቱ ያው እንግዲህ ምስቶቻቸውን በማታለል በማላገጥ በመካድ በመሸበት ያም ሆኖ ግና ተቻችለው በዚህ ወር በተለይ በዚህ አመት አስቀድሞ ከወር በፊት የተጣላ ታርቆ የወሰደ መልሶ እግዚአብሔር ልቡ ሩሩ የሆነ ጎረቤቴ ጋር ጓደኛዬ ጋር ዘመዴ ጋር ተጣልቼ ሸምግሉ ይላል። ደግሞ ልቡ የተሸፈነ ከሆነ የሚያውቁ ትላልቅ ሰዎች ነፍሳቸውን የተመራመሩ ገሌና ገሌ ተኮራርፈዋል፣ ይህ አመት በዓል እግዚአብሔር የአመቱን ኃጢአት ይቅር እላለሁ፣ እናንተ በእናንተ ግን ይቅርታ ውረዱ፣ እናንተ በእናንተ ይቅርታ ካልወረዳችሁ እኔ ይቅር አልልም የሚል በካህናቶቹ ስለሚነገር በመጽሐፍ ቅዱሱ እየተነበ

0: ችግርም በልጆቹ በትውልዱ በቤተሰቡ በኋላም ደግሞ ሻመት ቢኖሩ ሞት አይቀርም እንደሚባለው የሰማይን ጽድቅ ያገኛል ሰላም ሆኖ የኖረ በዚች ምድር እያሉ ካህናቱ በተለይ የተረፈውን ሽማግሎቹ አባቶቻችን ሲመሩ ሲሰሩ እናቶቻችን ውነታቸው ነው እንጂ ያሉ ባላቸውንም ልጆቻቸውንም ከትልቅ ሰው ቃል አይወጣም ያን እኮ ላንተ ብሎ ነው ላንተ እንዲመች ብሎ ነው እንጂ እንዳሁን እንደኛ ትውልድ እንዲህማ ተው ነበር ለምን እሱ እኮ እንደዚህ ይያሉ የሚያጠባብሉ አልነበረምና ያሉትን ያሰነትልን የሞቱ ተይ ደግሞ በገነት ይቀመጡልን ይያልኩኝ የእናት አባቶቻችን ሁለታ በዚህ ለማስተዋወስ ባጭሩ ለመጥቀስ ስለፈለኩ ነው ሌላው
1: ይልቁስ ላይ ሰው መታደስ እንደማያስፈልገው አሁን ተናገርካቶ ሰለሞን መታደስ ስንል ቄምን በቀልን ትቶ ይቅርታ ማድረግ ጥሩ ነገር ስላ በዚህ ዘመን እስኪ ያለፈው ዘመን ጥሩ አልነበረም ራሴ ላድስ ማለት ነው እንጂ መታደስ ስንል በርግጥ ሐሳብን መለዋወጥ አቋም ማጣት አይደለም መታደስ ስንል ሐሳቡ መቼም አድማጮች ግልጽ ይሆንላችኋል ብዬ ተስፋ አደርጋለሁ ቄም በቀልን ትቶ ይቅር ብሎ ጥሩ ነገር ተስፋ ማድረግ ለማለት ነው ለማንኛውም ሌላ ሐሳብ ስላለ ሰዓቱ እንዳያልፍ
0: ትክክል ነሽ ወይዘሮ ወርቅነሽ ሌላው አምና ቄስ ፍራይም የሚታውን ወሪት የዛሬ 113 ዓመት መጥቶ በተላቪ ዩኒቨርሲቲ አግንቶ እንዲያውም ወደ ፍርድ ቤት ሊወስዱ ሲል ውሰዱ ይህ የሚታየው ነው እንዲያውም ከዚህ ደርኝነት የሌለው ከዚህ ትውልድ የሌለው ይህን መጽሐፍ ቅዱስ የወሰደ በሙሴና በካህኑ አሮን ቃል የተያዘ ይሁን የሚል የእኛ እናት አባቶች በኢትዮጵያ ሲኖሩ ስለ ኢየሩሳሌም ስለ ጽዮን እና ስለ ሕገ ኦሪት የነበራቸውን እምነት ምናልባት በአሁኑ ሰዓት ዘመናዊ ትምህርት አለ በሱ ሰልጥኗን ሁሉ ህዝቡ ይህንን ቀላል ነገር አድርጎ እንዳያየው መማሩ ጥሩ ነው እኔ መቃወሚያ አይደለም ነገር ግን ትልቁ ትምህርት መጀመሪያ እናት አባትን ማክበር እግዚአብሔር ፈጣሪን መፍራት ባልና ሚስት ተከባብሮ ቃል ኪዳን እንደ እህቴ እንደ ወንድሜ አድርጌ ላይሽ እንደ እህቴ እንደ ወንድሜ አድርጌ ላይሽ የሚል ጋብቻ ሲመሰርቱ የእግዚአብሔር ቃል ተጠርቶ በዚያ ቃለ መሐላ ስላለ ይሄንን እንደዋዛ ማየቱ ጥሩ እንዳልሆነ ሰው ሳይው አሁን በጣም የሳይንስ ትምህርት ልቡን ጥሩ አድርጎ ስለመራው ይህን እየረሳው ነው መርሳት የለብንም ለማለት ለመጠቆም ያህል ነው እንጂ እኔ ከህዝቡ የበለጠ እውቀት አለኝ ወይም አውቃለሁ ማለት አይደለም።
1: ጥሩ ነው ግን ምናልባት ጥያቄ የሚያስነሳ ነገር እንዳይኖር እዚህ ላይ አሁን ቄስ ፍራይም ለዊ እንለዋለን በኢብራይስቱ የአያታቸውን መጽሐፍ ሲያገኙ ተፈቅዶ ነው አይደል የልጅ ልጅ ስለሆኑ በአጋጣሚ ነው እንዳገኙት ነው እንግዲህ በታሪኩ አነጋግረናቸዋል እናስታውሰው መውሰዳቸው ጥሩ ነው ወይስ የአባታቸውን ቃል አልፈጸሙም ነው አልገባኝም ምን ለማስተማር እንደፈለገ
0: ጥያቄማ ቢኖር ጥሩ ነው ግልጥ እኮ ነው ወይዘሮ ወርቅነሽ እንግዲህ የሚትየው በዛን ጊዜ ጥዩል ለህዱ ተይነጮች መምጣታችን አይቀርም ይህን ግን ባደራ መልክ ከእኔ ዘር ሌላ ግን እንዳይወስደው ብለው በመሐለ በእግዚአብሔር በመሐላ ጽፈው ራሳቸው ፈርመው ሰደው ባደራ መልክ የተቀመጠውን ግን አሁን የዘመናዊ ትምህርት ስላለ ዩኒቨርሲቱ ምን አይሄል በፍርድ ቤት ነው እንጂ እንዲያርጋል ሰጥም ሲል ውሰደ ይሽ ብሎ ቄሱ ፈቃደኛ ስለሆነ ሌሎቹ ግን ምን ይለህ ጌታ ሌላ የኔ ባይል ይሄ ቄስ ለውይ የልጅ ልጅ ነይ ሲል ምን ያስፈልጋል በማለት ያ ፍርድ ቤት ሳይሆን እንዲያርጉ ወስዶ ያው ሙላችሁም ጠይቃችሁ አልሰምታችሁ ይሄ መጽሐፍ ደግሞ አባታችን እግዚአብሔር ይቅር ይበለኝ እንጂ መቼም አሁን ሰው ደፋር ሆኗል እኔም እንደዛ ልሆነ እንጂ አባ አብርሃም አባ ይስሐቅ አባ ያዕቆብ በነሐሴ 28 ቀን ተወለዱ በዛ ቀንም ደግሞ ወደ እግዚአብሔር ሄዱ ይባላል ይህ መጽሐፍ ገለ ሙሴና ገለ አብርሃም የሚባል መጽሐፍ ስላለ የጨረቃ ባል አቆጣጠሩ እኒህን ቀኖች የሚቆጥር መጽሐፍ ያያዘ ይሄ ነው ከሁሉ ካህን አልፎ አልፎ አንዳንዶች አለ እንጂ ሁሉ ካህን የለም ይህ መጽሐፍ ቅዱስ በጣም ትልቅ መጽሐፍ የተመረጠ መጽሐፍ

0: መሆኑን ህዝቡ እንዲያውቀውና ልባችን ደግሞ የእናት አባቶቻችን ትዛዝ በትክክል እንግዲህ አባ ማህሪ ተበጀም ይናገሩታል ምረት የፈቀደም ብዙ ይናገሩታል የሚያዳምጣቸው ካለ እግዚአብሔርና እስራኤል የተራራቀ ያለ መሆኑ ጽዮን ኢየሩሳሌምና እስራኤል አባትና ልጅ መሆናቸውን ሌላው ሁሉ ይሄን ካመነ ጦርነት ቢነሳ ጠላት ቢነሳ እግዚአብሔር ይዋጋልን መሆኑን እነሱ ቀለምም ያስነሱ አምራፍና ቁጥር እየጠቀሱ ብዙ ትምርት ሰጡ ሰምቻለሁ አባቶቻችን አንደኛ አድሜ በሰል ያሉ ናቸው ሁለተኛ በትምርት ተለቅ ያሉ ናቸው ይሄንን እንደዋዛንየው በማለት ነው እናትዬ
1: ጥሩ ጥሩ ሐሳብ ነው ለማንኛውም የቄስ ኤሎይ ወይም የቄስ ኤፍራይም ኤሎይ አያት ይሄ መጽሐፍ ወደ እስራኤል ሀገር ለከዋደራ ሰጠው መገኘቱ የኢትዮጵያ ይሁዳን ታሪክም የሚያረጋግጥ ትልቅ መረጃም ነው እንዶ ከቤተሰቦቹ ታሪካ ወራረስ በተጨማሪ በአጠቃላይ ለኢትዮጵያ ቤተ እስራኤላውያንም ትልቅ ስጦታ ነውና በዚህ ሁኔታ መገኘቱ ለወደፊቱ እንግዲህ ብዙ እንደ አይነት ነገሮች ይገኛሉ ብለን ተስፋ እናደርጋለን ማስታወስ ደግሞ ያንዱን ታሪክ አንዱን ዲማንሳት ጥሩ ነገር ነው አቶ ሰለሞን የሚበረታታ ነው በጣም እናመሰግናለን
0: በጣም በጣም የኔ ካህን እኮ ኢትዮጵያ በየነበረውን ህዝብ እስራኤል ሲመሩ ስለነበር ባለቤትነት ውስጣቸው ይሁን እንጂ ታሪኩ የሙላችን መሆኑን እንድናውቅ ነው ሌላው ወለት
1: ባጭሩ ሰዓታችን እያለቀ ነው እሺ
0: አዎ ሌላው ደግሞ እንግዲህ አንድነት የሚባለው የምርጫ ቦርድ መጥቷል እህታችን ወይዘሮ ታክላም ሲናገሩ ሰምቻለሁ አቶ ይርጋም ሲናገር ሰምቻለሁ ብዙዎቹም እንደዚሁ ጋዲ ባርከን ቤተ እስራኤል የሚል ቤተ እስራኤል የሚል ፓርቲ በእኛ ስም ስለከፈተ ሌሎቹ ፓርቲ የተጠጋችሁ ወንድሞቻችን እህቶቻችን ቀኑ አጠረ ሳትሉ ተደረቡ አንድ ፓርቲ ጸሐፊ ያስፈልገዋል ምክትል ያስፈልገዋል ግዝባር ያስፈልገዋል ረዳት ያስፈልገዋል አንድ ፓርቲ ካቆምነ 5-6 ሄላ ሄዳችሁ ተደረባችሁተይ ከዚህ ተጠማጸሙና ግቡ እዛችን ደግሞ በአንድ ላይ ሆነን ብዙ ነጭም ይረዳና ላይ ፓርቲያችን አቋቁመን አገራችን የሚወደውን ልባችን ቅን አድርገን ለአገራችን ሙላችን መታገል መሪያችንም ለአገሩ ያለውን አቅም መሰዋት አለበት የሚል አስተያየት ስላለኝ ተራው ስለተሰጠ ያመሰግናለሁ እናትዬ ደግሞ ይሄን ባል ደግሞ ፋሲካ እሱ የኔ ተስካራ አብርሃም አስተራይ ባለመጠለት በአንድ ወር ስለሚሆኑ አንድ ባል ነው የሚቆጠሩ በአመት 3 ጊዜ በቤተ መቅደሱ በካህኑ ወንዱ ሁሉ እንዲገኝ የሚለው ትዕዛዝ አንዱ ይሄ ነው ሁለተኛው ፋሲካ ነው ሶስተኛው የሰኔ ማይረር ነው አባቶቼ ወንድሞቼ እንዲያው አንታበይ ሀገሪቱን እግዚአብሔር ሰጥቶናል የእናት አባቶቻችን ነፍስ ይማር እኛ ደግሞ ልባችን ሩሩ አድርገን በመጀመሪያ ትልቆቹን እናክብር በሁለተኛ ደረጃ ትዳራችንን እናክብር ከዛ ላይ ያለውን እግዚአብሔር ያሟላልናል የሚል አስተያየት ስላለኝ አመሰግናለሁ
1: እናመሰግናለን መልካም ምሽት አቶ ሰለሞን ያሱ
0: እግዚአብሔር ይስጥልኝ
1: የተከበራችሁ አድማጮቻችን ስርጭታችን እንግዲህ ተጠናቀቀ ነገ ጧት 6 ሰዓት ላይ እንደገና እንገናኛለን የተለያየ አዲስ መረጃዎችን አሉ እነሱን ይዘን እንገናኛለን የምሽቱ ስርጭታችን ይህን ይመስል ነበር በጋዛ ሰርጥ ቀደም ሲል ከጥራሁን ጋር ስንወያይ ተመልክተናል በርግጥ ህንጻ ተደርምሶ ነው እንግዲህ ህንጻው ነው የተደረመሰ ግን በጦርነት ተጎድቶ እንደነበረ ነው የሚታወቀው 20 የሚሆኑ እንደሞቱና በርካቶች እንደቆሰሉ እየተገለጸ ነው እንግዲህ ነገ ጧት ለማንኛውም ስርጭታችን ተጠናቀቀ በጧት ስርጭታችን ይሄንዚህንም ሌሎችንም አዳዲስ መረጃዎችን ይዘን እንገናኛለን መልካም ሌሊት ይሁንላችሁ ለስርጭቱ መሳካት ለተባበረን የቴክኒክ ባለሙያ ላሳፍ ሞስኮቪች ምስጋና ይድረሰው እንዲሁም ለፕሮግራም አጠናካሪ ለሃና አስፈረው ምስጋና ይድረሳት ወርቅነሽ እሸቴ ነኝ አድማጮቻችን መልካም ምሽት